0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አደራችሁ እንዴት ለሊት እንዴት አለፈ በሰላም እኛ ደህና ነን እግዚአብሔር ተመሰገነ ይሁን ደህና ነን ዛሬ እለቱ ደብረያን ዘመን አቆጣጠም ሃዮም ዮም ሺሺ አለፍ በኤሉል ታፍሽን ፔባ እንደ አውሮፓ ዘመን አቆጣጠር ኦገስት 14 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር እለተ አርብ ነሐሴ 8 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አብያታር ሽሞን ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። የአለን ዝግጅት የሰዓቱን ዜና እንዲሁም ወቅታዊ ዘገባ የጋዜጦችን አምድና እንዲሁም ቃለ ምልልስ አለን። እነሆም በጥቅምት 27 ለሚካሄደው ብሔራዊ የክነሴት ምርጫ ከወዲሁ እያንዳንዱ የፖለቲካ ፓርቲዎቹ እጩ ተወዳዳሪዎቹን ጋ ቃለ ምልልስ እናካሄዳለን። ከቆይታ በኋላም ከእጩ የክነሴት ተወዳዳሪ ከጋቢ ወርቁ ጋር ቃለ ምልልሳለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ ሰብአዊ እርዳታ ለመስጠት የእስራኤል ልዑክ ኮሎምቢያ ደረሰ። የደህንነት ኃይሎች ትናንት በዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፈውን የሐማስ አሸባሪ ደመሰሰ። አሜሪካ ኢራን ለማግለል ከባድ እርምጃ እንደምትወስድ ዛተችባት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አማች እና መልክተኛ የሆኑት ጆርጅ ኩሽነር በአዛ ሰርጥ ያለው ሁኔታ በተመለከተ ለድርድር በሚቀጥለው ሳምንት ወደ እስራኤል እንደሚመጡ ተነገረ። ትናንት ኢራን በሆርሙዝ ባህር ወሽመጥ ሁለት የአረብ ኤምሬትስ ነዳጅ ጫኝ መርከቦችን አጠቃች። የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። የደህንነት ኃይሎች ትናንት በአዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፈውን የሐማስ አሸባሪ ገደለም። እርሱም የአዛ ክልል የፖሊስ አዛዥ ጀማል መሐመድ አቡ ካማል ነው። የእስራኤል መከላከያ ሰራዊትን ቃል አቀባይ እንደገለጹት ይህ አሸባሪ በጦርነቱ ወቅትም ሆነ በቅርብ ጊዜያት በእስራኤል መከላከያ ሰራዊትና በእስራኤል ዜጎች ላይ የተቃጡ የሽብር ሴራዎችን ሲያዘጋጅ ነበረ። ቀደም ሲል የፍልስጤም ምንጮች ግለሰቡ በአዛ ከተማ ደቡብ ምዕራብ አካባቢ በሚገኝ መኪናው ላይ በተፈጸመበት የአየር ድብደባ መገደሉን ዘግበዋል። የአሜሪካው በእስራኤል አምባሳደር ማይክ አካቢ በሰማሪያ ቀበሌ በሽኼም ከተማ አቅራቢያ በሚገኘው የፍልስጤም መንደር ኳስራም ውስጥ በተከሰቱት የሁከትና ረብሻ ድርጊቶች ላይ ትናንት ማታ በሰጡት አስተያየት ሰፈራዎቹ አይደሉም ችግሩ አነስተኛ ቁጥር ያላቸው ሰፈርተኛ ቪዲዮዎች ያልሆኑ ናቸው ሲሉ በኤክስ ገጻቸው ላይ ጽፈዋል። እንደ እርሳቸው ገለጻ እነዚህ ጥቂት ቡድኖች ፍልስጤማውያን ቤተሰቦችና በእስራኤል ሀገር ላይ ትልቅ ጉዳት እያደረሱ ይገኛሉ። የዜና ዘጋቢያችን ራም ብራንድስ እንደገለጸው አምባሳደር ሀካቢ በይሁዳና ሰማርያም ወደ ምዕራብ በዛ አካባቢ የሰፈርተኞች መሪዎች የነዚህን ጥቂት ግለሰቦች ድርጊቶች ያወገዙ መሆኑን አጽንኦት ሰጥተው በመናገር የመገናኛ ብዙሃን ለዚህ ትኩረት እንዲሰጡ ጠይቀዋል። ቀደም ሲል አምባሳደር ሀካቢ በአካባቢ ሁከት የፈጠሩት አካላት እስራኤላውያን አሸባሪዎች ሲሉ ሰይሟቸው ነበረ። በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ
የሰብአዊ እርዳታ ለመስጠት የእስራኤል ልዑክ ኮሎምቢያ ገባ። በአገሪቱ የደረሰው እጅግ የበረታ የመሬት ነውጥ ተከትሎ በተጎዱ ሰዎች ላይ የእርዳታና የመታደግ ስራዎችም ለማከናወን የፈረሰም አደጋም የደረሰባቸውን ቦታዎች ለመለየትና የእርዳታ እቃዎችን የምግብና የውሃ እርዳታዎችን ለማከፋፈል የሚያግዝ የነፍስ አድንና የሰብአዊ እርዳታ ልዑክ ትናንት ማታ ወደ ኮሎምቢያ አቅንቷል። ቃል አቀባያችን ካርሜላ ምናሼ እንዳመለከተችው ብሪት ረኤም የጓደኝነት ቃል ኪዳን በሚል ስያሜ የተቋቋመ የዚህን ልዑክ የሚመሩት የደጀን እዝ የመከላከያ ሰራዊት የደጀን እዝ የነፍስ አድንና የማዳን ክፍለ ጦር አዛዥ ተጠባባቂ ብርጋዴር ጄኔራል ዮሲ ፒንቶ ሲሆኑ ልዑኩ በቋሚና በተጠባባቂ ሰራዊት ውስጥ ያሉ 80 የመታደግና የነፍስ አድን ባለሙያዎችን ያካተተ ነው። ደቡብ አሜሪካ በምትገኘው በኮሎምቢያ በዚህ ሳምንት በደረሰ ከባድ የመሬት መንቀጥቀጥ ሕይወታቸውን ያጡ ሰዎች ቁጥር ከ270 በላይ ከፍ ብሏል። የጠፉ ሰዎች ቁጥር ደግሞ ወደ 400 እየተጠጋ ነው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አማችና መልእክተኛ የሆኑት ጃሬድ ኩሽነር በአዛ ሰርጥ ያለው ሁኔታ በተመለከተ ለድርድር በሚቀጥለው ሳምንት ወደ እስራኤል ይመጣሉ ተብሎ እንደሚጠበቁ አክሲዮስ የተሰኘው ድረገጽ ዘግቧል። ጉብኝቱም ሐማስን ትጥቅ ለማስፈታት የታለመውን የአሜሪካን እቅድ ደረጃ በደረጃ ለማስቀጠል ያለመ ነው ተብሏል። ኩሽነር ለአዛ ከተሰየመም የሰላም ምክር ቤት ከፍተኛ ተወካይ ኒኮላይ ማልዳኖቭ ጋር ወደ እስራኤል ይመጣሉ ተብሎ የሚጠበቅ ሲሆን ከጠቅላይ ሚኒስትር ናታንያሁና ከሌሎች ከፍተኛ ባለሥልጣናት ጋር ይገናኛሉ። ከእስራኤል ጉብኝት በኋላ ልዑኩ ውይይቱን በካይሮ ግብፅ ዋና ከተማ ካይሮ ለመቀጠል ግብፅን ወደ ግብፅ ይሄዳሉ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ትናንት ማታ እንደተናገሩት አሜሪካ በኢራን ላይ ጫና ለማሳደር በእጇ የሚገኘውን ዲፕሎማሲያዊ፣ ኢኮኖሚያዊና ወታደራዊ መሳሪያዎችን በሙሉ እየተጠቀመች ትገኛለች። ከፎክስ ኒውስ ዜና መረብ ጋር ባደረጉት ቃለ ምልልስ ምክትል ፕሬዝዳንት አክለው እንደገለጹት በዋና

ሚኒስተር ስኮት ቤሰንት ትናንት ማታ እንደተናገሩት አሜሪካ በሚቀጥለው ሳምንት በኢራን ላይ በአንድ ሀገር ኢኮኖሚ ማግለል የማግለል ታሪክ ውስጥ ታይቶ የማይታወቅ እርምጃዎችን ትወስዳለች። በኒውስ ማክስ ዜና መረብ ጋር ባደረጉት ቃለ ምልልስ ቤሰንት እንደገለጹት ኢራን እጅግ ከፍተኛ የሆነ ኢኮኖሚ ማጋለል የሚደርስባት ሲሆን አሜሪካ በሆርሙዝ የባህር ወሽመጥ ላይ የምታደርገውን ቁጥጥር መቀጠል ወደ ኢራን መደቦች የሚገቡና የሚወጡ ማናቸውንም እቃዎችን ሙሉ በሙሉ አሜሪካ ትከለክላለች። ቀደም ሲል የአቡ ዳቢ የብሔራዊ የነዳጅ ኩባንያ ትናንት በሆርሙዝ ባህር ወሽመጥ በኩል እያለፉ የነበሩ ሁለት የነዳጅ ጫኝ መርከቦች ጥቃት እንደተፈጸመባቸው አስታውቀዋል። ዘጋቢያችን ራምብራንድስ እንደጠቆመው በምንም አይነት በሰው ላይ ጉዳት አልደረሰም። ሆኖም የመርከቦቹ መጠቃት በአካባቢ ግጭት ከተከሰተበት ጊዜ ጀምሮ ኢራን በተባበሩት አረብ ኤምሬትስ መርከቦች ላይ የምታደርገው ተከታታይ ጥቃቶች አካል ነው። የአውሮፓ ህብረት የኔቶ አባል የሆነችው ላትቪያ ከሩሲያና ቤላሩስ ጋር ባላካቢ ምስራቃዊ የሀገሪቱ ግዛቶች ውስጥ ከሩሲያ የሚመጣ የአየር ጥቃት ስጋት እንዳለ ጥቂት ጊዜያት ቀደም ብላ ማሳሰቢያ አውጥታለች። ባወጣው ማሳሰቢያ ምክንያት ወደ ላትቪያ የአየር ክልል የገባን ድሮን ያከሸፉ የኔቶ ጦር አውሮፕላኖች ወደ አየር ጥቃትን ለመከላከል እየተዘጋጀ ነው። የአየር ጸባይ ሁኔታ ዛሬ መጠነኛ ቀዝቃዛ እና ለወቅቱ መደበኛ የሆነ የሙቀት መጠን ይኖራል። ዛሬ ጠዋት ማለት ነው። ከሰዓት በኋላም በሰሜናዊ ተራራማ ከፍተኛ ቦታዎች እንዲሁም በባህር ዳርቻ ሜዳማ አካባቢ ክፍሎች፣ በምስራቃዊ ሀገራችን ክፍል ደግሞ ቀላል ዝናብ ሊኖር ይችላል። ነገ ቅዳሜ ደግሞ መጠነኛ የሙቀት መጠን ይጨምራል። ከሰዓት በኋላ በዋናነት በሰሜንና በምስራቅ አካባቢዎች የአካባቢ ዝናብ የሚጠበቅ ሲሆን በምስራቃዊ ወንዞች አካባቢ ደግሞ የጎርፍ አደጋ ስጋት አለ ተብሏል። የዛሬው የከፍተኛ ሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ ተላቢብን ጨምሮ 32 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 31፣ ቤርሼባ ከተማና አካባቢዋ 36፣ በኢላት ከተማና አካባቢዋ ደግሞ 42 ዲግሪ ሴንቲግሬድ ይሆናል። ዜናው የእስከዚሁ ነው።

የተከበራችሁ አድማጮች በድጋሚ ተናስተል እንደምናጠራችሁ ዛሬ አርብ ጧት ላይ ሆኖ ወደ ቅዳሜ ሰንበት መሸጋገሪያ ድልድይ ላይ ነን። ሻባት ሻሎም ጥሩ ቅዳሜ ሰንበት ይሁንልን። የጋዜጦችና ምድስኪ ስንመልከት ደግሞ ሀሬጽ የተሰኘው ጋዜጣ ፖለቲካ በመጀመሪያ አስቀድሟል። በመጀመሪያ ገጹ ላይ ጋቢያይዘንኩት ፓርቲ በያሃድ የተሰኘው ፓርቲ መሪ አይዘንኩት እሳቸው እንደተናገሩት አሁን ምርጫ መንግስት አሁን ያለው መንግስት ከተቀየረ በኋላ የእሳቸው ፓርቲ የአብላጭ የህዝቡን ድጋፍ አግኝተው ከተመረጡ እንግዲህ መንግስት አዲስ መንግስት የማዋቅር የሚመሰርት እድል ካገኘው ይላሉ እሳቸው። አሁን ለዚህ በክነሴት አባል የሆኑት የእስራኤል የአረብ ማህበረሰብ የሚወክሉ ፓርቲዎችን እነሱ ጋር ከኛ ጋር ግንባር ፈጥረን ጥምር መንግስት እናቋቁም ብዬ አልማጠንም አልጠይቃቸውም። ግን ይህ መንግስት ከተቀየረ በኋላ ነው ያሉት። የሃይማኖት እንደ ሻስ ሃይማኖት አጥባቂ ፓርቲ የመሳሰሉት ከነሱ ጋር ለመስራት በአንድ ጥምር መንግስት ለመመስረት እዛ በቀጣይነት አነጋግራቸዋለሁ እነሱ ጋር እንደራደራለን ብለው ማለታቸውን ሀሬጽ ዕለታዊ ጋዜጣ አስቀድሟል በመጀመሪያ ገጹ ላይ። ሌላው ደግሞ የመከላከያ ሰራዊታችን የጻሃል መከላከያ ተጨባጭ ሁኔታ በተመለከተ የጠላትን ለማጥቃት የሚያስችሉ በአየር ላይ የሚንሳፈፉ አጥቂ መሳሪያዎች እንደ ድሮን የመሳሰሉ አሁን ባለው መከላከያ ሰራዊቱ እቅዱ በመቶ ሺዎች በላይ የሚሆኑት ተንሳፋፊ አጥቂ ድሮኖች ለመገንባት እቅድ አለው ነው የሚለው። የሽብርተኝነትን ጥቃት ለመቋቋም የሚችለው እንዲያስችለው በቂ መሳሪያዎች እንዲኖሩት ብዙ እንዲፈበረኩ እንዲሰሩ መከላከያ ሰራዊት እየሰራ ነው ይላል። ሌላኛው ደግሞ የ14ኛው ቴሌቪዥን ጣቢያ አሩጽ 14ኛው ቴሌቪዥን ጣቢያ ከማዕከላዊ አስመራሽ ኮሚቴ ፍቃድ ሪፖርት ሳያደርግ ከህዝብ ላይ ያደረገውን ግምገማ የፖለቲካ ግምገማ አለ ሴቄር ይሉታል። በዚህ ላይ ፍቃድ ሳይጠይቅ ከማዕከላዊ ኮሚቴ ሳያሳውቅ ሪፖርትም ሳያቀርብ በቴሌቪዥኑ አሰራጭቷል የሚለው ዘገባ አለ። ይህም ከህግ ውጭ ሆነ ማንኛውም የብዙሃን መገናኛ አውታሮችን የማዕከላዊ አስመራሽ ኮሚቴ ፍቃድ ሳይቀበል ማሰራጨት በህግ የተከለከለ ነው ይላል። ይኸው ሀሬስ ጋዜጣ ዘግቧል። ሌላኛው ደግሞ የጋዜጠኛ የታወቀ የቴሌቪዥን እና የሬዲዮ ፕሮግራም አቅራቢ ጋዜጠኛ ኦሬን ሃሪ በተወለደ በሰባ ዓመት ከዚህ ዓለም በሞት ተለየን ነፍስ ይማር በትናንትናው ዕለት የቀብሩ ስነ ስርዓት ተፈጽሟል። በፔታ ቲክባ ከተማ በሚገኙ መካነ መቃብር ላይ ስርዓተ ቀብር ተፈጽሟል። በህይወቱ በጣም በዚህ በሙያው በጣም ምስጉን ሰራተኛ የሚወደድ ጋዜጠኛ እንደነበረ የሚገልጽ ዘገባ ፎቶግራፍን አስይዞ በመጀመሪያ ገጹ ላይ አስፍሯል። ሌላው የቴክኖሎጂ ውጤቶች ለምሳሌ ኤአይ የተሰኘው ሰውን የሚተካ አስተሳሰቡን የሰውን ጭንቅላት በደንብ እንደ ሰው ያስባል ተብሎ ይህ የኤአይ ሁኔታ ሰው ሰራሽ አርቲፊሻል ይሉታል ግን ልክ እንደ ሰው ያስባል እያሉ ነው። አሁን በአንዳንድ በእስራኤል ትምህርት ቤቶች የሂሳብ አስተማሪዎችን የእነሱን ስራ እየወሰደ ነው። እነሱ ተቀምጠው በአካል
የሂሳብ አስተማሪዎች ያሉ አሁን ግን ይህ ቴክኖሎጂ ውጤት የተሰራቸውን እየተቃማ እየወሰደባቸው ነው። በዋናነት የሂሳብ አስተማሪዎች ስጋት አለባቸው የሚል ዘገባ ያሳየናል። በመጀመሪያ ገጹ ላይ ሌላኛው የዲዮት አህሮኖት ጋዜጣ ደግሞ እንደሚለው ከሆነ በመጀመሪያ ገጹ ላይ የተመለከተው በይሁዳና ሰማርያ ቀበሎች በእስራኤላውያንና በይሁዳውያን በአረቦች በፍልስጤማውያን መካከል ሁከት ግጭት አለ። በዚህ አሳሳቢነቱን በተመለከተ የአሜሪካ አስተዳደር ከዋሽንግተን ለእስራኤል ለጠቅላይ ሚኒስትር ቢንያሚን ናታንያሁ ያው ወቀሳ ሰንዝሯል። ናታንያሁ በይሁዳና ሰማርያ ቀበሎች በሁለቱ ህዝቦች መካከል ያለውን ረብሻ ግጭትን በተመለከተ ጠቅላይ ሚኒስትር ናታንያሁ ማውገዝ አለባቸው፣ ይህን ነገር እንደ መንግስት ይህን ነገር መከላከል አለባቸው የሚል ጥሪ ከአሜሪካ አስተዳደር መልእክት ደርሷቸዋል ይላል። ትናንት በዚህ በሰማርያ ቀበሌ አካባቢ ኮስራ በተባለ የገጠር መንደር በይሁዲዎችና በፍልስጤማውያን መካከል የነበረው ሁከትና ግጭት አላስፈላጊ የሆነ ድርጊት ክስተት ነው። ይህን በተመለከተም የአሜሪካ አምባሳደር እንዳሉት ይህን ጉዳይ ማስወገድ አለ። የእስራኤል መከላከያ ሰራዊትም የእስራኤል መንግስትን ይህን ሁኔታ ማስወገድ አለበት። ይህ አይነቱ የእስራኤላውያን አሸባሪዎች ነው ያላቸው። ቀላል አባባል አይደለም። እስራኤል ሽብር ፈጣሪዎቹ ሁኔታ በዚህ የሚታለፍ ነገር አይደለም የሚል ወቀሳ በእስራኤል ላይ ወቀሳ አምባሳደሩ ሰንዝረዋል። እዚሁ ጋር ቅድም በዜና አዳምጣችሁት ከሆነ የትራምፕ አማቻቸውና መልእክተኛው ጆርጅ ኩሽነር አሁን በሚቀጥለው ሳምንት ወደ እስራኤል ይመጣሉ ተብሎ ይጠበቃሉ። የእሳቸው አመጣጥ እንግዲህ በአዛ ቀበሌ የተኩስ አቁሙን ስምምነትና የሐማስ የጦር ትጥቅ ስለመፍታቱ ሁኔታ በተመለከተ እንዲሁም የተቋቋመው የሰላም የምክር ቤትን ስራዎቹ ተግባር ላይ እንዲያውል የሚቻልበትን ሁኔታ በቅርብ ተገኝተው ከእስራኤል መንግስት ባለስልጣኖች ጋር በጉዳዩ ለመነጋገር መሆኑን የዚያው ጋዜጣ በመጀመሪያ ገጹ ላይ ተዘግቧል። በማለት ሌሎችን ርዕሰ ጉዳዮችን ተመልክቶ ተዘግቧል። ማሪብን ስንመለከት በተቀዳሚ ገጹ ላይ እንግዲህ ከህዝብ ላይ የፖለቲካና አካሄድ እጩ ተወዳዳሪዎች ፓርቲዎችን መሪዎቹ በዋናነት እንዴት ነው ከህዝብ ላይ ግምገማ ይደረጋል። አሁን ግምታዊ ነው፣ እውነቱ ምርጫ አይደለም። ክነሴት ምርጫ ገና ነው። ጥቅምት 7 ቀን ነው ብሔራዊ የክነሴት ምርጫ የሚካሄደው። ግን ከወዲሁ ማን ይመረጣል፣ የትኛው መሪ የትኛው ፓርቲ መሪ ይመረጣል ተብሎ ይጠየቃል። የማሪቭ ሴቄር ከህዝብ ላይ ግምገማ አድርጓል። አሁን በዚህ ውጤቱ የአብዛኛው የህዝብ ድጋፍ ያገኙት የበያሃድ ፓርቲ መሪ ማናቸው? ጋቢ አይዘንኩት ናቸው። እሳቸው 23 መቀመጫ ወንበር አገኙም ነበር። ከእሳቸው ቀጥሎ ደግሞ የሊኩዱ መሪ ቢንያሚን ናታንያሁ 21 የክነሴት ወንበር ባገኙ ነበር ይላል። በሶስተኛ ደረጃ ናፍታሊ ቤኔት የቀድሞ ጠቅላይ ሚኒስትር የአሻር ፓርቲ ሊቀመንበር ናቸው። እሳቸው 14 ወንበር ባገኙ ነበር ይላል። በአራተኛ ደረጃ ደግሞ አቢጊዶር ሊበርማን የእስራኤል ቤቴኖ የተባለው ፓርቲ መሪ ደግሞ 10፣ የዲሞክራቶች ፓርቲ መሪ
ደግሞ 10 መቀመጫ ወንበር ባገኘም ነበር። ኦስማ ዩዲት የተሰኘው ናፍታል የኢታማር ቤን ገቢር ፓርቲ ደግሞ 8 ይላል። የሻስ የሃይማኖት አጥባቂ ፓርቲ 8 የሻስ 7 የእስራኤል ህብረተሰብ አረብ እስራኤልያን የሚወክል 6 እያለ ይሄዳል። እንግዲህ የጽዮኑ ታዳቲት በጻለል የሚመሩት ደግሞ 4 ወንበር ብቻ ያገኛል እያለ ነው የሚሄደው። በዚህ ግምገማ ነው ገና ውጤቱ ገና በቀጣይ በዛ ቀን ላይ ነው እንግዲህ ህዝቡ ሀገራችን በትክክል ፍትሃዊ በሆነ ሁኔታ የመምራት ብቃት አለው አስቦ የሚመርጠው ህዝብ እያንዳንዱ ዜጋ እድሜው ከ17 ከ18 ዓመት በላይ የሆነ የሀገራችን ዜጎች ይመርጣሉ ተብለው ነው የሚጠበቁ። እንግዲህ ያው በዚህ ዙሪያ ላይ ብዙ ርዕሰ ጉዳዮች ጨምሯል ዘግቧል ይኸው ጋዜጣ። በዚህ መቼም ከብዙ በጥቂቱ ነው የጋዜጦችን አምድ የቃኘ ነው። ሙዚቃ

0: አሁን ወደ እጩ የክነሴት ተወዳዳሪዎቹ በእስራኤል በጥቅምት 7 ለሚካሄደው የክነሴት ምርጫ በፊት በእያንዳንዱ ፓርቲ ውስጣዊ ምርጫዎች ይካዳሉ። ከነሱ መካከል በሊኩድ ፓርቲ እጩ ክነሴት ተወዳዳሪ ከሆነው አቶ ጋቢ ወርቁ ጋር ቀጣዩን ቃለ ምልልስ እናካሄዳለን። አቶ ጋቢ ወርቁ ጤና ይስጥልን፣ እንደምን አደርክ? አቶ ጋዲ ባርከን ይቀርታ፣ ጋቢ ወርቁ።
1: አቤት። አቶ ይሻየው
0: አሁን ተስተካክሎልናል። በጣም ጥሩ። እንግዲህ ለማስተዋወቅ ሞከርኩና ያለውን ሁኔታ እንግዲህ የፖለቲካ ሽቅድድም የተለያዩ እጩ ተወዳዳሪዎችም ያው እንግዲህ ለህዝብ እያሳወቁ ናቸው ማንነታቸውን። ይህን በተመለከተም እንግዲህ መጀመሪያ እንደምን አደርክ? ደህና ነህ?
1: አዎ፣ እንግዲህ በሰላም አደር ያለው አቶ ሻያው፣ አንተም አድማጮቻችን እንዴት አደራችሁ? ሁላችሁም እንግዲህ በሰላም እንዳደራችሁ እና ለዚህ ቀን ደግሞ በሰላም እንደተነሳችሁ ቀኑም ደስ የሚል ቀን እንደሚሆን እመኛለሁ።
0: በጣም ጥሩ፣ የሁላችን ብሩህ ምኞት ነው። እና አሁን እንግዲህ በሚቀጥለው ሰኞ የሊኩድ ፓርቲ ፕራይመሪስ ቅድመ ምርጫ ውስጣዊ ምርጫ ነው የሚያካሄደው። እጩ የክነሴት አባላት ይወዳደራሉ እና በየክልሉ። ይህን በተመለከተ ለህዝብ ራስን ስታወቅ እንዲሁ አንደኛ፣ ሁለተኛ፣ ሶስተኛ ብለ በቅድመ ተከተሉ እንግዲህ አንተ ለመመረጥ በፖለቲካ ለመመረጥ ልታስቀድመው ህብረተሰቡ በኢኮኖሚም በደህንነቱም በጤንነት በዘተርፈ ምን ይዝሃል? እንግዲህ
1: አሁን እንግዲህ በመጀመሪያ በጣም አመሰግናለሁ ጋሽ ሻየው። እንግዲህ አሁን በመግቢያው ላይም እንደጠቀስከው በሊኩድ ውስጣዊ ምርጫ የአዲስ ገቢዎችን ቦታ ለመያዝ እጩ ተወዳዳሪ በመሆን ቀርቤያለሁ። ይህ ቦታ ደግሞ እኛ ወደዚያ የምንገባው በክኔሴት ውስጥ ወኪል ለህዝባችን ህዝባችን ወክለን ስራ ለመስራት ነው። ወደ ክነሴት ወይም ወደ እስራኤል ፓርላማ መግባት የምፈልገው በእውነት ስራዎችን ለመስራት ስለፈለግኩና ከዚህ በፊትም ደግሞ ተለምዶዎች ነበሩ። ማለትም በክነሴት ውስጥ ከአራት አመት በላይ ተሞክሮ አለኝ። ከዚህ በፊት የነበረው የክነሴት አባልና የባዳት አልያ በክሪታ ሊቀመንበር የነበሩት ዶክተር አብርሃም አምባሳደር ዶክተር አብርሃም የእሳቸው ዋና አማካሪ ነበርኩ። በዚህ ጊዜ በርካታ ስራዎችን ለመስራት ተችሏል። አሁን እነዚያ ስራዎች ደግሞ የተቋረጡበት ሁኔታ አለ። ያንም ደግሞ ወደፊት ለማጠናቀቅና ለመስራት ሌሎች አዳዲስ ጉዳዮችንም ደግሞ እነሱ ማህበረሰባችን ለእኛ አንገብጋቢ የሆኑ ጉዳዮችን በእነሱ ላይ ደግሞ ትኩረት አደርጋለሁ። በዚህም መሰረት ዋነኛው ማለትም ሶስት ነገሮች ዋና ዋና እምላቸው ሶስት ነገሮች አሉ። ከዚያ በላይ ደግሞ የምንሰራቸው ስራዎች አሉ። ግን እነዚህ የመጀመሪያዎቹ ብዬ የምወስዳቸው አንደኛ በኢትዮጵያ ተቋርጠው የቀሩ ወገኖቻችን በቶሎ ወደ እስራኤል እንዲገቡ ማድረግ። ይህ በእውነት የእኛ ትልቅ ጠባሳ ሆኖ ይገኛል። ከዚህ ያለው ቤተሰብ አርፎ አልተኛም። ልጆቹን ማሳደግ አልቻለም። ቀሰቱ ከባድ ነው። ከዚያ ያሉት ስቃይ ይህ ነው ሊባል አይቻልም። በየጊዜው እየተጠለፉ እየተወሰዱ ከዚህ ያለው ቤተሰብ ብሩን እያወጣ እየለመነም ቢሆን እያወጣ ወደዚያ እየላከ ያለበት ሁኔታ፣ ይህ እንደ ማህበረሰብ እንደ እኛ እንደ አይሁዳውያን እጅግ በጣም የሚያመነ ስለሆነ ይህ ነገር በቶሎ እልባት ማግኘት አለበት ብዬ አምናለሁ። በሁለተኛ ደረጃ ደግሞ ትዳር የመሰረቱ ወጣቶች ቤት ለመግዛት አቅም እንዲኖራቸው ማድረግ አለብን። ምክንያቱም ከዚህ በፊት እንደጠቀስኩት በ2015 ማለትም ከ2015 እስከ 2019 ድረስ ዶክተር አብርሃም ንጉሴ በክነሴት በነበረበት ጊዜ እኔም ዋና አማካሪው በነበርኩ ጊዜ በዚህ ላይ ወጣቶች ቤትን እንዲገዙ የሚችሉበትን ሁኔታ አመቻችተን ነበር። ማለትም 600 ሺህ ሸቀል ለወጣቶች ማለትም ወለድ አልባ
0: በነፍስ ወከፍ ማለት ነው።
1: ተደረጉ
0: በነፍስ ወከፍ ማለት 600 ሸቄል ማሽካንታ ነው።
1: በ600 ሺህ ሸቄል ለትዳር ለመሰረቱ ለቤተሰብ ላባውራ ማለት ነው። ያንን በመያዝ ከመንግስት ድጎማ ተሰጥቷቸው ቤት እንዲገዙ ሆኗል። ማለትም ወደ 1000 የሚቀርቡ ወጣቶች በትዳር የመሰረቱ እንዲሁም ደግሞ ብቻቸው ልጅ የሚያሳድጉ ሴቶችም ይሁን ወንዶች በዚህ ላይ ቤት ለመግዛት የቻሉበት ሁኔታ ነበር። ይሄ ፕሮግራም እንዲቀጥል ፈልገን ነበር። ሆኖም ግን የሚያስቀጥለው በክነሴት ውስጥ የሚያስቀጥለው ሰው ወይም የፓርላማ አባል አልነበረም። በዚህ ምክንያት ተቋረጠ ማለት ነው። ዶክተር አብርሃም ከክነሴት ከወጡ በኋላ አንዳንዶች ወጥተው እኔስ ስወጣ ነው ተክነሴት እየተቋረጠ የሚሉ አሉ። ጭራሽ በክነሴት ያልነበሩ ይህን ወደ ጎን እናስቀምጠው። ሌላም ሶስተኛው ደግሞ የውስጣዊ ደህንነትን ማረጋገጥ። የውስጣዊ ደህንነት ማረጋገጥ ስል ምንድን ነው? በዚህ በእስራኤል ሀገር በርካታ የዱርዬነት ስራም አለ። ወጣቶች በተለያዩ ጉዳዮች ወይም ደግሞ ባለባሌ ቦታ ሄደው የሚወልቁና እጅግ በጣም በመጥፎ ደረጃ የታሰሩ ወጣቶቻችን አሉ። በፖሊስ ሳይሆን በመጥፎ ድርጊት የገቡ አሉ። እነሱንም እንዲሁም ደግሞ በአጠቃላይ በሀገሪቱ ውስጥ ያለው ስርዓትን ማስከበር በተመለከተ በተለይ አሁንም የድሩይነትንና የቀማኛነትን የሌሎችንም የወንጀል ስራዎችን እነሱን በተመለከተ ደግሞ በተለይ በኛ ማህበረሰብ አሁን በወጣቶች እየተስፋፋ ያለበት ሁኔታ ነው ያለ። ይህን ምለው እየተዘዋወርኩ በየእስር ቤቱ እንዲሁም በየፍርድ ቤቱ እየተዘዋወርኩ በማይበት ጊዜ የ12 ዓመት ህጻናት ልጆች ማለት ነው። ከዚያ ጀምሮ ሌሎችም እንዲህ ያለ ቦታ ላይ ወድቀው ስናይ እነዚህ ልጆችም ደግሞ ከዚያ ችግር ማውጣት ማለት ቤተሰቡን በሙሉ ከችግር ማውጣት ነው። በጣም በተለይ ሹካፍርን በተመለከተ በዚህ ላይ ሰው በውስጡ እያረረ እየከፈለ ያላቅሙ ቤታቸውን ሁሉ የሸጡ ሰዎች አሉ በዚህ የተነሳ። ስለዚህ ይህም በማህበረሰባችን በኩል እጅግ አንገብጋቢ ስለሆነ ይህን በተመለከተም ደግሞ እሰራለሁ ማለት ነው። ሌላው ይህን ፖሊስን በተመለከተ ወጣቶችን የሚያደርገውን እንግልት በተመለከተ ሌሎች የኛን ማህበረሰብ ትኩረት ያልተደረጉ ጉዳዮችን በተመለከተ ትኩረት እንዲኖራቸው ማድረግ። ሌላው ተጨማሪ ደግሞ ሃይማኖታችን ማጠናከር ነው። በተለይ ይህ አባናትና ቀሳውስትን የእነሱን መብት ማጎልበት ማጠናከር፣ ያ ሲሆን ነው እንግዲህ እነሱም ህዝቡን ሲያስተምሩ ህዝቡም ደግሞ ከእነሱ ጋር ሲሆን ነው። ከዚህ ከሰሞኑ የነበረው ፍጃታ በተለያዩ ቦታዎች ወይም ዜናዎች እንዳየ ነው እንደሰማ ነው። እንዲህ አይነት ነገሮችን ለመቅረፍ የሚቻለው ደግሞ እኛ ከዚህ በፊት ዶክተር አብርሃምን በክነሴት በነበረ ጊዜ ያኔ የተጀመሩ ነገሮች ነበሩ። የተጀመሩት ምንድን ነው? በ2018 ለመብት ወይም ደግሞ ከዚህ በፊት የነበረው ምንድን ነው? ቀሳውስቶች አይበልና ትልልቅ ሰዎች ትልልቅ አዛውንቶች ቀሳውስቶች በእድሜያቸውም ደረሰና ከዚህ ዓለም በሚያልፉበት ጊዜ የእነሱን ቦታ የሚተካ አልነበረም። ያ ቦታ ተኬን ወይም ደግሞ ያን ቦታ የሚተካ እንዲኖር 20 ቀሳውስቶች እንዲመደቡ እንደገና ደግሞ 20 ራባናት እንዲመደቡ በዚህ ላይ ተደርጎ ነበር በ2018። ከዚያ በኋላ ነው እንግዲህ አሁን ቀሳውስትም እንዲሁም ራባናት በየማጻደፊት ገብተው እንዲሰሩና ህዝቡን እንዲያገለግሉ በዚህ ላይ በመንግስት ተወስኖ ፈቃድ ተሰጧቸው እንዲሰሩ ተደርጎ የነበረ። ይህ ደግሞ በከፊሉ ተግባራዊ ያልሆነበት ሁኔታ አለ። ይህን ሙሉ በሙሉ ተግባራዊ እንዲሆንና አጠቃላይ ይህ ሁኔታ እንዲጠናከር ማድረግ አለብን በሚል
0: ከዚህ ላይ በነገራችን ላይ ጋቢ የሃይማኖት መሪዎቹ ቀሳውስትን በተመለከተ እንደ ራባኒም ሁኔታም እኩልነታቸው እንዲጠበቅ በሚልነት አሁን ቀደም ተነስቶ እነሱ በየከተማ በየሚኖሩበት ከተማ የሃይማኖታዊ መስሪያ ቤት ንስሐ ደመዋጻ የመሳሰለ ራባኒም ቢሮ እንዲኖር የተከበረ ቢሮ እንዲሰጣቸው የሚል ቀርቦ ነበረ። ይህ ነገር ቄሶች ራሳቸው ሀሳቡን ይቀበሉታል ብሎ ታስባለህ ወይ?
1: እንግዲህ ያው ዋናው ነገር በመንግስት ይህ ውሳኔ አለና ይህ ደግሞ ወደፊትም ኃይላችን አጥማችን የሚያጠናክር ነው። ለምሳሌ በውስጥ እኔም ኖሮ ሃይፋ ከተማ ነው። በሃይፋ ከተማ በዚህ ውሳኔ መሰረት ራቭ ኤሌዘር ማንደፍሮ በዚህ በከተማ በሃይፋ ከተማ ተሹመውልናል። ስለዚህ እታቸው ለምሳሌ በሃይማኖትን ሃይማኖት ነክ የሆነ ነገሮችን በሙሉ በእሳቸው በኩልም ብዙ እርዳታ አገልግሎት ማግኘት ይቻላል። ብዙ ጥያቄዎች አሉ። ለእነዚያ ሁሉ መልስ ከዚያ ላይ እናገኛለን። ከእሳቸው በተጨማሪ ደግሞ የካርሜል ከተማ ኗሪ የሆኑትን የተከበሩ ቄስ ኤፍራይም አለዊ እሳቸው ደግሞ እንደዚሁ አብረው ሁለቱ አንድ ቢሮ ነው ያላቸው። በአንድ ቦታ ተቀምጠው ለህዝቡ አገልግሎት እየሰጡ ነው። ይሄ መሆኑ የሚያሳየው ምንድን ነው? ሁሉ አይደለም ይህን አልፈልገውም የሚል በከፊሉ አለ። በተለይ ወጣቱ ቄስ ኤፍራይም ከዚህ እስራኤል ሀገር ተወልደው እዚህ አማርኛውንም ግዙንም አቀላጥፈው ተምረው ሃይማኖቱን ለህዝቡ ለእስራኤል ህዝብ ሁሉ ከኢትዮጵያ የነበረውን ይዘኔን የመጣ ነውን በሙሉ እያስተማሩ ይገኛሉ። እንደዚህ አይነት ሁኔታ መፈጠር አለበት። እንደዚህ አይነት ሲፈጠር ወደፊት የዚህ አይነት ውጅንብር አይነሳም፣ ማለትም ሊቀንስም ይችላል። ሌላ ከዚህ አሁን ባለፈው እንዳየነው እንደሰማነው ያለው ነገር ያ በሙሉ ይቀንሳል። ስለዚህ በተግባር መሰራት ያለበት ይህ አይነት ተጀምሮ የነበረው ሙሉ በሙሉ ተግባራዊ ካልሆነ ያ ደግሞ ሙሉ በሙሉ ተግባራዊ እንዲሆን ማድረግ አለበት።
0: እጩ የክነሴት አባል ጋቢው ወርቁ፣ እስካሁን የኛን ማህበረሰባችን ላይ ያተኮረ ነው። በእርግጥ በቀጥታ የተመለከት ነው። እጩ የክነሴት አባል የፖለቲካ አመራር ጠቅላላ እስራኤልን ህዝብ ለመምራት ብሎ ነው እንግዲህ ለአንድ ለወገኖች ብቻ ሳይሆን ለጠቅላላ የሀገራችን ህዝቦች ማስተዳደር ነው። ፖለቲከኛ አይደለሁም፣ ግን ያለውን ሌላ እዚያ ወጣ ብለን ደግሞ ሌሎችን የመከላከያ ሰራዊትን የደህንነት ጥበቃን በተመለከተ ያለውን ክርክር እንግዲህ ከኦክቶበር 7 ጀምሮ እስካሁን በእስራኤል ህብረተሰብ ያለውን የፖለቲካ በመከላከያ ሰራዊት የማያገለግሉ አሉ። ሌሎቹ ደግሞ ሸክሙን እነሱ ላይ ሆኖባቸዋል። በዚህ ላይ እኩልነት ይኑር፣ ለሀገር ዳር ድንበር የውትድና አገልግሎት ይከፋ የሚል አባባል አለ። በዚህ ዘርፍ ምን አስተያየትህ እንዴት ነው?
1: በእውነት ጋሽሻ ያው ጥሩ ጥያቄ ነው። ይህን በተመለከተ እኔም እንደ የእስራኤል ዜጋ እንደመሆን የመጠን ወደዚህ ወደ እስራኤል ሀገር የመጣ ነውም እችን እስራኤል ሀገር ስንናፍቃት የነበረ ዋነኛና ብቸኛ የአይሁዲዎች ቦታ አገር ቤት እንደመሆኗ መጠን ወደ እስራኤል ሀገር እንደገባውም እኔ 13 ዓመት አገሬን አገልግያለሁ። በተዋጊ ክፍለ ጦር ምሽመራ ግቡል ከዚያ ውስጥ በመግባት ከ1999 ጀምሮ እስከ 2002 ድረስ አገልግያለሁ። ያንም ይሄ ኢንቲፋዳ ወይም ደግሞ የፍልስጤሞች ሁከት በተነሳበት ጊዜ እዚያ ላይ ለ2 ዓመት ያህል በእውነት በዚህ በጦርነት ውስጥ ነበርን። ከዚያም 13 ዓመት በተጠባባቂ ወታደርነት አገልግያለሁ። ሚሎኒክ በሁሉም በእስራኤል ሀገር በተፈጠረው የተለያዩ ጦርነቶች ባንላቸውም ትንኮሳዎች በእነዚያ ላይ በተደረገው ሚብጻ በመባል የሚታወቀውን ዘመቻ በሁሉም ተሳትፍ ያለው። ስለዚህ ይሄ የሀገራችን ደህንነት እጅግ በጣም ያሳስበናል። አገሪቱ ደህንነቷ ካልተረጋገጠ፣ ሉዓላዊነቷ ካልተከበረ፣ ድንበሯ ካልተከበረ እኛ ከዚህ መኖር አንችልም። ሌላ አገር የለንም። ስለዚህ አሁንም በእስራኤል አገር የሚገኝ በሙሉ ውትድርና ማገልገል አለበት። አሁን እየታየ ያለው በተለይ የሐሬዲም ማህበረሰብ ወይም ደግሞ የሃይማኖት አክራሪዎች እነሱን በተመለከተ ወደ ውትድርና መግባትና ለሀገሪቱም ደግሞ አስተዋጽኦ ማድረግ አለባቸው። ይህን ስል ደግሞ ምንድን ነው እንዲሁ ተነስቶ ለምን አይገቡም እያሉ በእነሱ ላይ ጥላቻ ማሰራጨት ሳይሆን የመከላከያ ሰራዊቱ ደግሞ እነሱ የሚገቡበትን ሁኔታ ማረጋገጥና ዋስትና መስጠት ወይም ደግሞ ማመቻቸት አለበት። ምክንያቱም እነሱ ርዕዮተ ዓለማቸው ወይም ደግሞ አቋማቸው የበለጠ የሃይማኖት አክራሪነት አላቸው። በዚህም መሰረት ደግሞ ለምሳሌ ሴቶችን ከካምፕ ማየት አንፈልግም ይላሉ። ወንድና ሴት መለየት አለበት ይላሉ። ስለዚህ ይሄ እንደገናም ደግሞ ያመጋገብን ሁኔታ ደግሞ ካስሩት ሚለውን በተመለከተ ያም ደግሞ እኛ እንደምንፈልገው መሆን አለበት ይላሉ። ስለዚህ አሁን ይሄ የሃይማኖት ከፍተኛ የሆነ ስር የፈደደ ወይም ደግሞ እምነታቸው ስለሆነ የአይሁዳውያንን በየትኛውም ዓለም እምነቱን ለማስቆም የተደረገው ጥረት በሙሉ ጭራሽ አልተ ሙሉ በሙሉ ተግባራዊ አልሆነም ጉዞችን ቢጫፈጭፉንም ማለት ነው። ስለዚህ እነሱም ያስቡት ይሄ አለ ያ ከተመቻቸ እነሱ ወደ ውትድርና የሚገቡበት ሁኔታ ይመቻቻል መግባት አለባቸው። አረቦችም ውትድርና ግቡ ባንላቸው አካባቢያቸውን አገራ ማህበረሰባቸውን ለ 3 አመት ማገልገል አለባቸው። ምክንያቱም
0: የኛውን አይነት አይደለም ወደ ውትድርና ምንም ጦር ጠመንጃ ታጥቀውም ባይሆንም እኮ እንደ ውትድርና አገልግሎት የሚቆጠር ሽሩት ሎሚ ያለ አይደለ በመሳሰለ ብዙ መርዳት ይችላሉ። እስራኤላውያን ዜጎች እንደመሆናቸው መጠን
1: በትክክል ይሄንን ግን እስካሁን ድረስ የሚያነሳ የለም። ለምንድን ነው የማያነሱት ይሄንን ቦታ ይሄንን ጉዳይ ማያነሱት? ምንድነው አንደኛ የሐሪዲም ጥላቻ ማስፋፋትና ሐሪዲቦች ብቻ እንዲገቡ ሃይማኖታቸው ምናልባት ይሄን ካሉበት ለማስወጣት የሚደረግ ቅስቀሳ ውስጥ ያለ ግን አሁን እኔም ምለው በአገሪቱ ያለ ዜጋ የአገሪቱ ዜጋ በሙሉ አገልግሎት መስጠት አለበት ለህብረተሰቡ። አይ ጦር የጦር ጠመንጃ ይዤ ምናልባት ከወገኖቼ ከነ ፍልስጤሞች ከነዚያ ጋር አልዋጋም የሚል ከሆነ አሁን አቶ ኢሳያው እንዳልከው ቀደም ብዬም እንዳነሳውትኝ የህዝባዊ አገልግሎት መስጠት ይችላል። ማለትም የራሳቸውን አካባቢ የራሳቸውን ደህንነት ለማስከበር በየቀኑ አሁን ግድያ አለ ያረቦች ግድያ አለ በየቀኑ አሁን ያ ደግሞ መቆም የሚችለው እነሱ ተነስተው በአያካባቢያቸው የተለያዩ ሥራዎችን መስራት ሲችሉ ነው። እነሱም የሀገሪቱ ዜጋ ናቸው። እኛ የኛ ወጣቶች ለምሳሌ በ18 አመታቸው ቀጥታ ወደ ውትድርና ይሄዳሉ 3 አመት አገራቸውን ያገለግላሉ። አረቦች ግን 18 አመት እንደሞላው ትምርቱን የመደበኛ ትምርቱ እንዳጠናቀቀ ወዴት ነው የሚሄደው? ወደ ዩኒቨርሲቲ ይሄዳል። ዶክተሩ ነው ይሄኛው የኛ ወጣቶች ውትድርና አገልግለው ሲመለሱ እሱ ምን ሆኖ ይገኛል? ዶክተር ሆኖ ይገኛል፣ ነርስ ሆኖ ይገኛል፣ ወይም ሌላ ዲግሪ ይዞ ይገኛል። ስለዚህ በስራ ቦታ ማን ነው የሚገባ? እነሱ ናቸው። ዛሬ በየሆስፒታሉ ሞልተው ያለ ወይም ሆስፒታሉን እያንቀሳቀሱት ያሉ እነሱ ናቸው። ይሄ መቀረፍ አለበት። ይሄ ወደፊት ይሄንን ጉዳይ መቅረፍ ካልቻልን እነሱም ደግሞ ህዝባዊ አገልግሎት መስጠት ስለሚገባቸው መስጠት እንዲኖርባቸው ማረጋጋት ካልቻለ ሁልቀን ብቻ ሐሪዲሞች ሐሪዲሞች ብቻ እያልነ ወይም ለፖለቲካ ፍጆታ ብቻ እንዲመቸን የምንለው ነገር አይደለም። ሁሉም ማገልገል አለበት። ሁሉም በየዘርፉ ገብቶ ማገልገል አለበት። ሁላችንም ለዚህ ሀገር አስተዋጽኦ ማድረግ አለብን ሁሉም። ስለዚህ አሁንም የእስራኤል ድህነት፣ የእስራኤል ሉዓላዊነት፣ እስራኤል በአንበሳ መንጋጋ ላይ ያለች አገር ማለት ናት። በየአካባቢው ጠላቶች ከበዋታል። በየአካባቢው እስራኤልን ለመዋጥ የሚያስቡአሉ ከሩቅም ከቅርብም። ስለዚህ እኛ እዚህ ያለው ጠንካራ ማህበረሰብ አገሪቱን የሚያገለግል አገሪቱን የሚወድ አገሪቱን የማይሸጥ ሁልጊዜ ለማይሆን ሰላም የሰላም ድርድር ይሆናል እየተባለ ይሄን እንስጣችሁ ይሄን እናደርግላችኋለን እየተባለ ከዚህ በፊት እንዳየነው በአዛነን ለቀን ወጣነ። ያን ለቀን ከወጣነ በኋላ ምንድነው የሆነው? ሐማስ ተከታትሎስ ድሮት መጣ። ሐማስ ተከታትሎ የት ነው የመጣ? ኦፋኪም ደረሰ። የት ነው? ስለዚህ ይሄን ሁሉ ነገር አስቀድመን ለማይሆን ነገር ወደዚያው ስመግባት የለብንም። የሚሆን ነገር ከሆነ እንደ እስራኤል ሰላም ወደድ የለም። እኛ ሰላምን ወዳለን። ጸሎታችን ራሱ በጸሎታችን በ18ቱ ቡራኬ መደምደሚያ ላይ ምንድነው? በሰማይ ሰላምን የሚያደርግ በምድርም ሰላምን ያድርግ ብለን ነው የምንደመድመው። ምክንያቱም እኛ ሰላምን ወዳለን፣ የምንፈልገው ሰላም ነው። እግዚአብሔርም የሚገኘው ከሰላም ነው። ስለዚህ ይህንን ብዙ ስራ መስራት የሚቻለው ሰላም ሲኖር ነው። ይህንን እኛ እንፈልጋለን። ሌሎች ደግሞ ሰላምን አይፈልጉም፣ እኛን ለማጥፋት ይፈልጋሉ። ለዚህ ደግሞ እኛ ጠንካራ ሆነን መቅረብ አለብን። ልጆቻችን አሁን ከአሁኑ ጀምረን አገር ወዳድ መሆናቸውን ማስተማር አለብን። ሁልጊዜ ዘረኝነትን ብቻ ተነስተን ማንጸባረቅ የለብንም። አዎ ዘረኝነት አለ። ሰዎች እስከሆነ ድረስ ሁልጊዜም ዘረኝነት አለ። በዚህ ላይ ለምሳሌ በመንግስት ደረጃ ዘረኝነትን እንዴት እንዋጋው የሚለው ላይ ከዚያ ላይ ለመንግስት አማካሪ ሁኜ እሰራለሁ።
0: ግሩም አቶ ጋቢ ወርቁ፣ አሁን ወደ ምርጫው ወደ ማክሰኞ ሰኞ ዕለት የፊታችን ሰኞ የሊኩድ ቅድመ ምርጫ ፕራይመሪ ሲያደርጋልና አንተ በዚህ ዙሪያ ቅድም ያልከው በርሽማ በምዝገባሉ ደረጃ በደረጃ የእጩ ተወዳዳሪዎቹ በሚለው የኦሊም አንዳሽም ቦታ ለመያዝ ብለሃል። ስንተኛ ደረጃ ላይ ያለው
1: አሁን? እንግዲህ በመጀመሪያ ደረጃ ይሄ ሰኞ በ17 ስምንተኛ ወር 2026 ምርጫው ከ10 ሰዓት ከጧቱ ጀምሮ እስከ 9 ሰዓት ከምሽቱ ድረስ ይካሄዳል። በዚህ ላይ ሰፊ ጊዜ ስላለ የሊኩድ አባል የሆናችሁ አባልነታችሁን አረጋግጣችሁ እስካሁን ድረስ እየከፈላችሁ ያላችሁ ይህ ቀን ነው የእናንተ ቀን። እናንተ ወጣችሁ ተጽዕኖ የምትፈጥሩበት ቀን ይሄ ነው። በዚህ ቀን ሁላችንም ወጥተን መምረጥ አለብን። ክፍያውን ከፍለን ሳንመርጥ ከቀረን ገንዘባችን ገደል እንደጣልነው ይቆጠራል። ስለዚህ ሁላችሁም ወጣችሁ እንድትመርጡ በዚህ ላይ ጥያቄ ወይም ደግሞ በትህትና ጥሪ አቀርባለሁ ማለት ነው። አሁን ቦታው ያለው 43ኛ ላይ ነው ያለው የአዲስ ገቢዎች ቦታ። ይህንን ቦታ ለመያዝ ከራሽያ የመጡ አሉ፣ ከየመን የመጡ አሉ። አዎ
0: አልማዝ ዘሩም ትናንት ማምሻውን ቃለ ምልልስ በዚህ ጉዳይ አዎ 43ኛ ላይ እንደምትወዳደር ነው ያለችን። እሺ
1: አዎ እሷ ለምሳሌ ሴቶችን አዲስ ሴቶችን ወክላ ነው እንግዲህ እሷ የምትወዳደረው። ይህ ደግሞ አዲስ ገቢዎችን በመወከል ነው እኔ የምወዳደረው። ስለዚህ አሁን ከዚህ ላይ 6 የሚሆኑ በየተለያዩ አገር የመጡ ይወዳደራሉ። አንዳንዴ የአዲስ ገቢዎችን ቦታ ስንል በእኛ ማህበረሰብ የሚታየን እኛ ብቻ ነን አይደለም። ከዚህ ቦታ ላይ የምወዳደረው እኔ ማህበረሰባችን ወክዬ እኔ ብቻ ነኝ።
0: ሌላ ሀገራት ከስደት የተመለሱ የሚመለከት ነው።
1: በትክክል ሁሉንም ማለትም ከ1990 ዓመት ወደዚህ የመጡ በሙሉ ይሄ ይመለከታቸዋል። መወዳደር ይችላሉ፣ መብቱ ይሰጣቸዋል። ስለዚህ በተለይ ከራሻ የመጡት በጣም በርካታዎች የመጡት በ1990 ዓመተ ምህረት ነው። ስለዚህ እነሱም ይወዳደራሉ፣ ሁሉም ይወዳደራሉ። አሁን የእኛ ህብረተሰብ ድጋፍ ማድረግ ያለበት እያንዳንዱ በየሀገሩ ያለውን ድጋፍ ይሰጣል። ምክንያቱም የራሱን ወገን ለማውጣትና ያ ደግሞ ለራሱ ለዚህ ለላከው እንዲሰራለት ወይም ወክሎ በክነሴት ውስጥ መልካም ስራ እንዲሰራለት ይፈልጋል። ግን እኔ ብመረጥ አጠቃላይ የእኛን ማህበረሰብ ብቻ ሳይሆን አዲስ ገቢዎችን በሙሉ በየትኛውም ዓለም ተበትነው የነበሩ ወደ እስራኤል ሀገር የመጡትን በሙሉ የማገለግል ነው የሚሆነው። ከዚህ በፊትም ዶክተር አብርሃም ንጉሴ የአዲስ ገቢዎችን ቦታ ይዞ ገብቶ ከዚያም በኋላ የባዳት አሊያ በክሊታ ወይም የአዲስ ገቢዎች ጉዳይ በክነሴት ቋሚ ኮሚቴ የዚያ ሊቀመንበር ሆኖ ራሻዎችንም ከፈረንሳይ የመጡትንም ሌሎችንም በሙሉ ሲያገለግል እንደነበረው እንዲሁም ኢትዮጵያውያንን በአጠቃላይ የምናደርገው የዚያ ሁኔታ ነው። ስለዚህ የፓርላማ ይህ የሰኞው ምርጫ ምንድን ነው? ቦታ የመመደብ ምርጫ ነው። ቦታ መመደብ ምንድን ነው? በፓርቲ ውስጥ በሊኩድ ፓርቲ ውስጥ ቦታ መመደብ 1 2 3 4 ብሎ መመደብ የሚችለው ህዝቡ ነው። ወጥቶ አባል የሆነ በሚመርጥበት ጊዜ በርካታ ሰዎች ከመረጡኝ እኔ ከዚያ ከ43 ቁጥር ወጥቼም ምናልባት ወደ ዝቅ ወይም ከፍ ወዳለ ቦታም ልደርስ እችላለሁ። ስለዚህ የህዝቡ ንቃትና የህዝቡ ወጥቶ መምረጥ እጅግ በጣም ወሳኝ ነው። ያ ከሆነ ነው እንግዲህ ሁልጊዜም ከቤት ሁነን ችግራችን ችግር አድርገን ይዘን የምንቀመጠው። ያ ችግር መፈታት የሚችለው አንድ ሰው ተነስቶ ሲፍጨረጨርና የሚጠበቅበትን ትንሽ ነገር ብትሆን ካደረገ ችግሩ ይፈታል። ያ ችግር የሚፈታው ደግሞ ተኝተን እንዲሁ ዝም ብለን አይ ስራም እንግዲህም የገቡትም ስራ አልሰሩ አሁንስ ማን ይሰራል ብለን ስላልን አይደለም። ዋናው ነገር አሁን ያንን ስራ እንድንሰራ አቅም ስጡን። ያን አቅም ተሰጣችሁን ደግሞ ለእናንተ እናንተን ለማገልገል እኔ ሙሉ ልምድ አለኝ ዝግጅት አድርጌያለሁ እናንተን ለማገልገል ደግሞ በጥሩ ሁኔታ ተዘጋጅቼ ቀርቤያለሁ
0: እንዴው ለማጠቃለያ እንዴው ባጭሩ አሁን መመረጥ ያ ካበቃ በለክነሴት የህግ መደገያ ምክር ቤት እንዴው በክነሴት እንዴው ለተሻሻለ ለመቀየር ለማስተካከል ለማረም ብለህ የምታቀርበው አጀንዳ ምን ይሆን?
1: አዎ እንግዲህ በመጀመሪያ አሁን ብድግብ ይሄንን ህግ አጠርቋለሁ ይሄን አደርጓለሁ ምለው ነገር አይደለም። እዚያ በተግባር ግን በገባውበት ጊዜ በተግባር ብዙ ያቀርፋቸው አሉ። አሁን አስቀድሜ ይፋ ማድረግ ማልፈልጋቸው እነዚያንን ያቀርፋቸው ደግሞ ለማህበረሰባችን እንዲሁም ለእስራኤል ሀገር እጅግ በጣም ጠቃሚ የሆኑ ነገሮች ናቸው። እነሱን ደግሞ አሁን ተነስቼ ሂሂ ነው ብዬ በዝርዝር የሚያስቀምጣቸው ሳይሆን ያኔ ግን በመገባበት ጊዜ እነዚህ ጊዜ የሚወስዱ ናቸው። ጥናት የሚደረግባቸውና ጥናት አድርጌባቸው ግን ለረቂቅ ህግ ተዘጋጅተው በህግ ደረጃ እንዲቀርቡ ከተመረጠን በኋላ መጀመሪያ ኃይልንም መፈተን ያስፈልጋል። ከዚያውት ማን ነው ይሄንን የሚደግፈን የሚለውን ከዚያ ላይ አስቀድመን ጥናት ማድረግ ያስፈልጋል ወይም ደግሞ ማዘጋጀት ያስፈልጋል። ከዚያ በኋላ ያን ህግ ደግሞ መንግስት ይደግፈዋል አይደግፈውም እንዲደግፈው ደግሞ ማድረግ ነው። ካደረግነ በኋላ ወደ ክነሴት አቀርበን እንዲጸድቅ ማድረግ ነው። ስለዚህ አሁን በተለይ በማህበረሰባችን ዙሪያ ያሉ በእስራኤል ሀገር ቀደምም የተከስፋቸው 3 ዋና ዋና ነገሮችም አሉ። በእነሱ ላይም ህግም እንዲደነገግ ማድረግ ካስፈለገ በዚያ ላይ ህግ እንዲደነገግም የማደርግበት አቅምም ዝግጁ ሆኛለሁ።
0: ጥሩ እንግዲህ ያዋ በቃ 7 ሰዓት ላይ ሆነን ለላኛው ለማይክሮፎን ስለምናስተላልፍ እጩ የክነሴት አባል በሊኩድ ጋቢ ወርቁ እንግዲህ ብሩህ ተስፋ ስኬታማ ይሁንላለን። መልካም ቀን።
1: ያው በጣም አመሰግናለሁ እንዲሁም ለአድማጮቻችን። ህብረተሰባችን በጣም ጠንካራ ህብረተሰብ ነው። ይህን ጠንካራ ኃይላችን ደግሞ በአንድነት ወደፊት እናራምደው። እንደዚያ ከሆነ እኛ አልቃይ ሳንሆን ጠንካራ ማህበረሰብ ሆነን ጠንካራ ስራ እንሰራለን።
0: እሺ፣ እናመሰግናለን። መልካም ውሎ። የተከበራችሁ ክቡራትና ክቡራን አድማጮቻችን 7 ሰዓት ሆኖ ፕሮግራማችንን ተጠናቀቀ። ለቴክኒክ ባለሙያችን ለአብያታር ሽሞን ምስጋና ይድረሰው። ቀን ልክ 1 ሰዓት በሰላም ያገናኘ

0: ትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አላችሁ? ህለቱ እንደብራን ዘመን አቆጣጠር ዮም ሽሽ አለፍ በኤሉል ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጠር ኦገስት 14 2026 እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 8 2018 ሲሆን የቴክኒክ ባለሙያችን ዮሐራይ ፒከር ነው። የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ገብርኤል በየነ ስንሆን ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። በባልደረባችን ወርቅነሽ ሸት የሚዘጋጅ ፕሮግራምም እናቀርባለን። እንዲሁም እንደ ተለመደው ሳምንታዊ የኦሪት ክፍልም ጊዜውን ጠብቆ ይስተናገዳል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። እንሆ የሰዓቱ ዜና ባዘጋጁ ይሻየው ደጉ ይቀርባል።
1: ጋብርኤል በየነ አመሰግናለሁ። ማይክሮፎንን አስረከብከኝና አመሰግናለሁ። አርስተ ዜና፣ በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ ሰብአዊ እርዳታ ለመስጠት የእስራኤሉ ልዑክ ዛሬ ሌሊት ወደዚች ሀገር ደረሰ። የደህንነት ኃይሎች ትናንትና በዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፈ የሐማስ አሸባሪ ገደለ። አሜሪካም ኢራን ለማግለል ከባድ እርምጃ እንደምትወስድ ዛተች። ዩክሬን ዛሬ ንጋቱ ላይ የሩሲያን ማዕከላዊ የነዳጅ ኃይል ማዕከል በድሮን አጠቃች። ትናንት ኢራን በሆርሙዝ ባህር ወሽመጥ ሁለት የአረብ ኤምሬት የነዳጅ ጫኝ መርከቦችን አጠቃች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የፍልስጤማውያን በሚኖሩባት ኮስራ ገጠር መንደር ውስጥ የተከሰተው ሁከት የራባይ ድምፅ ለሰብአዊ መብቶችም ከተሰኘ ድርጅት የተወጣጡ ወደ 80 የሚጠጉ ማኅበራዊ አክቲቪስት ተንቀሳቃሾች በይሁዳውያን ሰፈሮችም ውስጥ ወደሚገኙ የመንደሩ ቤት በመምጣት የምግብ የውሃ እርዳታ አቀረቡ። ለገጠር መንደር ለሚኖሩ ፍልስጤማውያን ሰብአዊ እርዳታ የሰጡት ይሁዳውያን ሃይማኖት መሪዎች ራባናት ናቸው። ቃል አቀባያችን ኢራን ዚንገር እንደዘገበው ከሆነ በጥቂት ግዛት በመከላከያ ሰራዊቱ እነዚሁ ሰብአዊ እርዳታ ለመስጠት የመጡትን ወደ ሰፈሩ እንዲገቡ ከፈቀዱላቸው በኋላ ከጥቂት ቆይታ በኋላ አካባቢውን እንዲለቁ አድርጓል። የራባይ ድምፅ ሰብአዊ መብቶች ድርጅት በበኩሉም እንደገለጸው በይሁዳ እና ሰማርያ ቀበሌዎች እየተከሰተ ያለው ነገር ከእንግዲህ በድብቅ የሚደረግ አይደለም። ኃይል ይህን በተመለከተ የመንግስት የእስራኤል ወታደራዊ ኃይል እና ስነ ስርዓት በህዝቡ መካከል ስነ ስርዓት ማረጋጋት ኃላፊነት አላቸው የሚል መልእክት አስተላልፈዋል። የደህንነት ኃይሎች ትናንት ባዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፉትን የሐማስ አሸባሪ ገደሉ። እሱም የአዛ ክልል የፖሊስ አዛዥ ጃማል መሐመድ አቡ ካሚል ነው ይባላል። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጹት ይህ አሸባሪ በጦርነቱ ወቅትም ሆነ በቅርብ ጊዜያት በእስራኤል መከላከያ ሰራዊትና በእስራኤል ዜጎች ላይ የተቃጡ የሽብር ሴራዎችን ሲያዘጋጅ ነበረም። ቀደም ሲል የፍልስጤም ምንጮች ግለሰቡ በአዛ ከተማ ደቡባዊ ምዕራብ አካባቢ በሚገኝ መኪና ጉዞ ላይ እንዳለ ነው በአየር ጥቃት የተገደለው። በሊባኖስ ያለው ውጊያ በዋና ከተማ ቤሩት የሚገኙ አንድ የፖለቲካ አካል ምንጭ አልሻርክ አልአውሳት ለተሰኘው ጋዜጣ እንደገለጹት ከእስራኤል ጋር የተደረገው ማዕቀብ ስምምነት ትግበራ ለማስቀጠል እንዲያስችል የተኩስ አቁም ለማጠናከር ሂዝቡላ ታጣቂዎችም በሀገሪቱ ደቡባዊ ክፍል በሚገኘው አሊ አልታሂር አካባቢ ሙሉ በሙሉ መልቀቅ መውጣትን አስፈላጊ ቅድመ ሁኔታ መሆኑን ገልጿል። እንደ ምንጩ ገለጻ ይህ ጉዳይ በሚቀጥለው ወር መጀመሪያ ላይ በጣሊያን ዋና ከተማ ሮም ከእስራኤል ጋር በሚደረገው ቀጣይ ውይይት ላይ ከፍተኛ ትኩረት የሚያደርጉት ርዕሰ ጉዳይ ቢሆንን ይሆናል። በቤይሩት በኩል ሂዝቡላ በአካባቢ የገነባቸውን የጦር ሰፈሮች ለመልቀቅ ፍቃደኛ አለመሆኑን የሚደረሰው ዘገባ ተመልክቷል። በተለይ በናባቲያ ከተማ አካባቢ ላይ ከፍተኛ ጉዳት ሊያደርስ የሚችል ሰፊ የሳይሮታ ዳይር ምጃም ሊያስከትል ይችላል የሚል ስጋት ማለም። ትናንትና በሊባኖስ እንደተዘገበው የእስራኤል የፖሊስ አመራሮች በመቶዎቹ የሚቆጠሩ ሂዝቡላና የኢራን እስላማዊታዊ ሰራዊት አባላት እንደተመሸጉበት በሚገኙበት በአሊ አልታሂር ተራራ ላይ የሚገኘውን የሂዝቡላ ግቢ የመከላከያ ሰራዊቱም እንዲያፈርስ አረንጓዴ መብራት ፍቃድ ተሰጥቶታል። በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ ሰብአዊ እርዳታ ለመስጠት የእስራኤል ልዑክ ትናንት ሌሊቱን ወደዛች አገር አቀና። በአገሪቱ የደረሰውን እጅግ የበረታ የመሬት ነውጥን የመሬት መንቀጥቀጥን ተከትሎ በተጎዱ ሰዎች ላይ የእርዳታና የመታደግ ስራቸውን ለማከናወን የመፍረስ አደጋ የደረሰባቸውን ቦታዎች ለመለየት እና የእርዳታ እቃዎችም የምግብ እና የውሃ የመድኃኒትን ጨምሮ ለማሰራጨት የሚያግስ የነፍስ አድንና ሰብአዊ እርዳታ ልዑክ ትናንት ማታ ወደ ኮሎምቢያ አቅንቷል። ቃል አቀባያችን ካርሜላ ምናሽ እንዳመለከተችው ከሆነ ብሪት ሬኢም የተሰኘ የጓደኝነት ቃል ኪዳን በሚል ስያሜ የተቋቋመ የዚህ ልዑክ የሚመሩት የደጀን እዝ ብሔራዊ የነፍስ አድንና የማዳን ክፍለ ጦር አዛዥ ተጠባባቂ ብርጋዴር ጄኔራል ዮሲ ፒንቶ ሲሆኑ ልዑኩ በቋሚና በተጠባባቂ ሰራዊቱ ውስጥ ያሉ ወደ 80 የሚሆኑ የነፍስ አድን ሰራተኞችም ያካትታል። በኮሎምቢያ በዚህ ሳምንት በደረሰው ከባድ የመሬት መንቀጥቀጥ ሕይወታቸውን ያጡ ሰዎች ቁጥር ከ270 በላይ ከፍ ብሏል። የጠፉ ሰዎች ቁጥር ደግሞ ወደ 400 እየተጣጋ ነው ተብሏል። የአቡዳቢ ብሔራዊ የነዳጅ ኩባንያ ትናንት በሆርሙዝ ባህር ወሽመጥ በኩል እያለፉ የነበሩ ሁለት የነዳጅ ጫኝ መርከቦች ጥቃት እንደተፈጸመባቸው አስታውቀዋል። ዘጋቢያችን ራምብራንድስ እንደዘገበው ከሆነ በምንም አይነት በሰው ላይ ጉዳት አልደረሰም። ሆኖም የመርከቦቹ መጠቃት በአካባቢው ግጭት ከተከሰተው ጊዜ ጀምሮ ኢራን በተባበሩት አረብ ኤምሬትስ መርከቦች ላይ የምታደርገው ተከታታይ ጥቃቶች አካል ነው። ዩክሬን ዛሬ ንጋቱ ላይ የሩሲያን የማዕከላዊ የነዳጅ ኃይል ማዕከል በድሮን አጠቃች። በሩሲያና በዩክሬን መካከል ያለው ጦርነት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቫሮቭ ሀገራቸው ለዩክሬን ከምዕራባውያን ሀገራት የሚደረገው ማንኛውም አይነት ድጋፍ ለመዋጋት የምታደርገው ጥረት የምታጠናክር መሆኗን ተናግረዋል። ለአገሪቱ የመንግስት ቴሌቪዥን በሰጡት ቃለ ምልልስ ላቫሮቭ ከአክለው እንደገለጹት ዩክሬንን ባስመለከተ አጣዳፊ የተኩስ አቁም ማድረግ የማይቻል አይደለም። ተኩስ አቁም የሚደረሰው ከብዙ ጊዜ ክርክር ውይይት በኋላ ነው ይላል። የሩሲያ የውጭ ጉዳይ ሚኒስትር እንደጠቆሙት ሞስኮ በሩሲያ ግዛት ውስጥ ለተፈጸመ የዩክሬን ጥቃቶች አሜሪካ እጁ አለበት በሚለው ጉዳይ ላይ ምላሽ እንድትሰጥ ለዋሽንግተን ጥያቄ አቅርበዋል። የአየር ጸባይ ሁኔታ በመጠነኛ ቀዝቃዛማ ይሆናል። በአንዳንድ ቦታዎች በምዕራብ በሰሜናዊና በከፍተኛ ቦታዎች በጥቂቱ አልፎ አልፎ ይዘንባል የሚል ትንቢያ እንዳለ የአየር ጸባይ ተመራማሪዎች ገለጹ። ገብርኤል የሳቱ ዜና እስከዚሁ ነው።
2: ይሻያው ስለ ዜናው እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን ይቀጥላል። አብራችሁን ሁኑ።

0: በመቀጠል ገብርኤል በየነ በዜና ቀጥሮ እንግዲህ ወቅታዊ ዘገባችን እንመለከታለንና ዋናነት ያዛ ቀበሌ የወደፊት ተጣፋንታ ምን እንደሚሆን እንዴት ነው ይንን በተመለከተ እንግዲህ በዚህ ማረጋጋት ሰላም እንዲሰፍን በሚል የአሜሪካ አስተዳደር ያው አንድ የሰላም ምክር ቤት አቋቁሟል እና በአንቀጽ መፈጸም የሚገባቸው ነጥቦች በዝርዝር ገልጸዋልና ያለው ሁኔታ እንዴት ተያል ያዛ ሁኔታ
1: ሲጀመር ይሄ ጋዛ ሰርጽን ችግር ለመፍታት የተቋቋመው ስለ ኮሚቴው ስናወራ የእስራኤልና የጋዛን ግጭት ይፈታል ተብሎ ነበር። አሁን በስፋት እንሄድበታለን። ለእስራኤል መንግስት ግን ትልቅ የራስ ምታት እየሆነ የመጣበት ሁኔታ ነው የሚታየው። እንግዲህ የእስራኤል የደህንነት ተቋማትና የእስራኤል መንግስት የእስራኤልንና የጋዛ ሰርጽን አለመግባባት በዘላቂነት ለመፍታት ፕሬዚዳንት ዶናልድ ትራምፕ ያቀረቧቸውን 20 ነጥቦችና እነሱን ተከትለው እየመጡ ያሉ መዘዞችን ወደ ነባራዊ ሁኔታ እየተቀየሩበት ያለውን መንገድ በንቃት እየተከታተሉ ነው እንደሚባለው ከሆነ እነማናቸው? የእስራኤል የደህንነት ተቋማትና የእስራኤል መንግስት ማለት ነው። በሚዲያና ከተለያዩ የፖለቲካና የደህንነት ተንታኞች እየሰማ

ካምፕ መካከለኛው ምስራቅን ቅርጽ ለማስያዝ በውስጣቸው ያወጁበት የነበረው መንገድ ከሐሳብና ከወረቀት ላይ ከመጻፍ በዘለለ ነባራዊ ሁኔታ እየሆነ መታየት እየጀመረ ነው። አሁን ሙጽታ ሻሎም ወይም የሰላም ምክር ቤት የሚያደርገውን እንቅስቃሴ ስናይ ማለት ነው። እንደሚባለው ተሆነ የፕሬዝዳንቱ 20 ነጥቦች የአሜሪካውያን ሳይሆኑ የእስራኤል የደህንነት ካቢኔ ተጋዛው ጦርነት ማግስት ጋዛ መሆን ያለባት እንዲህ ነው ብሎ የጠነሰሰው እንደሆነ ይነገራል ማለት ነው። ይሻየው ባጭሩ አሜሪካውያን የእስራኤልን መንግስት የግጭት ማቆሚያ የመፍቴ ሐሳብ ነው ወደ እውነታው እየወደ እውነታ እየቀየሩት ያሉት። እንደሚታወቀው ከፕሬዝዳንቱ 20 ነጥቦች መካከል የፍልስጤማውያን ቴክኖክራት መንግስት መቋቋም የሚባል ነገር አለ። ባለም አቀፍ ደረጃ ጋዛን መልሶ የሚገነባ ኃይልም እንደሚቋቋም ይነገራል። እነዚህን አፈጻጸም የሚከታተል የሰላም ምክር ቤት ተቋቁሟል። አሁን ችግሩ እየተፈጠረ ያለው ይሄ የተቋቋመው የሰላም ምክር ቤት በሚንቀሳቀስበት ሁኔታ ነው። ይህ በእንዲህ እንዳለ ሙጽታ ሻሎም ወይም የሰላም ምክር ቤቱ በቀጥታ ተሐማስ ጋር በመነጋገር በ15 ነጥቦች ላይ ተስማማ የሚል ደግሞ መረጃዎች አሉ። ይህ ስምምነት ሐማስ ለሚቋቋመው ቴክኖክራት ፍልስጤማዊ መንግስት ስልጣኑን አሳልፎ ለመስጠት እንዲስማማ የደረሱበት ነገር ነው። ሐማስ በዚህ ላይ ከተስማማችሁ ቴክኖክራት ለሚባለው መንግስት አሳልፈ ለመስጠት ይችላልው ብሎ ተስማምቷል። ግን ይሄ ነገር ሙጽታ ሻሎም ወይም ደግሞ የሰላም ምክር ቤት ከሐማስ ጋር ፊት ለፊት ተነጋግሮ በ15 ነጥቦች ላይ ሲስማማ አንድም ነገር ጣልቃ እስራኤል አልገባችም፣ እስራኤል እጅ የለችበትም እየተባለ ነው። ይሻየው ስምምነቱም ተሞላ ጎደል ጋዛ ሰርጽን ተሶስት ይከፍላል ይባላል። ምንድነው የሚባለው? ሸታህ አዶም 40 ከመቶ፣ ሸታህ ካቶም 10 ከመቶ፣ ሸታህ ያሮክ 50 ከመቶ። ለመሆኑ የእስራኤል መንግስት እጅት እየቀረበበት ያለው የእስራኤል መንግስት የእስራኤልን ብሔራዊ ደህንነት በተመለከተ አሜሪካ የምትለውን እየጻፈ መተርጎም የጀመረው ተመቸ ጀምሮ ነው ብለው የሚጠይቁ ሰዎች አሉ። እውነቱን ለመናገር ተሆነ ብለው አንዳንዶች እንደሚሉት ይሻያው የእስራኤል መንግስት ጋዛ ሰርጥን በሚመለከት ከጦርነቱ ማግስት የጋዛን እጣ ፈንታ የሚያመለክት አንድ ውሳኔ ላይ ድረስ ይባል በጦርነቱ ወቅት ማለት ነው። የእስራኤል መንግስት ይሄን ከጦርነቱ ማግስት በዚህ ጉዳይ ላይ ተስማምቻለሁ ወይም አቅጃለሁ የጋዛ ሰርጥን ችግር ለመፍታት የሚል አቋምና እንትን አልነበረው፣ መልስ አልነበረው። አንዳንዶች ምን ይላሉ? አሜሪካውያን ይህን ክፍተት ተጠቅመው የራሳቸውን ፍላጎት በጋዛ ሰርጥ አስቀመጡ ይላቸዋል። የእስራኤል መንግስት ከጦርነቱ በኋላ ጋዛ ሰርጥ ምንድን ነው ልትሆን የምችለው ተብሎ ሲጠየቅ መልስ ባለመስጠቱ ቫኩም ክፍት ስለነበረ አሜሪካውያን እንደዚህ ብናረገው ችግሩን ልንፈታው እንችላለን የሚል የራሳቸውን ውሳኔ አስቀመጡ የሚባል ነገር አለ። አንዳንዶቹ ምን ይላሉ? ነገሩ በጣም ውስብስብ ነው። ተዚህ በላይ ውስብስብ ነው። በግልጽ ፓራዶክስ ይታይበታል። ለምን ሲባሉ በቀይ ክንፍ የሚመራው የእስራኤል ፖለቲካና የደህንነት ጽንሰ ሐሳብ የአሜሪካን 20 ነጥቦች በጸጥታ ነው የተቀበላቸው። በሚገርም ሁኔታ ተዚህ በፊት መስማት የማይፈልጋቸውን ሁሉ ከዚህ በፊት ምን ነው መስማት የማይፈልጋቸው ተብሎ እየተታማ ያለው ለምሳሌ የሌላ ሀገር መንግስት ኃይሎች በፍጹም ጋዛን እንዲረግጥ የሚባል ነገር የእስራኤል መንግስት መስማት አይፈልግም ነበር፣ ጣልቃ እንዲገባ አይፈልግም ነበር። በእነዚህ 20 ነጥቦች ውስጥ ደግሞ የፍልስጤም ሀገር በቀጣይ መቋቋም የሚል ፍኖት ወይም ምልከታ አለበት ተብሎ ይነገራል። ይሄን የቀኙ ክንፍ በፍጹም የመስማት የማይፈልገው ሁለት ሀገር ለሁለት ህዝቦች የሚለው ይሄን እየሰማ ዝም ነው ያለ። ተንታኞች ይህን ሁሉ ነገር የእስራኤል መንግስት ይላሉ ጸጥ ብሎ እየተቀበለ የመጣው እስካሁን ምን አስቦ ነበር? ሐማስ በፍጹም መሳሪያውን ለማውረድ ፈቃደኛ አይሆንም ብለው በማሰባቸው የተነሳ ነው። ሐማስ ትጥቁን አልፈታም ሲል ችግር ፈጣሪው ሐማስ ነው በማለት ችግሮችን ወደ ሐማስ በማላከክ ትርክት መፍጠር ፈልጎ ነበር ይላሉ የእስራኤልን መንግስት የሚተቹ ሰዎች ማለት ነው ሰሞኑን። ይሁን እንጂ የእስራኤል መንግስት ያሰበው እየሆነለት ባለመሆኑ የደህንነት ተጠሪያችን ወይም ደግሞ የእስራኤልን ደህንነት አሁን ፈራጅ ቀዳጅ ሁና በጋዛም ይሁን ቅድም እንዳልኩት በሱሪያ በሊባኖስ መልስ መሰጠው ማናት እንዲሆን አለበት እንዲሆን የለበት ምትል አሜሪካ ሆናለች። በዚህ የተነሳ የእስራኤል ደህንነት ምን እየተባለ መጥቷል? በእስራኤል እጅ ሳይሆን በአሜሪካ ወድቋል ይላሉ። እኔ ቀጥላለሁ።

0: በዚህ ላይ አንተ ደግሞ የምትጨምረው እንስማና እንለፍ።
1: እኔ እንግዲህ በድርድር ላይ እንዳለ ነው እስካሁን አልተ ይሄ ነገር ይችግር ያዛቀበለ ሁኔታ ሰላም አስከባሪ ምክር ቤት ተቋቋመ ተባለ የተኩስ አቁም ላይ ተደረሰ ይባል እንጂ ገና የቀረቡ ጥያቄዎች ለጦርነቱ ምክንያት ይሁን ኦክቶበር 7 2023 ዓመተ ምህረት በኋላ ከሁለት ዓመት በላይ የዘለቀ ጦርነት ነበረ። በዚህ ምት ባዛ ግንባር ብቻ የተጠቀስኩ እንጂ ምንም በተለያዩ በሰሜኑ በደቡቡ የመከላከያ ሰራዊት ሲዋጋ ቆይቷል። አሁን እያልኩ ያሉት ይህን ሁኔታ በተመለከተ የምክር ቤቱ እንዲቋቋም ያደረጉት ትራምፕ ናቸው እና ሰላም አስከባሪ በሚል አሁን የሳቸው አማቻቸው ጀራርኮ ኩሽነር ይመጣሉ። አሁን በፊታችን ሳምንት ቢሄን ጉዳይ ባስመለከተ ያዛን ጉዳይ በተመለከተ ለመተግበር ያሉት ነጥቦች ላይ ተግባር ላይ የሚሉበት ሁኔታ ለማፈላለግ ይመጣሉ ተብሏልና እሳቸው ወደ ሳይድ መተው ጠቅላይ ሚኒስትሩ ከፍተኛ ባለስልጣናት ጋር በጉዳዩ ላይ ይነጋገሩ ይወያያሉ ተብሎ ይጠበቃል። ይሄ ሁኔታ እንዳልከው በዘገባ እንዳልከው ግን ይህን እንቅስቃሴውን በተመለከተ የፈላጭ ቆራጭ የሆነችው የአሜሪካ ናት ብላል። በሁሉም አቅጣጫ እውነት ግን ነው መንቀሳቀስ አይችልም። እንግዲህ እስራኤልስ እንዴት ነው? እስካሁን አዛ ቀበሌ ድንበር ከልላለች፣ ቢጫ ድንበር መከለያና አካባቢ መከላከያ ሰራዊታችን የሚቆጥ በቅርብ ርቀት ነው ሐማሶችን እያጠቃ ያለው። በአሁኑ ሰዓትም ቢሆን የዚህ ቀንደኛ አሸባሪዎችን የእስራኤል መከላከያ ሰራዊት እየተከታተለ ባዛ በተለያዩ አቅጣጫዎች እያጠቃ የሚገኝበት ጊዜ ነውና እስራኤል ጦር ያላውን አዛ ውስጥ የገባውን መከላከያ ሰራዊት ታስወጣ ይሆን? ግን አሁን ደግሞ ገብርኤል ዋናው ነገር የፖለቲካም ያመራሩ በእስራኤል እንግዲህ በጥቅምት 27 ቀን ብሔራዊ የክነሴት ምርጫ ሊካሄድ ስለሆነ በዚህ ያለው ሁኔታ በተለያዩ አቅጣጫዎች ምን ባዛ ቀበሌ ብቻ በሰሜኑ በደቡብ በሊባኖስ በኩል ያለው መከላከያ ሰራዊታችን ነው ደቡብ ሊባኖስን እየተቆጣጠረ በሚገኝበት ጊዜ ይህንን መንግስት ምን እያለ ይሆን? የቀኝ ክንፍ ወግ አጥባቂ የእስራኤላውያን በዚህን ሁኔታ ብዙም እንዳያውቅ እየተደረገ ነው የሚል ጥርጣሬ አለና አሁን እንዴት እንግዲህ ያው ከፖለቲካ ጋር የተያዘ ነው አይደለ?
0: ያለ ፖለቲካ አንዲት ሀገር ወደፊት ልትራመድ አትችልም። ዲፕሎማሲም ፖለቲካ ነው፣ ሁሉም ነገር ፖለቲካ ነው። ግን አሁን ለእስራኤል መንግስት የራስ ምታት እየሆኑ ካሉ ዋና ዋና ነገሮች ላንሳ ይሻየው። አሁን ይሄ የሰላም ምክር ቤቱ ከሐማስ ጋር ከተነጋገረ በኋላ መሳሪያ ሐማስ እንዲያወርድ ሲጠየቅ ምንድን ነው ያለ? ያለ ያለው አሁን ከባድ ከባድ መሳሪያዎችን እናስረክባለን፣ እነዚህ ግን ጠመንጃ የምንላቸውን ነገር አናስረክብ የሚል አዝማሚያ ነው ሐማስ እየተናገረ ያለው። ይሄን ተከትሎ እስራኤል ምን አለች? ሎ ሐማስ መሳሪያ ካልፈታማ እኛ ቦታዎችን ቀስ በቀስ አንለቅም ነው። አሁን ምንድን ነው ዋናው ነገር? ሐማስ መሳሪያ ወይም ትጥቁን እንዲፈታ ውስጥ ቁጥጥር የሚያደርጉና ነገሮችን የሚያስተባብሩ እስካሁንም እያሸማገሉ የመጡ እነማን ናቸው? እነ ቱርክና እነ ኳታር ናቸው። አሁን እንግዲህ እግዚአብሔር ያሳይ ይሻየው። ቱርክና ሐማስ አቅም ቢያጡ እንኳ ቱርክና ኳታር አቅም ቢያጡ እንኳ ሐማስ እንዳይጠፋ ይጸልያሉ እንጂ ራሳቸው እጁን ይዘው ወደ ኋላ ጠፍንገው መሳሪያውን አውርዶ ሐማስ ተጠቅሙጭ ሁኛለሁ እንዲል የሚፈቅዱ አይመስልም አይደለ? እነዚህ ሰዎች ተቆጣጣሪ ሆነው እነዚህ ሰዎች ደግሞ መሳሪያ አስወራጅ ሆነው የማይመስል እውነት ነው። ስለዚህ እስራኤል መንግስት ምንድን ነው እንዴ እስካሁን የተደረገው ጦርነት ዙሮ ዙሮ ቱርክና ኳታር ገብተው መሳሪያ አስወራጅ አሸማጋይ ሆነው ዙሮ ዙሮ እኛን የእኛን ደህንነት የማይፈልጉ አገራት ከዛ ከውስጥ ሚናውን እነሱ የሚጫወቱት ከሆነ እኛ ደግሞ የሆነ ነገር ስናደርግ አሜሪካ ተኛ ጋር ተጽኖ አድርጋ እናንተ ዝም ብላችሁ ስሙ ምትለል ከሆነ በአሜሪካ እጅ ከወደቅነ የአሁኑ ምርጫውም ስላለ የፖለቲካ ትኩሳቱም ስላለ የእስራኤል መንግስት ምን የሚል አቋም አመጣ? ሐማስ መሳሪያውን ካላወረደ እኛ ቀስ በቀስ ቦታዎችን አንለቅም በስምምነቱ መሰረት እንደተጻፈው ሲባል ነገሩ ወደ እየተካረረ ሲመጣ ቀድም ያልካቸው የፕሬዝዳንት ዶናልድ ትራምፕ የልጅባል በቅርብ ወደ ሀገራችን መጣው ማረግ የሚችሉትን ለመሞከር ይጥራሉ ተብሎ ይታሰባል። ነገሩ ለእስራኤል መንግስት ቀላል አይደለም። አሁን ወደ ሊባኖስ ልወሰድ። የሊባኖስ መከላከያ የእስራኤል መከላከያ ሰራዊት በሊባኖስ የሚገኘው እየተደረገ ባለው ድርድር ቦታዎችን ይልቀቅ አይልቀቅ በሚባለው ሁኔታ የአሜሪካ መንግስት አለ የሚባለው ነገር አለ። አሁን እስራኤል እየተዘጋጀ ልታደርግ እየተዘጋጀች ታለችው በአግራዊ ምርጫ በፊት የእስራኤል መከላከያ ሰራዊት አካባቢውን አይለቅም ይቆያል የሚል በሱሪያም እንደዚህ ምን ማለት ነው? ከአሜሪካ ጋር አብሮ መስራት አሜሪካ የምትለንን ማዳመጥ አለ አስፈላጊ ነው። በክፉ ቀን ማብራን ስላለች ግን በአጠቃላይ በጋዛም ይሁን በሱሪያም ይሁን በሊባኖስም ይሁን መከላከያ ሰራዊቱንና እስራኤልን ደህንነት በሚመለከት ዙሮ ዙሮ ወሳኝ ሁና ያለችው አሜሪካ መሆኑን ነው። ተቾችና የእስራኤልን ደህንነት ተቀን ተቀን እየተከታተሉ ነባራዊ ሁኔታው ምን እንደሆነ ቁልጭ አድርጎ ያሳየ እንዳለ የሚናገሩ ሰዎች መንግስትንም የሚተቹት የሆነው ነገርም የሆነ እንዳለ የሚናገሩት ማለት ነው። ይሻየው
1: ገብርኤል ትንተናው ጥሩ ነው። አሁን ያለንበት መካከለኛው ምስራቅ ላይ ነው እየተሽከረከርን ያለ ነው። ሩቅ አልሄድንም። የኢራን አሜሪካ ጦርነት ያላቸው ድርድራቸው አሁን አንዴ ተኩስ ልውውጥ ከዛ በኋላ ደግሞ ግዚያው የተኩስ ልውውጥ እየተባባሉ ነው ያሉ። ወደ አሁኑ የተኩስ ልውውጡ ተረጋግቷልን በልንጂ በተዘዋዋሪ መንገድ የድርድራቸው እንደቀጠሉ ናቸውና አሁን ቀድም በዜና እንደተመለከትነው ከሆነ በዚህ በፋርስ ባርሰላጤ በኢራን በኢራን የአረብ ኤምሬትስ ነዳጅ የጫኑ ሁለት መርከቦችን በሮኬት አጠቃች ኢራን። ይሄ ባለበት ሁኔታ የአሜሪካስ እንዴት እያየችው ነው? በርግጥ አንዳንድ ማስጠንቀቂያም አሁን የአሜሪካ አስተዳደር እየሰራ ያለው ኢራንን በኢኮኖሚ ውድመት እንዲያጋጥማት ገለልተኛ እንድትሆን እየሰራ ነውና እንግዲህ እዚህ ላይ የምታከለው ነገር
0: ያው ግዜ ስለሌለን ነው ያነሳው ጥያቄ። አሁን በወቅቱ የሚነገር ነገር ነው ለከና ግን የተለያዩ ፕሮግራሞች ይችላል ወደ ፕሮግራሞቻችን እንለፍሻ። ያው አራኺም

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ባህላዊ እሴቶችንና ታሪክ የምናቀርብበት ፕሮግራማችን ነው። በዛሬው ዝግጅታችን ከንጉስ ሰለሞን በኋላ በእስራኤል የነገሰውን የሰለሞን ልጅ ንጉስ ሮባምን ታሪክ እንመለከታለን። ከሰለሞን ዘመነ መንግስት በኋላ እስራኤል ይሁዳና ሰሜን ተብላ ከሁለት እንደተከፈለችና በይሁዳ ክፍል የነገሰው የንጉስ ሰለሞን ልጅ ሮባም ሲሆን በሰሜኑ ክፍል ደግሞ ኢዮርባም እንደነገሰ ከታሪክ እንረዳለን። ሮባም ንጉስ ሰለሞን ናማ ከተባለችው አሞናዊት ሴት የወለደው የንጉስ ሰለሞን ልጅ ሲሆን በይሁዳ መንግስት ነገሰ። አንደኛ ነገስት ምዕራፍ 14 ቁጥር 21 ላይ እንደተጻፈው ንጉስ ሰለሞን ከሞተ በኋላ ሮባም ወደ ሴኬም ወይም በዕብራይስቱ አጠራር ሸኬም ሄደ። እስራኤል ሁሉ ሊያነግሱት ወደ ሴኬም ወይም ሸኬም መጡ ተብሎ በአንደኛ ነገስት ምዕራፍ 12 ቁጥር 1 እና በሁለተኛ ዜና መዋዕል ምዕራፍ 10 ቁጥር 1 እንደተጻፈው ስለዚህ የንግስናው ማረጋገጫ በህዝቡ ፊት በሸኬም እንደተከናወነ ይታያል። ሮባም በአባቱ በሰለሞን ፋንታ ሲነግስ 41 ዓመቱ ነበር በአንደኛ ነገስት ምዕራፍ 14 ቁጥር 21 ላይ እንደተገለጸው።

ሮባም ንጉስ ከሆነ በኋላ ባባቱ በሰለሞን ዘመን የነበረውን ከባድ የግብር ክፍያ እንዲቀንስላቸው ህዝቡ ጥያቄ ያቀረቡለት። ሮባም በጉዳዩ ከአባቱ ጋር ከሰሩ ሽማግሌዎችና የርሱ እኩዮች ከመሆኑ ከወጣቶች ጋር ተመካከረ። ሽማግሌዎቹ ህዝቡን በትህትና እንዲያገለግል መልካም ቃላትንም እንዲናገር ባባቱ ጊዜ የነበረውን ከባድ የግብር ጫናም እንዲያቀልላቸው በመምከር እንዲህ ቢያደርግ ህዝቡ ታማኝ እንደሚሆንለት ነገሩት። ወጣቶቹ ግን ከአባቱ ይልቅ ጠንካራ እንዲሆን በህዝቡ ላይ ችግር እንዲያበዛ እንደመከሩት ይነገራል። ሮባምም የሽማግሌዎችን ሐሳብ ትቶ የወጣቶችን ምክር ተቀበለ። ለህዝቡም ግብር እንዲጨምርባቸውና አገዛዙንም እንደሚያከብድባቸው ምላሽ ሰጠ። ይህ እርምጃውም ህዝቡ እንዲያመጽና መንግስቱ እንዲከፈል እንዳደረገው መጽሐፍ ቅዱስና ታሪክ ያስረዳሉ። አንደኛ ነገስት ምዕራፍ 12 ከቁጥር 6 እስከ 15። በዚህ ምክንያትም 10ሩ የሰሜን ነገዶች ከዳዊት ቤት እንዲለዩና ኢዮርባአምን ንጉስ እንዲያደርጉ ሆነ። ሮባም ደግሞ በይሁዳና በብንያም ላይ ብቻ ነገሰ። አንደኛ ነገስት ምዕራፍ 12 ቁጥር 1 እስከ 24 እና ሁለተኛ ዜና መዋዕል ምዕራፍ 10 ከቁጥር 1 እስከ 19። ስለዚህ ከሰለሞን ቀጥሎ በዳዊት ዙፋን የነገሰው የእስራኤል አራተኛው ንጉስ የሰለሞን ልጅ ሮባም ነው። ነገር ግን ከዚያ በኋላ የእስራኤል መንግስት ለሁለት ተከፍሎ ሰሜን እስራኤልና ይሁዳ የተለያዩ ነገስታት ነበሯቸው። የሮባም የትዳር ህይወት። ንጉስ ሮባም ብዙ ሚስቶችና ቆባቶች እንደነበሩት በመጽሐፍ ቅዱስ ተገልጿል። በሁለተኛ ዜና መዋዕል ምዕራፍ 11 ከቁጥር 18 እስከ 23 እንደተገለጸው 18 ሚስቶችና 60 ቆባቶች ነበሩት። ከነርሱም 28 ወንዶችና 60 ሴት ልጆችን ወለደ። ማአካን የተባለችውን ሚስቱን ከሌሎች ይልቅ ይወዳት እንደነበር በመጽሐፍ ተገልጿል። ልጇን አብያን ከወንድሞቹ መካከል አለቃ በማድረግ ከርሱ በኋላ እንዲነግስ አደረገ። ስለዚህ የንጉስ ሮባም የትዳር ህይወት በበርካታ ሚስቶችና ቆባቶች የተመሰረተ እንደነበር እንረዳለን። ሮባም በንግስና ዘመኑ የሰራቸው ስራዎች። ሮባም በንግስናው ዘመን ለህዝቡ ጥያቄ ከባድ መልስ በመስጠቱ መንግስቱ ተከፈለ። የሰሜኑ ነገዶች ከዳዊት ቤት ወጥተው ከርሱ ተለዩ። ኢዮርባአምንም ንጉስ አደረጉ። ሮባም በዳዊት ቤት በይሁዳ መንግስት ላይ ቀጠለ ተብሎ እንደተጻፈ አንደኛ ነገስት ምዕራፍ 12። ሮባም ከመንግስቱ ከተገነጠሉት ከሰሜኑ ነገዶች ጋር ሊዋጋ ሞከረ። ነገር ግን በነብዩ ሸማያ ቃል መሰረት ጦርነቱን አቆመ። አንደኛ ነገስት ምዕራፍ 12 ከቁጥር 21 እስከ 24። ሌላው የይሁዳን ከተሞች በማጠናከር በርካታ የምሽግ ከተሞችን እንደገነባ፣ መሳሪያና ምግብም እንዳከማቸ በሁለተኛ ዜና መዋዕል ምዕራፍ 11 ላይ ተገልጿል። ንጉስ ሮባም በመጀመሪያ የእግዚአብሔርን መንገድ ተከተለ። ካህናትና ሌዋውያን ከሰሜን ወደ ይሁዳ መጡ። መንግስቱም ለጥቂት ዓመታት በረታ። ሁለተኛ ዜና መዋዕል ምዕራፍ 11። ከዚያ በኋላ ግን ከእግዚአብሔር ሕግ ራቀ፣ ሕዝቡም ከእርሱ ጋር ተሳሳተ። የግብፅ ንጉሥ ሺሻቅ ኢየሩሳሌምን የወረረውም በንጉሥ ሮባም አምስተኛ የንግሥና ዓመት ላይ እንደሆነ ይጠቀሳል። የግብፅ ንጉሥ ሺሻቅ ኢየሩሳሌምን ወረረ፣ የቤተ መቅደሱንና የንጉሡን ቤት ሀብትም ወሰደ። ሁለተኛ ዜና መዋዕል ምዕራፍ 12። በአጠቃላይ የሮባም ዘመነ ሥልጣን የመንግሥት መከፋፈል፣ ከተሞችን በማጠናከር መንፈሳዊ ውድቀትና በግብፅ ወረራ የታወቀ ነበር።
ሮባም በኢየሩሳሌም 17 ዓመታትን ነገሰ። ከሮባም በኋላ በይሁዳ የንግስና ስርዓት በዳዊት ዘር ተከታታይነት ቀጠለ። ይህም የይሁዳን መንግስት ከሰሜኑ እስራኤል መንግስት የሚለየው አንዱ ትልቅ ስርዓት ነበር። ከሮባም ቀጥሎ ልጁ አብያ ነገሰ። ኢየሩሳሌም በባቢሎን እጅ እስከወደቀችበት ጊዜ ድረስ በይሁዳ ከሮባም እስከ ባቢሎን ወረራ 19 የዳዊት የዘር ሐረግ በተከታታይ ነገሱ። የንጉስ አካዚያስ እናት ለስድስት ዓመታት ንግሥት እንደነበረና ከሷ በኋላ እንደገና የዳዊት ዘር እንደቀጠለ ይታወቃል። እሷ የዳዊት ዘር ስላልሆነች ከሷ ጋር 20 ንግሥታት ቢሆኑም 19 ንግሥታት ተብሎ ይጠራል። ይህ ታሪክ በአንደኛና ሁለተኛ ንግሥት እንዲሁም ሁለተኛ ዜና መዋዕል ላይ ይገኛል። በይሁዳ መንግሥት ታሪክ የመጨረሻው ንጉሥ ጼዴቅያስ ነበር። ጼዴቅያስ ከዳዊት ቤት የመጣ ንጉሥ ነበር። በይሁዳም 11 ዓመታት ነገሰ። የነገሰበት ዘመንም በባቢሎን ንጉስ ናቡከደነጾር ዘመን ነበር። በጼዴቅያስ ዘመን ይሁዳ በጣም ተዳከመች። ባቢሎናውያን ኢየሩሳሌምን ከበቡ፣ ከተማዋንም አጠፉ፣ ቤተ መቅደሱም ተቃጠለ፣ ብዙ ህዝብም ወደ ባቢሎን ተማረከ። ኢየሩሳሌም በባቢሎን እጅ ወደቀችው በ586 ዓመተ ዓለም ሲሆን ንጉስ ሰለሞን ከሞተ ጊዜ ጀምሮ በልጁ በሮባም የጀመረው የንጉስ ዳዊት የሥርዓተ መንግስት ኢየሩሳሌም በባቢሎን እጅ እስከምትወድቅ ድረስ 344 ዓመታት እንደቆየ ይገመታል።

ከዳዊት ቤት የተገነጠሉት አስሩ ነገሮችን የሚመራው የሰሜኑ ንጉስ ኢዮርባም ለሰሜኑ የእስራኤል ህዝብ ብዙ ነገር አደረገ። ነገር ግን በመጽሐፍ ቅዱስ በመንፈሳዊ አቅጣጫ እጅግ አሉታዊ በሆነ መንገድ ይገለጻል። ሸኸም ወይም ሴኬም ንጉስ ኢዮርባም ሸኸምን ወይም ሴኬምን እናም ሌሎችን ከተሞች አጠናከረ፣ በዚያም ተቀመጠ። ኢዮርባም ህዝቡ ለመንፈሳዊ አምልኮ ወደ ኢየሩሳሌም ከሄደ ልባቸው ወደ ዳዊት ቤት ይመለሳል ብሎ ስለፈራ ሁለት የወርቅ ጥጆችን አዘጋጅቶ ህዝቡ እንዲሰግድ በማድረግ አዲስ አምልኮ ስርዓት አቋቋመ። ከሌዋውያን ያልሆኑ ሰዎችንም ካህናት አደረገ። በዚህ ሁኔታ ህዝቡን ከእግዚአብሔር እንዲርቅና ወደ ኃጢአት እንዲያመራ ያደረገ ንጉስ ተብሎ በመጽሐፍ ቅዱስ የሚታወስ ሲሆን እስራኤልን ኃጢአት ያሰራው ኢዮርባም ተብሎ ተጠቅሷል። አንደኛ ነገስት ምዕራፍ 11 ቁጥር 14 እና አንደኛ ነገስት ምዕራፍ 14 እና አንደኛ ነገስት ምዕራፍ 12 ላይ እንደተጻፈው ከኢዮርባም ጀምሮ እስከ ሰሜኑ የእስራኤል መንግስት በአሶር እስከወደቀበት ድረስ 19 ነገስታት ነግሰዋል። የመጨረሻው ንጉስም ሆሴዕ ነበር። ከዚያም አሶራውያን ሰማርያን ከበቡና በ722 ዓመተ ዓለም አካባቢ የሰሜኑን መንግስት አጠፉት። ብዙ እስራኤላውያንን ወደ አሶር ግዛቶች ማረኩ። ከሌሎችም ሀገራት ሰዎችን አምጥተው በሰማርያ አሰፈሩ። አንደኛ ነገስት ምዕራፍ 17። ከዚያ በኋላ ሰሜኑ እንደ ነጻ የእስራኤል መንግስት ሆኖ አልቀጠለም። በአሶር አስተዳደር ስር ወደቀ። በኋላም አሶር ሲወድቅ አካባቢው በባቢሎን ከዚያም በፋርስ ግዛት ስር ገባ። በሰማርያ የቀሩትን ከውጭ የመጡት ህዝቦች በጊዜ ሂደት ተቀላቅለው በኋለኛው ዘመንም ሳምራውያን ተብለው ከሚታወቁ ማህበረሰብ ጋር ተዋሃዱ። አሶራውያን በጥንት ዘመን በመስጴጦሚያ ሰሜናዊ ክፍል በዛሬው ደግሞ ኢራቅ አካባቢ የነበሩ ሃያላን ህዝብና መንግስት እንደነበሩና ዋና ከተሞቻቸውም አሹርና በኋላም ነነዌ እንደሆኑ በታሪክ ተጠቅሷል። የሰሜኑን መንግስትና የአሶራውያንን ወረራ ስናጠቃልል አሶራውያን የእስራኤል ጎረቤት ብቻ ሳይሆኑ በኋላ የሰሜኑን መንግስት ያጠፉ ታላቅ የጥንት ኢምፔሪያ ገዢ ነበሩ። አሶር፣ ባቢሎንና ፋርስ ሶስት የተለያዩ ታላላቅ መንግስታት ሲሆኑ በተለያየ ዘመን ተነስተው እስራኤልና ይሁዳ ላይ ተጽዕኖ አድርገዋል። በቅደም ተከተላቸው መሰረትም አሶር፣ ባቢሎን፣ ፋርስ በየዘመናቸው ስልጣን ላይ የነበሩ ታላላቅ መንግስታት ናቸው። በእስራኤል ታሪክ አሶር የሰሜኑን እስራኤል መንግስት አጠፋ፣ ባቢሎን ይሁዳንና ኢየሩሳሌምን አጠፋ፣ ህዝቡንም ማረከ። ፋርስ ብዙ ዋና ዋና ማዕከላት እንደ ሱሳ ባቢሎንን ድል አድርጎ የተማረኩ ይሁዳውያንን ወደ ኢየሩሳሌም እንዲመለሱ እንደፈቀደ በታሪክ ይታወቃል። የተከበራችሁ አድማጮቻችን፣ በሚቀጥለው ሳምንት ኢየሩሳሌም በባቢሎን እጅ የወደቀችበትንና የይሁዲ ህዝብ ታላቅ መስዋዕትነት የከፈለበትን የመጀመሪያው ቤተ መቅደስ መፍረስ፣ የህዝብ እስራኤልን መማረክ የሚመለከተውን ታሪክ እንዳስሳለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት።

ክቡራን ክቡር ማህበረ እስራኤል ሆይ ሰላም ጠና ይስጥልኝ እንደምን ሰነበታችሁ? እነሆ ዛሬ የምናነበው በኦሪታችን በቅዱስ ኦሪታችን በኦሪት ዘዳግም በምዕራፍ 16 ከቁጥር 18 ይነበባል። የድራሻው ስም ሾፍቲም የሚለው ምሽፓቲም የሚለው ይሆናል። የፈራጆች ሕግና ደንብ መጽሐፍ ነው። እስከ ምዕራፍ 21 ይነበባል። ጥቅሱና አነባቢው በትንቢተ ኢሳይያስ በምዕራፍ 51 ከቁጥር 12 ይነበባል። አነባቡ በፊት እንደተለመደው የሰንበት መዝሙር ነው።

እግዚአብሔር አምላክ እስራኤል አምላክ ለኩሉ መንፈስ እግዚኦ ለኩሉ ዘስጋ እስራኤል አምላክ ስንፋስ ያላቸው ሁሉ የፈጠረ የነፍስ ሁሉ አምላክ የስጋ ሁሉ ጌታ የተባረከ የተቀደሰ ይሁን። አምላክህ እግዚአብሔር በሚሰጥህ በአገርህ ደጅ ሁሉ በየነገዶችህ ፈራጆችና አለቆች ሹም፣ ለህዝቡ ቅን ፍርድ ይፍረዱ። ፍርድን አታጣምም፣ ፊት አይተህም አታድላ፣ ጉቦም አትቀበል። የጥበበኞችን አይን ያሳውራልና የጻድቃን ቃል ያጣማልና ጉቦ አትቀበል። በሕይወት ትኖር ዘንድ አምላክህ እግዚአብሔር የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል። ለአንተ በምትሰራው በአምላክህ በእግዚአብሔር መሠዊያ አጠገብ ከማናቸው ዛፍ የማምለኪያ አጸድ አድርገህ አትትከል። አታምልክ ይትስግድ ይታምልክ በአይደ አማልክት የሚለው ይኸው። አምላክህ እግዚአብሔርም የሚጠላውን ሐውልት ለአንተ አታቁም። ያው እግዚአብሔርን አሁን የሚያስጠላው ምንድን ነው? ጣዖቱን እንደምታዩት ዛሬ ጴንጤ ቆንጤውን ወደ ቃት አሁን ዘመሬት እየተኝቶ የሚንከባልለውን እንግዲህ ቤተክርስቲያን ወደ አምልኮት ወዳሉበት ወደ ጣዖቶች ቤቶች የሚያመልክም ይከተለውም እንግዲህ በሶስት በአራት ይተረጎማል። ሟርተኛውም ጠንቋዩን ሞራ ገላጭውንም ሁሉ አስማተኛ ድግምተኛውን ሐሰተኛውን ነቢያትን በሐሰት የሚሰብኩ ሴት ሆነ ወንድ እነዚህ እንዳይ በፊትህ እንዳይቆሙ እንዳይኖርብህ ይላል። ሀገሪቱ ገብተህ ቅን ፍርድ በሕገ ኦሪት እንድትሄድ ይላል። በአምላክህ ምዕራፍ 17 በአምላክህ በእግዚአብሔር ፊት የተጠላ ነውና ነውር ወይም ክፉ ነገር ያለበትን በሬ ወይም በግ ለአምላክህ ለእግዚአብሔር አትሰዋ። አምላክህ እግዚአብሔር ከሰጠህ ከአገርህ ደጆች በማንኛይቱ ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክህ በእግዚአብሔር ፊት ክፋት የሰራ ቢገኝ ሂዶም ሌሎች አማልክት ያመለከ እኔ ላላዘዝኳቸው ለሰማይና ለጨረቃ ለፀሐይና ለጨረቃ ለሰማይ ሰራዊት ከዋክብት የሰገደ ቢገኝ ቢያወሩልህም ብሰማም ወይም ለአምልኮት ወደ አምልኮት ወደ ጣዖት ያመለከ ብታይ ያንን ፈጽመ መርምር። እነሆም እውነትን ቢሆን በእስራኤል መካከል እንዲህ ያለ እርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህንን ክፉ ነገር የሚሰሩትን ያን ወንድ ወይም ያችን ሴት ወደ በርህ ታመጣቸዋለህ፣ እስኪሞቱ ድረስ በድንጋይ ትወግራቸዋለህ። ተመልከቱ እንግዲህ ምንድን ነው ዛሬ የሚደረገው? ዛሬ ብናይ ቢሆን የሚያመልኩ የሚያሳስሱ አሳሳቶች አይጠፉምና አሉ በሀገሪቱ። እነዚህን አይተን ሰምተን ዝም ማለት እንዲሁ በጉባኤው በማህበሩ በሰርጉም በልቅሶው በዚሁ በችግሩም ሁሉ አብሮ ከነሱ ጋር ሆኖ በህብረት መተባበር አይገባም። እስራኤል ተብለን ልንጠራ አይገባንም። ምክንያቱም ምስክር ኦሪት አለነ። ስለዚህ እንዳትራራ የሚለው እንዲያውም እንድትገድላቸው እንዲገደሉ ይላል። የሚገድል እንግዲህ የሚፈርድ እግዚአብሔር ነው። ፈራጁ ደግሞ መንግስት አለ እግዚአብሔር በታች እና አንተ ግን ያየኸውን ማጋለጥና አሁንም ያየኸውን መጥላት ከጉባኤው ማስወጣትና መለየት ተፈለጥ ማህዛብ ወይ ትግበር በከመ ምግባሮሙ ወይ ብሉ ለእጽ እግዚእነ ለእብን አንተ አምላክነ ለእንጨት ለጌታችን ለደንጃ አምላካችን የሚሉ ወይ በሉ ጥሬ ስጋ የሚበሉ በድን ሬሳ ባለበት ቦታ መስዋዕት ብለው የሚያቀርቡ እነዚህ የረከሱ ናቸው። እንዳትደመር እንዳትጨመር እነሱ ጋር ወይ ትዝክር አስማቴውም የሚያመልኳቸው አስማቶች የሚያመልኳቸው ጣዖቶች ስማቸው እንዳትጠራ ወደ መስዋዕታቸው ቢጠሩህም እንዳትሄድ ተጠንቀቅ እስራኤል ይላል። በአንድ ምስክር አፍ በአንድ በሁለት ምስክር አፍ ይገደል። እንግዲህ አንድ አሐዱ እስማ ወበክሌቱ ይመውት በሁለተኛው ምስክር ሰማዕት ምስክር ይገደላል። ያነ ክፉ አድራጊው ጣዖትን ማንኛውም አምልኮት የሚመራ ሰው
يبقون يهزو مجدل مالت خهزو موجد مالتنا ارسون لمجدل بمجمر يا مسكروشي اجي وعلى نعم يهزو هلو اجي تهون ببات انديو كفاتون كما كاكله اسوجد بدمنا بدم بفردنا بفرد بمقصلنا بقسل مكاكل بأقره دجي وسط سواج سلامي كراكربة كركر يميسانهين يفرد نقر بالنسع عن تتنستان عملاك الزيابير وده مرت أو سفرات توت عنده وده لواويو كهن بهنو بزان قزياب أو بالو كهن لواوي كهن بزيان زمن وده تشومو فراج ما تتخ تتأييك عنك نرسل يفردو تنقر ينقروهان وانا معالت وللي توتارة تفنوتك بس احاسنا نبشلل انداتل مرمره مقدر ميقباو موقر ميقباو مكدس ميقباو مملس ميقباو بنسها انقريه اللي تمرمر عليك يلال يفرد متعاف اكزياد هيري بمرت او سفرا ينقروهن يفرد نقر تادر قال انداس تمارهم تادر قزين بيطبق انداس تمارهم هقل اندان اقرهم فرد ادرك فرد كان اقره فرد ودك انيم ودقرام اتبال ومن يهو يتانتب ومن يهو يتوسك هقا اوريتون شمره ويندما اقول له هقل ممرات هاي قبا ما الناس يوم سو بيكورا بذيا عملاكهن زياغهر لما قل قلب يني قموون كهانون وين فراجون لما سمات باي ود ياسو يموت أمركاتو انقديك فرا اللي رسكانو شمال اليم بشمك الناس يكمت لنوصو لراسو لقزياب هيرنو مفر دعني هذا مو تشوم جبوان داي كبن نسوه سو هنو نسوه انفرد اندي فردنو الناس ميلو سلازي لازي ما يتعذر يموت الان دعني هان شمه لما بمنقسته لاي يمن نايو ديمقراطية يتبعلا يهج ودى قريتنا ودى عيمانوتي يتأمرو كل الناس نو يفلقوا يامنا لسو إيالو يمي أسطونا أمي واشو يسادهو سوى شالو النزهين يهوناتن داي مثل اندات رارات تنكر إسرائيل تتنكك مرمر هزلهن مرا أستمر كاهن فرد فردون دمو يقضي أبهرنو يسوى يدلم فردون يوريتون هزون أون اندي عدامت أنتم هقون تتفصمو قبل رسكا نقل لهزبكا بلوت عالكانو فراجو مانو وريتونو كلهم سمتو يفران يزيانم وكزيام وديا اي قرام وين هقا يتلالفن عملاك زيابه الودا ميسات امدر بقبا بورسكات كزيه بتقمل قبات كزيه بزوريا يأندالو تهذا هلو لا ببلايو نقوس نقوس انكسان لو ستن عملاك زيابه الودا يمرتهون بملايه تانك سالة تواند موچه مكاكر يوهنهون بان تلاي نووز تاسنك تانك سالة واند ميال هونهون بعد دايد هايمانو تميامنه تليلا وغن سو بملايه نووز عطا درق تا درق زند عيق قبها ناقرقن لارسو فرسوشنا ايا بزا زيابهر بزياه زند هق لاهر اچلال بزيان منقد دكامات چهون عثمان لصوبن بالواجهة لنا فرس وچن لمجزات هزون وده قبصة عين ملس لبهم اندايسد ميست وچن لأرسو يا عابزا منا ورقنا برم لأرسو اجيق عابزا منا وقنه بتانقصد بمنقصو زفان بتقمت اقزية كلاواويان كهانات وريتون هدو إما وصدو إهنن هج لراسو بمتحف يصاف يصاف يفردون المتحف عملاكون زياهير مفرات إما زند يزين هج قال كلو يتشنم سرعات أبك أبكو يادرك زند لبو بوند موچو لاي اندى أكوارا انجري هفتامنو دهانو بلو لهفتامم اندى أكبر دهانم اندى أكوسكول اندى أكال تككر فردي كن فردي فرد إلى كس إزازون كأننا قرا اندايل إرسو لجوتشونم
በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፍ ከእርሱ ጋር ይኖር፣ ሁልጊዜ እድሜውን ሁሉ ያንበው ይማረው ሕገ ኦሪት። እንግዲህ ሕገ ኦሪት ሳያነብ ካህኑም ሆነ መንግስቱ ፈራጁ በስራ በህዝብ ላይ መፍረድና እንዲሁ ማስተማር አይችልም። ደንበኛው ትክክለኛውን ሳይጨምር ሳያጎድል ህጉን መመርመር አንብ ወቱ መዓልት ወለሊት ቀትሮ ሰዓት በኩሉ ጊዜያ ወታረት ፍናዊከ መንገድህ ታቀና ዘንድ ኦሪቱን ሌሊትና ቀንን አንበው ተማረው፣ ህገ ኦሪት ተማር ይላል። መማር ማለት በልቦናችን የሚለውን መገንዘብና ማስተዋል። ህገ ኦሪታችን መንበብ ሁሉ ያነበዋል፣ ግና ህጉን መፈጸም ህጉን ድርሻውን መፈጸም ነው። የኦሪት ህግ ጨርሰን ባንፈጽመው ይኸው አምልኮቱና መከተሉን በኦሪቱ መከተል አልቀረምና በትክክለኛው የምንችለውን ያህል ህገ ኦሪትን መጠበቅ እንድንችል ነው። ለእግዚአብሔር የሚቀርበውን መስዋዕቱና መስዋዕቱን ርስቱን እንግዲህ የመረጠው ለካህኑ እንግዲህ ለአምላክህ ለእግዚአብሔር የመረጠውን በበላይ ታነግሳለህ ብሎ እንግዲህ እድሜውን ሁሉ ያንበዋለ። ሌዋውያን ካህናት ለዊም ነገድ ሁሉ ከእስራኤል ድርሻና ርስት አይሆንላቸውም የላቸውምና እኔ እግዚአብሔር ድርሻቸው ነኝ። የሚቀርበውን መስዋዕቱና ርስቱን ርስቱ መስዋዕት ነውና ይበላሉ። ለካህናቱ ስጠት እስጣቸው፣ በወንድሞቻቸውም መካከል ርስት አይሆንላቸውም።

0: كفلوم ساكفلت يا عبيرة لكانت لكانت لكانت أنا بيابير كفلوم لكانت لكانت لكانت ويستسيو بمكان قدس لكانت እርሱ እግዚአብሔር እድል ፈንታቸው ነው ርስታቸውም እግዚአብሔር ነው በሬ ወይም በግ ለመስዋዕት በሚቀርብበት ህዝብ በሚያቀርብበት ህዝብ የካህናት ወግ ይሄ ነው ይሆናል ወርቹንና ሁለቱን ጉንጮቹን ጨጎራውንና ለካህኑ ይሰጣሉ የእህልህን የወይንህን ጠጅ የዘይትህን በኩራት አስቀድሞ የተሸለተውን የበግህን ጠጉር ለእርሱ ትሰጣለህ። እርሱ ከልጆቹ ጋር ተነስቶ በእግዚአብሔር ስም ለዘላለም ያገለግላል ይባርክ ዘንድ አምላክ እግዚአብሔር ከነገዶቹ ሁሉ ስለመረጠው ነው ካህኑ። እንግዲህ እድል አንድ ሌዋዊ ሰው የሚቀመጥባቸው በእስራኤል ሁሉ ዘንድ ካሉት ከአገር ደጆች ከአንዲቱ ቢወጣ በፍጹም ፍቃድም እግዚአብሔር ወደ መረጠው ስፍራ ቢመጣ በእግዚአብሔር ፊት እንደሚቆሙትን እንደ ወንድሞቹ እንደ ሌዋውያን ሁሉ በአምላኩ በእግዚአብሔር ስም ያገልግል ይናገር ዘንድ ሐሰት ይናገር ዘንድ በድፍረት የሚናገር ሐሰተኛ ነብይ እንዳይኖር በሌላ አማልክት እንዳትጠመድ ተጠንቀቅ። የነብይ እርሱ ያ ነብይ ሐሰተኛ ይገደል። በልብህ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር ሐሰት ሆኖ ነው። ስለዚህ እግዚአብሔር ቃል ይፈጸማል ነው ነብዩ በድፍረቱ ተናግሮታልና ሐሰተኛውን ታረቃለ እርሱንም እግዚአብሔር እርሱንም አትፍራው እንግዲህ ሐሰተኛው ነብይ አትፍራ ይላል። ወለዛ ነው ወለዘ ሰማ ቃላት ይሁረይ ማረነ ይሄን ያነበብነ ይሄን ያዳመጣችሁ አንድነት ይማረነ እግዚአብሔር ሰንበት ሰላም ሻባት ሻሎም
1: ሻባት ሻሎም እናመሰግናለን።
2: የተከበራችሁ አድማጮቻችን ከዚህ ቀጥለን ሻባት የሚገባበትና የሚወጣበትን ሰዓትን ተቆማለን። ኢየሩሳሌም እና ከበባ 6:43 ደቂቃ ገብቶ ነገ 8:1 ደቂቃ ይወጣል። ተላቪ እና ከበባ ዛሬ 7:8 ደቂቃ ገብቶ ነገ 8:4 ደቂቃ ይወጣል። ሃይፋ እና ከበባ ዛሬ 6:56 ገብቶ ነገ 8:4 ይወጣል። በርሸባ እና ከበባ ዛሬ 7:6 ደቂቃ ገብቶ ነገ 8:2 ደቂቃ ይወጣል። ኢላት እና ከበባ ዛሬ 7:3 ደቂቃ ገብቶ ነገ 7:58 ደቂቃ ይወጣል። የተከበራችሁ አድማጮቻችን የቀኑ ፕሮግራማችን በዚሁ እየተጠናቀቀ ነው። በመሸቱ ፕሮግራም በተመሳሳይ ሰዓት እና ቦታ እንጠብቃችኋለን። ፕሮግራማችን እንዲሳካ ወደናንተ እንዲደርስ ለተባበሩ ለቴክኒክ ባለሙያዎቻችን ዩአርፒ ከርና አላ ነድኖ ምስጋና ይድረሳቸው። ስቱዲዮ ሆነን ያስተናገድናችሁ ሻያው ደጉና ገብርኤል በየነ ነበርነ። በያላችሁበት ሰላም የሰፈነበት ሰንበት እንዲሆንላችሁ እየተመኘን በያላችሁበት ሰላም የተረጋጋበት ሰንበት እንድትጠብቁ ከወዲሁ የተረጋጋ ሰንበት እንዲሆንላችሁ እየተመኘን በሻባት በታጀበ በሰንበት በታጀበ ሙዚቃ እንሰናበታችኋለን። አብራችሁ ቆየሁት ገብርኤል በየነ ነበርኩኝ። ሰላም ሁኑ። ሰላም

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሁለቱ እንደ ብራን ዘመን አቆጣጠር ዮም ሽሽ አሌፍ በሉል ታፍሽን ፔቫቭ እንደ ኤሮፓን ዘመን አቆጣጠር ኦጉስት 14 2026 እንደ ኢትዮጵያን ዘመን አቆጣጠር ነሐሴ 8 2018 የቴክኒክ ባለሙያችን ቫለን ሰለሜንኮ የስቴሪዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ሁኔታዎች ከባልደረቦቻችን ጋር እንወያያለን። ጥላሁን መልኬ ደህንነቱን የሚመለከቱ ጉዳዮችን ይመለከትልናል። ሰጠኝ ዘመነ ምርጫውን ይዳሰስልናል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የመንግስት የህግ አማካሪ ጋሊ ቢያራፍ ሚያራ በቀጣይ ባጀት የሚመደብላቸው የሐረሪ ትምህርት ቤቶች ሂሳብና እንግሊዝ ትምህርቶችን ማስተማር የሚጀምሩ ብቻ ናቸው ብለዋል። የእስራኤል መከላከያ ሰራዊት ባሳለፍነው ወር የመጨረሻዎቹ ቀናቶች በሐማስ ድርጅት የአንድ ጋንታ ጦር መሪን መረሸኑን አስታውቋል። የኢኮኖሚና የኢንዱስትሪ ሚኒስተር ኒር ባርካት ጠቅላይ ሚኒስተር ቢናሚን ናታንያሁን ተስልጣናቸው ለመገልበጥ ሴራ አሲረው ነበር ተብሎ የተወራባቸውን ወሬ ከእውነት የራቀ ነው ሲሉ አስተባበሉ። የቱርክ የውጭ ጉዳይ ሚኒስተር የእስራኤል መንግስት ዋነኛ ዓላማ የጋዛ ሰርጥ ነዋሪዎችን ተጋዛ ሰርጥ ማስወጣት ነው ሲሉ እስራኤልን ኮንነዋል። የሩሲያ የውጭ ጉዳይ ሚኒስተር ሩሲያ ደህንነቷን ለማስጠበቅ ስትል ምዕራባውያን ዩክሬንን ለማገዝ የሚተክሉትን ሁሉ እንነቅላለን ብለዋል። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል መከላከያ ሰራዊት በጋዛ ሰርጥ ያደረገ ባለው እንቅስቃሴ ባሳለፍነው ወር የመጨረሻዎቹ ቀናት አንድ ጋንታ ጦር ይመራ የነበረ የሐማስ አሸባሪን መረሸኑን ይፋ አድርጓል። እርምጃ የተወሰደበት አሸባሪ የጋንታ ጦር መሪ ተመሆኑ ባሻገር ጥቅምት 7 2023 በሐማስና ተባባሪዎቹ የተጠለፉ እስራኤላውያንን በመደበቅ ይዞ እንደነበር ተነግሮለታል። በጋዛ ሰርጥ ይዟቸው ተነበሩ ተጠላፊዎች መካከል ነፍሳቸውን ይማረውና ጻፊ ኢዳን ኑዋ ማርጽያኖ በግዞት እንዳሉ የተገደሉ ሲሆኑ ዚቭ በርማን፣ ኦምሪ ማራን፣ ኦሪ ማጊ ዲሾ፣ ናአማ ሌቪና ማታን አንግረስት ይገኙበታል ተብሏል። መከላከያ ሰራዊቱ እንዳለው አሸባሪው ከተወሰኑ ወራቶች ወዲህ የመከላከያ ሰራዊቱን ለመጉዳት የሽብር ጥቃት ስራዎችን ያራምድ እንደነበር ደርሰንበታል ብለዋል። የመንግስት የህግ አማካሪ ጋሊ ቢያራፍ ሚያራ ካሁን በኋላ ባጀት የሚመደብላቸው የሐረሪ ትምህርት ቤቶች ልሙዴ ሊባ የሚባለውን ትምህርቶች ማለትም እንግሊዝኛና ሂሳብ መማር ሲያስጀምሩ ብቻ መሆኑን ለከፍተኛው ፍርድ ቤት አስታውቋል። ሂሳብና እንግሊዝኛ ለማያስተምሩ የሐረሪ ትምህርት ቤቶች ባጀት ሊመደብላቸው እንደማይችል የህግ አማካሪዋ ጠቅሰዋል። ጋሪ ቢያራፍ ሚያራ የትምህርት ሚኒስተር የሐረሪ ትምህርት ቤቶችን ለመቆጣጠር የሚያደርገው ጥረት የተዋጣለት አለመሆኑን ጠቅሰዋል። በሚጀምረው አዲሱ የትምህርት ዘመን በሙያው የተካኑ መምህሮች በሐረሪ ትምህርት ቤቶች ይመደባሉ። በሚደረጉ የተማሪዎች የማጣሪያና የአቅም መገምገሚያ ፈተናዎችም የሐረሪ ማህበረሰብ ተማሪዎች እንደ ማንኛውም ተማሪ በሀገር አቀፍ ደረጃ ማጣሪያው ይደረግላቸዋል ብለዋል። የፓርላማ አባል አላዛር ሽተሬን ፓርላማውን መልቀቃቸውን አስታወቁ። አላዛር ሽተሬን ለተከታታይ 11 ዓመታት አባል የነበሩበትን የሻቲድ ፓርቲ መልቀቃቸውን ጨምረው ጠቅሰዋል። የሻቲድ ፓርቲ ሊቀመንበር ያይር ላፒድ አላዛር ተፓርቲው የመልቀቅ መልእክት ያላዛርን ተፓርቲው መልቀቅ መልእክት ከተቀበሉ በኋላ በሻቲድ ፓርቲ ለ11 ዓመታት አብረን ሰርተናል። በፖለቲካውም ይሁን ከፖለቲካው ውጭ ጓደኞች ነበርነ። አሁንም ጓደኝነታችን ይቀጥላል ታሉ በኋላ በሚሄዱበት ሁሉ መልካም እንዲገጥማቸው መልካም ምኞታቸውን ችሮአቸዋል። የኢኮኖሚና የኢንዱስትሪ ሚኒስተር ኒር ባርካ ጠቅላይ ሚኒስተር ቢንያሚን ናታንያሁ ተስልጣናቸው ለማባረር ሴራ አልሰራሁም እሳቸውን ተስልጣናቸው ለማሸሸት ሞክሯል ተብሎ ሰሞኑን እየተወራና እየተናፈሰ ያለው ወሬ ከእውነት የራቀ በሬ ወለደ ነው ሲሉ ተናግረዋል። እኔ አሉ ሚኒስተር ኒር ባርካት በፊትም ይሁን አሁን የጠቅላይ ሚኒስተሩ ታማኝ ሰው ነኝ ከሳቸው ጎን ያልቆምኩበት አንድም ጊዜ አልነበረም ብለዋል። ኒር ባርካት ጠቅላይ ሚኒስተሩን ከስልጣናቸው ለማራቅ ሴራ ጎንግኖ ነበር ይላሉ። በሚዲያ ወሬ የሚያናፈሱ ሰዎች ዋነኛ ዓላማ እኔን ተፖለቲካው ጨዋታ ለማጥፋት ነው። ይሄን አሉባልታ በማናፈስ ኒር ባርካት ለተፖለቲካው ለማራቅ የሚጥሩ ሰዎች በቀጣይ በፖለቲካው ተጽዕኖ እንደምፈጥርና መወዳደር የማይችሉ መሆናቸውን የተረዱ ሰዎች ናቸው ብለዋል። አንድ የፖሊስ መኮንን አቤቱታና ቅሬታ ለማቅረብ ወደ ፖሊስ ጣቢያ ጎራ ባለች ሴት ላይ ዮሴፍ ትንኮሳ አድርሷል ተብሎ ተጠርጥሮ ምርመራ ተደርጎለታል። ፖሊሶች ሲጠረጠሩና አቤቱታ ሲቀርብላቸው ፖሊሶችን የሚመረምረው አካል ማሐሽ በተጠርጣሪው ፖሊስ ላይ ምርመራ ማካሄዱ ታውቋል። እንደ አቤቱታ አቅራቢዋ ግለሰብ ተሆነ አቤቱታ ለማቅረብ ፖሊስ ጣቢያ በነበረችበት ወቅት ፖሊሱ ዮሴፍ ትንኮሳና ጉንተላዎችን እንደፈጸመባት ተናግራለች። ፖሊሱ በማሐሽ ምርመራ ከተደረገለት በኋላ ለተከታታይ 11 ቀናት ከፖሊስ ጣቢያ እንዲርቅና ከጉዳዩ ጋር ግንኙነት ያላቸው ሰዎች ጋር መገናኘትና መነጋገር እንዳይችል ተወስኖበታል ተብሏል። ከቤሩት አንድ ማነቱ ይፋ ያልሆነ ባለስልጣን ሻርካላው ሰዓት ለሚባለው ጋዜጣ እስራኤልና ሊባኖስ የደረሱበት የተኩስ አቁም ስምምነት ፍሬ እንዲያፈራና ውጤቱ መታየት እንዲጀምር ሂዝባላ ደቡብ ሊባኖስን መልቀቅ ግድ ይለዋል ሲል ተናግሯል። ሂዝባላ መልቀቅ አለብህ ለሚባላቸውን ቦታዎች ለመልቀቅ ፍላጎት እንደሌለው በሊባኖስ ስጋት መኖሩ ቢታወቅ ማሉ በቅርቡ እስራኤልና ሊባኖስ በሮም ከተማ ተገናኝተው በሚነጋገሩ ሰዓት ሂዝባላ መልቀቅ ያለበትን ቦታ መልቀቅ እንዳለበት መነጋገር እንዳለባቸው ባለስልጣኑ ተናግረዋል። ሂዝባላ መልቀቅ ያለበትን ቦታ ለመልቀቅ ፈቃደኛ የማይሆን ተሆነ እስራኤል መከላከያ ሰራዊቷን በመጠቀም በኃይል ለመያዝ ትሞክራለች። ግጭቱ አካባቢውን ወደ ብጥብጥ ሊለውጠው ይችላል። የእስራኤል መከላከያ ሰራዊት በሊባኖስ የሚገኝ የሂዝባላን ወታደራዊ ካምፕና መሰረታዊ አውታሮች ለማውደም ትዕዛዝ መቀበሉንም ትናንት በሊባኖስ ተወርቷል ተብሏል። የእስራኤል መከላከያ ሰራዊት እንዲያወድመው ትዕዛዝ ተሰጥቷቸዋል የሚባሉ ቦታዎች በርካታ የሂዝባላ ታጣቂዎችና የኢራን መንግስት ሰዎች ሊኖሩባቸው እንደሚችሉም መረጃዎች በተደጋጋሚ በዛካቢ ይወጡ ነው። ለሂዝባላ ድርጅት ቅርበት ያላቸው ሚዲያዎች አሜሪካውያን ባለስልጣናት እስራኤል ልታደርገው እየተዘጋጀች ታለችው ሀገራዊ ምርጫ በፊት የእስራኤል መከላከያ ሰራዊት ተሊባኖስ የማይወጣ መሆኑን ተናግረዋል ተብሏል። የቱርክ የውጭ ጉዳይ ሚኒስተር የእስራኤል መንግስት ዋነኛ ዓላማ በጋዛ ሰርጥ የሚገኙ ፍልስጤማውያንን ተጋዛ ማስወጣት ነው ብለዋል። ቱርክና ግብጽ ወደ የሰላም ምክር ቤቱ የተቀላቀሉት እስራኤል ፍልስጤማውያንን የማፈናቀልና የምታደርገውን የፍልስጤማውያን ጭፍጨፋ ለማስቀረት ነው። እስራኤል የቱርክ የውጭ ጉዳይ ሚኒስተር የሚያደርገውን ዛቻና ንግግር እንዲተውት በመጠየቅ ቱርክ አሸባሪዎችንና የአሸባሪዎች መሪዎች መናሃሪያ ሆናለች። እስራኤል ሐማስ ዳግም አቅሙን አጠናክሮ ወደ ነበረበት ቁመናው ተመልሶ የእስራኤል ዜጎች የደህንነት ስጋት እንዲሆን እስራኤል አትፈቅድም ብላለች። ቱርክ የፈለገችው ማለት ትችላለች። ይሁን እንጂ የምትለውጠው ነባራዊ ሁኔታ እንደማይኖር እስራኤል አስረግጣ ተናግራለች። የሩሲያ እና ዩክሬን ያደረጉት ያለውን ጦርነት አስመልክቶ የሩሲያው የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ሩሲያ ደህንነቷን ለማስጠበቅ ስትል ምዕራባውያን ዩክሬንን ለማገዝ የሚተክሉትን ሁላ ለመደምሰስ ዝግጁ ናት ሲሉ ተናግረዋል። ሚኒስትሩ በቅርቡ በሩሲያና ዩክሬን መካከል የተኩስ አቁም የሚባለው ነገር ተግባራዊ ሊሆን አይችልም፣ አሜሪካ ከዩክሬን ጎን ሆና ሩሲያን መታለች እየተባለ የሚወራው ወሬ ትክክል መሆኑንና አለመሆኑን እንዲጣራ በመፈለጓ አሜሪካን ጠይቃለች ሲሉ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቃለ ምልልስ አድርገዋል። የተከበራችሁ አድማጮቻችን ለሰዓቱ የነበሩ ዜናዎች እነዚህን መስሎ ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሆኖም

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን ጥላሁን መልኬ ጋር ነው። እሱም በስልክ መስመራችን ይገኛል። ጥላሁን ሻባት ሻሎም፣ እንደምን አመሸ?
1: ሰላም ሰንበት። ሰንበት ሰላም ብሬላን ተምጋርማችሁ እንደምን?
0: ሁሉ ሰላም ጥላሁን?
1: እግዚአብሔር ይመስገን። የሚገርም በጣም እንመች ያየር ተበይ ሁኔታ አለ።
0: አሁን ጥሩ ነው በዚህ ሰዓት?
1: በጣም እንቲ ኢየሩሳሌም መስጠኝ ነው። ሸትሸት ሲል ያየር ተበይ የተነበረብን ሙቀት የተደ ትላለ እንዴ? ባንዴ እንደዚህ ልውጥቅ ይላል እንዴ?
0: ዛሬ እንደውም ቀኑ ሞቀታማ እንደሆነ ይታማ ነበረ።
1: መሸትሸት ስለረፈ እንደ ምሸትም ኮማ ይባልም። አሁን እንግዲህ ያው ፀሐይ ጀንበሯን ያው የነሳችን ነው ነገሩ። ወደዛ ግን የአየሩን ጸባይ ስታይ ባንዴ ግልብጥ እኮ ነው እና ስቶ እንደ ምግብ ነው የአየሩ ጸባይ። ተመችቶ ነው የማወራህ።
0: በጣም ጥሩ። በነገራችን ላይ ማለት ነው ጓደኛችን ሰጠኝ፣ ኢየሩሳሌም እንገናኝ ተብለን በተቀጣጠርን ሰዓት እንደዚህ ከሰዓት በኋላ ከሆነ ማለት ነው፣ በተለይ ወደ ማታ ከመሐኔ ይሁዳ ወደ ኪካር ጽዮን የሆነ ቀጥ ያለ ጎዳና አለ እና እዛ አካባቢ ብታይ ጥላሁን፣ ያው አንተም ስለምታውቀው ነው እና ወጣቶች ሲጫወቱ፣ ሰዎች አልፈው ሲሄዱ፣ ሰዎች ቀስለው ሲዝናኑ፣ ፖሊሶች ያለውን ሁኔታ የደህንነቱ ሁኔታ ለመቆጣጠር ወደ ትርምሱ ምናምን በአብዛኛው ወጣት ነው እና ምታይ በቃ እዛ ጋር ሰጠኝ ቁሞ ያንዲትን ሀገር በቃ ወጣቶች በሀገራቸው በቃ እንዴት እንደሚቦርቁ ሁልቀን ባለፍነ ቁጥር በቃ ይነግረኛል። ና ኢየሩሳሌም ሳስብ ሰጠኝ ነው እዛች አካባቢ የሚመጣብኝ ደስ እዛ ጋር ሲሄደ በቃ የትም ዙሮ ያችን ነገር ሳይነካ ምንን ሆነ ነው አሁን በዚህኛው አንሄድም ስለው በቃ ኪካር ጽዮንን በቃ የኢየሩሳሌም እንትን አድርጎ ነው የሚወስዳት። ና በቃ ሰጠኝ
1: ነገሩ ማዕከላዊ ቦታ ነው። እዛ አካባቢ ሁሉም አሁን ከቤት ወጥቶ እስኪ ዛሬ ዝናና ሲል ያን አካባቢ ረግጦ ነው ያን አካባቢ ነው በቃ ባብዙ መዝናኛ ቦታዎች ሁሉም የሁሉም መገናኛ ሁሉም ያን አካባቢ ይዞ ነው እንግዲህ ኪካር ጽዮን የሚሉት አለ። አሁን እንኳን እንዲያውም አሁን ያን አካባቢ ትንሽ ወደ መተው ወደ ማህኔ ወደ በጣም የመገባቢያ ቦታ አለ። እዛ አካባቢ ደግሞ ከአሁን በፊት ቀኑ አካባቢ ነበር ለመገበያ። አሁን ማታ ላይም የተለያዩ ቡና ቤቶች ሻይ ተከፍተው ወጣቶቹን እዛ ስታይ እውነቱ ነው ሰጠኝ ቦታ
0: እና በደንብ ነው ያንን አካባቢ የሚወደው እና አታሎ ሚትካቤር ምንለው የለም በኢቨራይስት በደንብ
1: መታደል ይባላል። ያው ለድሮማ ቤት እያለን ኢየሩሳሌም ነበር ምንል አሁንም ኢየሩሳሌም ሆነን ከዚህ በላይ መታደል ምናለ ገብ
0: እውነት ልክ ነህ። እና እዛ አካባቢ አሁን አንተ ስትለይ በቀላሉ ነው የምንረዳ ደስ የሚል
1: ቀረቡን ለሚባለው ባጭሩ ወደ እኛ ነው ቀረቡን። ከውጭ ያላችሁት ወደዚህ ነው
0: ለትክክል እንደው ከእናንተ አካባቢ ሳንረቅ በይሁዳና ሰማርያ ቀበሌ አካባቢ ብጥብጡ በርትቷል። እንደውም የመከላከያ ሚኒስተሩ እስራኤል ካጽ ምንድን ያሉት ይሄንን ስርዓት አልበኝነት ለመቆጣጠር ወደ ፖሊስ መተላለፍ አለበት ይላሉ። በፍልስጤማውያን ይሄን ነገር አልወደዱትም፣ ዓለም አቀፍ ሕግን መጣስ ነው ይላሉ። እዚህ አካባቢ ያለው ትርምስ ወደ ዜት ነው እየወሰደን ያለው። መንግስትስ ሙሉ በሙሉ መቆጣጠር ያልቻለው ሰዎች በቃ ተዋህደው መኖር ማለት በአንድ ቦታ ይሁዲዎችም ፍልስጤማውያንም ስለሚኖሩ መለየት ስለሚያስቸግር ነው? የመንግስት እንዝህላልነት ነው? የሰዎች ጥንካሬ ነው? እስኪ ጥላሁን ያለውን ነገር ብልት ብልት አድርገህ ንገረን።
1: ገብርኤል ሲጀምር ይሄ በጣም አንገብጋቢና በቀጣይ እስራኤልን በይበልጥ በደህንነቱ ክፍል በይበልጥ እስራኤልን በጣም ከሚያሳስቧል አንዱ ይህ ይሁዳና ሰማርያ አካባቢውና የጸጥታ ጉዳይ ነው። አሁን ለጠየቀው ጥያቄ በእውነት እስራኤል ተቸግረ አይደለም አይደለም፣ ፍጹም በፍላጎት ቢኖራት ኖሮ ማለት የእስራኤል መንግስትና የመከላከያ ኃይሉ አለው ፍላጎት። ግን የመከላከያ ኃይሉን የሚያዘው ታውቃለህ፣ ፖለቲከኞችና መከላከያ ሚኒስትሩ ናቸው በይበልጥ የዛ ቦታ ኃላፊነቱ ያላቸው እና ከዛ አንጻር ያው ፖለቲከኞች ፍላጎቱ ስለሌላቸው እንጂ ያን ቦታ የማረጋጋት እንዴት አቅሙ ጠፍቶ አይደለም። ለዚህም ነው አሁን የመከላከያ ኃይሉ የሚለው ምንድን ነው ወይም ደግሞ መከላከያ ሚኒስትሩ ቀደም ብለህ እንዳልከው ከፖሊስ ማለት ከመከላከያ ወጥቶ ወደ ፖሊስ ሲጀምር ህጉ አይፈቅድላቸውም እኮ ገብርኤል። ይህን ህግ ለማድረግ እንደገና ወደ ፓርላማ ሄዶ ህጉን መቀየር፣ ህጉን መደንገግ፣ አዲስ ህግ ማውጣት አለባቸው። ምክንያቱም ያን አካባቢ የሚቆጣጠር ኃላፊነት ያለው የመከላከያ ኃይሉ ነው። መከላከያ ኃይሉ እንደሚቆጣጠሩ መከላከያ ሚኒስትሩ ናቸው። አሁን ወደ ፖሊስ ሰራዊት እናስተላልፋለን፣ ምክንያቱም አካባቢ ያሉት ዜጎች እንደዚ

0: ጥሩ ናቸው ሰሞኑን። አሁን አንዳንዶቹ ምን ይላሉ? ምንም እንኳን መከላከያ ሚኒስትሩ እስራኤል ካጽ ቢሆኑም በተግባር ግን ከቦታው ሁኔታውን እንዴት ነው ምን መደረግ እንዳለበት ምን እንደሚወሰን የሚቆጣጠሩት የገንዘብ ሚኒስትሩ ናቸው የሚል ትችት እየደረሰ ነው። ምን ማለት ነው? የገንዘብ ሚኒስትሩ የሚፈልጉት እሳቸው አመጣጣቸው ታቃለ እንደ ከራሪ ሃይማኖተኛ ሆኖ አካባቢውን ፍልስጤማውያን ያሉትን ቦታ በመያዝ ይሁዳውያን ሰፈሮችን መመስረት ነው ፍላጎታቸው፣ አላማቸው፣ አይዲዮሎጂያቸው፣ ርዕዮተ ዓለማቸው ይህ ነው። ስለዚህ አሁን እሳቸው ፍላጎታቸው የገንዘብ ሚኒስትሩ ያን ቦታ ይው ካሁን በፊት ከህግ ያን ቦታ ለማስታወስ ያህል ከፍልስጤማውያን ጋር በኦስሎ ስምምነት ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት ወይም ኤቢሲ ተብሎ ተመድቦ ይሁዳውያን የሚኖሩበት አሉ ማለት መግባት ለመውጣት የሚችሉበት የፍልስጤማውያን ራሱ ክልል አለ። አሁን እኛ የእኛ ወጣቶች ነው ብዙዎቹ አይደሉም፣ አንዳንዶቹ ግን በጣም አካባቢዎች ወደ ቦታው እየገቡ የቦታውን ነዋሪ ፍልስጤማውያን ነዋሪዎችን ማለት ከክልላችን አልፈው ማለት ነው እነሱ ክልል ውስጥ ገብተው ነው አምባጓሮ የሚፈጥሩትኝ ወይም የተለያዩ ጊዜያዊ መንደሮችን በመመስረት የሚያንገራግሩት። ስለዚህ እዚህ ላይ የእስራኤል መንግስትና ጉዳዩ መለከታቸው ይህን እልባት መስጠት ቢፈልጉ ኑሮ ፍጹም ችግር አልነበረውም። ግን እነዚህ ፖለቲከኞች ከጥቅም ከርዕዮተ ዓለም የተነሳ እንዳልኩ የገንዘብ ሚኒስትሩ በእጅ አዙርም እንደ ምክትል መከላከያ ሚኒስትርና ያው ስልጣን ትላላቸው ጸጥ ብለው ጆሮ ዳባ ለመሰሩበት ሁኔታ አለ። ይህን ያዩት የአካባቢው በጣም አክራሪዎች ደግሞ እንዲያውም እዛ አካባቢ ያሉትኝ ጉዳዩ መለከታቸው ባለስልጣናት የቦታው የሰፋሪዎቹ ይሁዳውያን እንደ ኃላፊነት የሚቆጠሩትኝ ይህን ያወግዛሉ። በአናሳዎቹ እኛ እየተበጠበጥን ነው፣ አናሳዎቹ ብዙሀንን በጣም እያስቸገሩን እናወግዛለን የሚሉበት ሁኔታ አለ። ወደ መንግስት ወደ ላይ ስትሄድ ግን ፍጹም ጠቅላይ ሚኒስትሩ የሚናገሩት አይሰማም። የመከላከያ ሚኒስትሩ እንዲያውም በጣም በሚያሳዝን ሁኔታ እንዳልኩት እሳቸው ኃላፊነቱን በመተው እንደተ ወደ ፖሊስ የማስተላለፍ ሁኔታ። አሁን ይህ ጉዳይ በውስጥ የተለያዩ ትችቶችንና የእርስ በርስ አለመግባባት በኛ በይሁዳውያን ምክንያቱም አብረው ለመኖር ሲባል ህግና መከበር አለበት ሲባል ሌሎቹ ደግሞ ያው በዚህ ላይ ሳመለካከት በተነሳ ፍጹም ጆሮ ዳባ ልበስ በማለት ያለው ግርግር አለ። ይበልጥ ግን በዓለም ሀገር መሪዎችን ህዝብ ከፍተኛ የሆነ ትችት እየደረሰብን ነው። እስራኤል በከፍተኛ ሁኔታ እየተተቸችና እንዲያውም ታያል ባሳለፍነው ሶስት ዓመት ጦርነት ከፍተኛ ጥላቻ ደርሶብናል በዓለም ሀገራት ህዝብና መሪዎች። አሁን ያለው ሁኔታ ደግሞ የአሜሪካ መንግስት ተመልከት፣ የአሜሪካ መንግስት እንግዲህ ከእስራኤል ወዳጅና ከሱ በላይ ማንም ወዳጅ የለም። አሜሪካ የአሜሪካው አምባሳደር እስራኤል ውስጥ የሚገኝ በእስራኤል የአሜሪካ አምባሳደር የእስራኤል ከፍተኛ በጣም ከድጋፊዎቹና ያን ቦታ በአመለካከት በርዕዮተ ዓለምም ያ ቦታ ለይሁዳውያን በማለት እንደ አቋማቸው ያንም ይህን ድርጊት ባዩበት ጊዜ ግን እዚህ ላይ ከተጎዱትና አሁን በጣም መነጋገር የሆነው አንድ ፍልስጤማዊ የተደበደበውና እንደተዘረፍኩ የሚለው የአሜሪካ ዜግነትም አለው የአሜሪካ ዜግነት አለው ገብርኤል። ከዛ አንጻር እኒህ የአሜሪካው አምባሳደር በእስራኤል ጉዳዩን በጣም በጣም በመተቸትና በማውገዝ ሽብርተኞች፣ በጣም ሽብርተኞች ሲሉ እነዚህ ይሁዳውያን ሰይመዋለኝ። ሌሎችም አሜሪካ ውስጥ ያለው የእስራኤል አምባሳደር እንዲሁ። ምክንያቱም እስራኤልን በጥሩ አይን የሚያሳይ አይደለም በማለት እና
1: በዚህ ብጥብጥ ተጠቃሚ አካል አለ ጥላሁን
0: ፍጹም በፍጹም የሚጠቀም አንድም የለም። ከመሰደብ ከመተቸትና በጣም እንደ አምባገን እንደ አፓርታይድ ስርዓት ከመታየት ውጭ የምናገኘው ምንም የለም። ግን አንዳንድ ቅድም ያልኩት ፖለቲከኞች ከአመለካከት ከርዕዮተ ዓለምና ከእምነት የተነሳ ቦታውን ቀስ በቀስ በመያዝ መኖሪያ ሰፈሮችንን ይሁዳውያን ሰፈር በመገንባት እኛ አሁን ስልጣን ላይ እያለን ቦታውን አሁን ካልያዝን መቼ ልንይዝ ነው በማለት የጀመሩት ስራ አለ። ይዋጣል አይመስለኝም፣ አይሳካላቸው። ምክንያቱም በውስጥም ሆነ በውጭ ከህግና ደንብ ጋር በተያያዘ እንደገና የውጭ ሀገራት ደግሞ ይህን በተመለከት ከፍተኛ ትችት እያደረሱብን ነው። ፍልስጤማውያንም ራሱ በከፍተኛ ሁኔታ ባለስልጣኖቹ በአቡ ማዘንም በሩ ሌሎቹ ሀማስ ራሱ የሀማስ ድርጅትን ይዞ ሁኔታውን ምንም እንኳ እነሱ ያው እንደዚህ አይነት ነገር ሲያገኙ አድጋን ነውና ያው ምክንያት ነው እስራኤልን ለማውገዝ ግን ሁሉም በጣም ያወግዛል። አሁን ትልቁ ግን ፋይን እያስተቻት ያለው ወዳጅ ሀገሮቻችን ላይ እኛን የሚደግፉትም ራሱ ምሰሩት ስራ ጥሩ አይደለም፣ ከጥቅሙ ጉዳቱ እየተጠላችሁ ነው፣ እንዲሁም እስራኤል አሁን በያዘችው ጦርነት እየተገለለች ነው በዓለም ሀገር ህዝብና መሪዎች፣ ስለዚህ ለምን ይህን ስራ ትሰራላችሁ በማለት እየተተችን ነው። ስለዚህ ለጠየቀው ጥያቄ የምናገኘው ጥቅም አለ? ፍጹም ምን የምናገኘው ጥቅም የለም፣ ህጉም አይፈቅድልንም። እንደገና የዓለም ሀገራትን በከፍተ እያወገዙ ነው። ግን እንዳልኩት አንዳንዶቹ ምናልባት እንደዚህ ቀስ በቀስ የያዝነው ቦታ ነገ ያው እንኖር በታለን እንይዛ በሚል እንግዲህ የጀመሩት ጉዞ አለ። ይሳካል እንደዚህ አይፈንዶ ስድቡ ወይም ወቀስ የተነው ስችቱ የተፈናል እንጂ የምናገኘው ነገር የለም። እዚህ ላይ የሚያሳዝነው ገብርኤል፣ በአንድ በኩል የመከላከያ ኃይሉ የወታደር እጥረት አለብኝ እያለ ሌት ተቀን ካቢኔ በመሄድ እባካችሁ ወታደር አንሶኛል፣ በአሁኑ ሰዓት ለጦርነት ራሱ ተዋጊ 12,000 የሚሆኑ ወታደሮችን እፈልጋለሁ፣ መልምሉ፣ የትም አምጡ፣ የትም መመልመል አለባቸው እያለ

0: ወደዛ ቦታ ግን ሌሎች የተከፈቱብን ጦርነት በደቡብ ጋዛ አለ፣ በሰሜኑ ሊባኖስ እና ሶሪያና ሌሎች አካባቢዎችም ወታደሮቻችን ከዛ እየተሯሯጡ አሁን ግን አሁን ብዛት ባለው ሁኔታ ብዛት ወታደሮቻችን ወደ እየተላኩ እንደሆነ ታውቃለህ። ወደ ይሁዳና ሰባ ወደዛ አካባቢ በመሄድ እዛ አካባቢ ያሉትን ህጉና ደንቡ ያፈቅድላቸው ለማስታወስ ያህል ከግማሽ ሚሊዮን በላይ ይሁዳውያን እዛ አካባቢ ይሰፋሉ። ክርስቲያኑ የሚሉት ምንድነው? ይሄ ወፋችን ነው አጥቶ ብሎ ማለት እንግዲህ ይልግርግሩ እንዳለ ሆኖ ያንን እውቅና የእስራኤል መንግስት እንኳን እነዚህን ግማሽ ሚሊዮን በላይ የሚሆኑትን እውቅና አልሰጠም እዛ አካባቢ። እንዲያውም ይባስ ብሎ የተለያዩ ሰፈራ ቦታዎችን ለመመስረት እንግዲህ መንግስት የደረሰበት ውሳኔ አለ። ይህን አከራካሪ ሆኖ አሁን ምን ሁኔታ ደግሞ አይደለም እነሱ ደህንነታቸው ለመጠበቅ ሲባል ብዛት ያላቸው ወታደሮች ወደ ቦታው ሲላኩ መከላከያ ማለት የመከላከያ የጦር ኃይሎች ታማጆርሹም ሆሌሎች የሚሉት ምንድነው? እባካችሁ ወታደሮች የሉንም ወደዚህ መላክ አንፈልግም፣ ሌሎች ግንባር ሌሎች ወታደሮቻችን ወደ ሌላ ቦታ ለመላክ ጥረት እያለብን ይሄ ነገር ጥሩ አይደለም ሲል መንግስት ላይ ጥሮሮውን ያሰማል። ፖለቲከኞች ደግሞ ታውቃለህ ገብርኤል፣ ወደፊት ከወር በኋላ ጊዜ ብሔራዊ ምርጫ አለ። ለምርጫ ፖለቲካ ጥቅም ያው እንግዲህ ያለንበት ሁኔታ በጣም በጣም አወዛጋቢ ነው እና በጣም በጣም አጣቂ ነው።
1: ወደ ሊባኖስ እንሂድና እስራኤልና ሊባኖስ በሮም በቅርቡ ተገናኝተው ይወያያሉ ይባላል። የተደረሰውን የተኩስ አቁም በማስቀጠል አንዳንድ ቦታዎችን የእስራኤል መከላከያ ሰራዊት ይለቃል እየለቀቀ ለሊባኖስ መከላከያ ሰራዊት ይሰጣል። አንዳንድ ቦታዎች ደግሞ በሂዝባላ የተያዙ ቦታዎች አሉ። ሂዝባላ እነዚህን ቦታዎች የመልቀቅ ፍላጎት የለውም፣ በሊባኖስ መንግስት ስጋት አለ። እነዚህን ቦታዎች ሂዝባላ ለቅም ካለ እንዴት ነው መልቀቅ የሚችለው? እነዛን ቦታዎችስ ይዤ ቀጥላለሁ ካለ የአሜሪካ የእስራኤል አቋም ምን ነው ሊሆን የሚችለው? ጥላሁን
0: ያውልህ አወዛጋቢ ነው ማለት ይህን እንግዲህ እስራኤል ባንክሮ የምጠይቀው ጥያቄ አለ። እንግዲህ በስምምነቱ መሰረት እንዳልከው በሊባኖስና በእስራኤል መካከል የሚቀጥለው መስከረም አንድ እንግዲህ ያው የተጀመረው ወደ ሰባተኛ ጊዜ ነው ባለስልጣናት ድጋሜ ተገናኝተው ውይይት ያደርጋሉ። ማለት የእስራኤል ጦር ኃይል ከሊባኖስ ደቡብ ሊባኖስ መውጣትና በምትኩ የሊባኖስ ጦር ሰራዊት ቦታውን መያዝ፣ ከዛም እነዚህ የጦር ሰራዊት የሂዝቡላን ድርጅት ትጥቁን ማስፈታት እንግዲህ ዋናው ይህ ነው። ይህ ሲሆን አሁንም ቢሆን የሂዝቡላ ድርጅት የሚለው ምንድን ነው? በግልጽ ይህን አንቀበለውም፣ በፍጹም መሆን የለበትም። የሊባኖስ መንግስት ከእስራኤል ጋር ፍጹም ስምምነት ላይ መድረስ የለበትም፣ ምክንያቱም እኛ ትጥቃችን አንፈታም የሚል መግለጫ ያው እንግዲህ አዲስ አይደለም እየተናገረ ይገኛል። በእስራኤልና በአሜሪካ ማለት በአሜሪካ በኩል ያለው እምነት ምንድን ነው? ያው የአሜሪካ ጦር ኃይል ወደ ቦታው አይገባም ታውቃለህ። ትራምፕም ጦሬን ወደ ቦታው አልክም ብለዋል። ሌሎች ምናልባት እስራኤል የሚቀበላቸውን አገሮች መጀመሪያ አካባቢ እንደ ስፔንና ፈረንሳይንን አንዳንድ ልዑካን ቡድን ወደ ቦታ መላክ ሁኔታ ጠይቆ ነበር። እስራኤልን አልቀበልም ብላለች። ከዛ በኋላ ምናልባት ከጣሊያን የሚል ጥያቄም ተጀምሮ ነበር። ያንም እንደማይሆን እስራኤልም ይህንም መጀመሪያ አካባቢ እናስብበታለን ካሉ በኋላ አሁንም ይህንም እንደማትቀበል እስራኤል የምትፈልገው ምንድን ነው? እስራኤል የምትፈልገው ሂዝቡላ ትጥቁን እስካልፈታ ድረስ እኔ ጦሬን ማስወጣት፣ ሌላ ልዑካን ቡድን ይምጣም የሊባኖስ ጦር ሰራዊት የሂዝቡላን ድርጅት እንደምትፍቅ እንደማትፈታው ግልጽ ነው። ይህ ምን ጥያቄ ለው ስላለ ስለዚህ አሁን መውጣት ለብሽ ከሚባል ስትል ጠይቃለች። አሜሪካ ደግሞ ያው እንግዲህ ለመለት ነው ተላልግበት ሁኔታ አለ። እይታ እንደኔ እይታ ገብርኤል ሂዝቡላ ትጥቁን የሚፈታው ኃይሉ ሲዳከም ብቻ ነው። ኃይሉ የሚዳከመው ደግሞ ምናልባት የኢራን ተዳከመና ኢራን አልተዳከመ ኢራን አለች ማለት ሂዝቡላ አለ ማለት ነው። ሂዝቡላ አለ ማለት ደግሞ ሊባኖስ ትጥቁን ይፈታል ማለት ነው። እስራኤል በተደጋጋሚ የምጠይቀው ጥያቄ አለ። አሜሪካ ያቀረበችው ሀሳብ እንቀበለዋል፣ ቢሳካ ኑሮ ደስ ባለም ነበር፣ ግን እንሞክረው በሉ እንበል እንጂ መጨረሻውን እንደማይሳካ ይገባናል። ስለዚህ የመጨረሻውን ስራ መስራት የሚገባው የእስራኤል መከላከያ ድርጅት ስራ ህዝቡላን ጦር ሰራዊት በኃይል መፈታት የምንችለውነን ማንበርክ ስትል እስራኤል አሜሪካ ወደ ማስፈልግም የዲፕሎማን ዘርፍ እድል መስጠት አለብን ይባላል። ይህ ጥያቄ መ ብዙ ነገሮች ይሰራ የሊባኖስ መንግስት ፍላጎቷ ነው ገብርኤል። የሊባኖስ መንግስት ፍላጎት የህዝቡላ ድርጅት አይደለም መዳከም፣ ቢጠፋለት ከናከተው ደስታውን አይችለውም። ግን
1: የኢራን መዳከም ከሂዝባላ ጋር ሊያያዝ ስለሚችል አሁን እንደጠቀስከው የአሜሪካ ኢራንን ለማዳከምና ቢቻል መፈንቅለ መንግስት ለማድረግ ያንን ያክል በዓለም ታላላቅ ግዙፍ መርከቦችን ወደ መካከለኛው ምስራቅ አምጥታ በመካከለኛው ምስራቅ በባህረ ሰላጤ አካባቢ የተለያዩ ወታደራዊ ካምፖችን እየለቀቀች ወይም እያሰፈረች በነበረችበት ሰዓት ያ ሁሉ ሳይሳካላት ቀርቶ አሁን የአሜሪካ የገንዘብ ሚኒስተር ኢራንን በኢኮኖሚው ደረጃ ካሁን በፊት አይታ በማታውቀው ሁኔታ እንቀጣታለን ማለት ወይም ደግሞ እርምጃን ወስድባታለን ማለት ተጀምሯል። በአንድ በኩል ይሄ ቀልድ ነው ወይስ ያን ያክል መከላከያ ሰራዊት ጥቃት ተጀምሮ ያልተደረገ እርምጃ በኢኮኖሚ አገር መቅጣት ይቻላል? አዎ ግን ጊዜ ይወስዳል። በኢኮኖሚ ባንድ ጊዜ መፈንቅለ መንግስት ማድረግ አይቻልም። በኢኮኖሚ ሀገር ስትጎዳ ዜጎች ተርበው መንግስት የሚያበላው አጥቶ ብዙ ነገር ከሆነ በኋላ ነው ውጤቱ የሚታይና ይሄ ኢራንን ለመቅጫ እና አሜሪካ የሚሄዱበት መንገድ ባንድ ጊዜ ሐማስን የሚያዳክም አይመስልምና ስለዚህ በሂዝባላና በእስራኤል ያለው ግጭት ምናልባት እንደሚቀጥል አይታየህም ጥላሁን?
0: አሁን ለጠየቁት ያኝድ ባላ ያለውን የአሜሪካ የገንዘብ ሚኒስትር ወደረሱትን ውሳኔ በተመለከተ ነው ከኢኮኖሚው ማዕቀብ ላይ ተጠቃሚ ያው ገብርኤል እንዲያውም ዘግይተዋል። በተደጋጋሚ በእስራኤል በኩል በአንዳንድ የምጣኔ ሀብትና በይበልጥ ደግሞ ከደህንነት ጋር በተያያዘ በእስራኤል በሞሳድ ድርጅት ውስጥ ጥልጣል የሚል አንድ ክፍል ነበር።
1: ይህ ክፍል አልተዘጋም የነገር
0: ተዘግቷል። የተዘጋበት ምክንያትም አለ። ከመዘጋቱ በፊት ግን ይህ ክፍል ይሰራ የነበረው ሽብር ፈጣሪዎቹ እንደ ህዝብላ እንደ ሐማስና ሌሎች የእስራኤል ጠላቶች ገንዘብ የት ነው የሚያገኙት? የሚያገኙበት መንገድ ምንድነው?
1: አዎ የፋይናንስ ዝውውራቸውን የሚያጠና የገቢ ምንጫቸውን የሚያጠና። እሺ
0: በትክክል ይሄንን ቦታ ጠቅላይ ሚኒስትር ቢናሚን ኔታንያሁ ነው የሚገኝታ እንዲዘጋ ያደረው። ምክንያቱም የአንዳንዶች እንደውም ተቻቸዋል ይወነጅሏቸዋል።
1: ምክንያቱም ትዝል ከሆነ በረሸት ቤት ባለሳሳት አንድ ዶክተር በዚህ ይሄን ተቋም ድርጅት ይመራ የነበረ ከፍተኛ ትችት ሰንዝሮ ነበር
0: ጠቅላይ ሚኒስትር የዚህ ድርጅት ዋና እንደ ዶክተር ያልከው አሁን የዚህ ድርጅቱ ዋና አዛዥ የነበሩ ናቸው ዋና ኃላፊ የነበሩ ናቸው። አሁን ምን ተደጋጋሚ ምንድነው
1: ያ ጥላሁን ግን አሁን ጠቅላይ ሚኒስትር ቢናሚን ኔታንያሁ ነገር ዘጉት ተባለ አይደለ? ምን የሽብር ወይም የቴሮር ድርጊት የሚያደርጉ ሰዎች አቋርጠው ነው ወይስ ይሄ ድርጅት የገንዘብ ዝውውሩን አወቀ አላወቀ ምን ትርጉም አለው? ለምንድነው የተዘጋው ድርጅት?
0: ያው አሁን ያልካቸው ዶክተር አሁን ያልከው የዚህ የድርጅቱ ዋና ኃላፊ የነበሩትኝ በግልጽ የሰጡትን ቃለ መጠይቅም ነበር እንግዲህ ምንድነው አንዳንድ የሙስና ድርጊቶች እንግዲህ ነው ማለት አይደለም። እንደታቸው አባባል አንዳንድ ጠቅላይ ሚኒስትሩ ቢሮ ይሰሩ የነበሩት የጠቅላይ ሚኒስትሩ ሰዎች ከኳታር ጋር ግንኙነት እንደነበራቸው አንደ ከዛ ጋር በተያዘ እና ከዛ በፊትም አንዳንድ ከኳታር እና ከሌሎች ጠላት አገሮች ወይም ደግሞ እነዚህ ኳታር እጆ ማሰድበት ቦታ የለም እና በቀጣይ ጠቅላይ ሚኒስትሩና የእሳቸው የቅርብ ሰዎች ማለት ነው። እኔ ጠቅላይ ሚኒስትሩ ክሳቸው አስገቡ ማለት አይደለም። አሁን የቅርብ ሰዎች ግን የመስሪያ ቤቶቻቸው ከነዚህ ጠላት አገሮች ጋር ግንኙነትና ገንዘብ የተከፈላቸው የሚሰሩበት ነበር ሁኔታ አለ እና ይህን የገንዘብ ዝውውርና በተመለከተ እንዴት ነው ጥናት በሚያደርጉበት ወቅት ይቅድም ያልኩ የመስሪያ ቤቱ ሲዘጋ የድርጅቱ የዚህ ዲፓርትመንት ከነ ኃላፊ የነበሩት ዶክተሩ እንትናቸው ማዕረጋቸው የህክምና ዶክተር አይደሉም ደብል በሌላ እንትናቸው የዶክተር ማዕረጋቸው ሲጀምር እኒህ ሰው ሚሉት ምንድን ነው ልክ እነሱ እንደሚያስጠይቃቸውና ይሄ ነገር በገንዘብ ዝውውርና ገንዘቡ እንዴት እንደመጣ እንዴት እንደሄደ የእስራኤል መንግስት የት ነበር የሚለው ሁኔታ ያን ፍራቻ ቆይቶ ሊያስጠይቃቸው እንደሚችል ስላወቁ ይህንን ክፍል እንዲዘጋ ጠቅላይ ሚኒስትሩ መመሪያ ሰጥቷል ሲሉ ጠቅላይ ሚኒስትሩ በቀጥታ የተቻሉ እንዲያውም መክሰስ በስማጥፋት መክሰስ ይፈልጋለም ይክሰሱኝ ሲሉም ከተወሰኑ ወራት በዚህ ቃለም ይሰጣል። እስካሁን ድረስ ማንም እሳቸውን ስማጠፉ በሚል የከሰሳቸው አንድ ሰው የለም። ለማንኛውም ነው አይደለም እዛ ላይ አይደለም ቁም ነገር ዋናው ግን ይህንን በሞሳድ ድርጅት ይህን የሚከታተለው እንዲዘጋ ያደረጉ ጠቅላይ ሚኒስትሩ ነው። አሁን ቅድም ወደ ቁም ነገሩ ስንሄድ ግን ለምንድን ነው ዘግይተዋል ያልኩት? የአሜሪካው የውጭ የገንዘብ ሚኒስትር የኢራንን ኢኮኖሚ በጣም ከዘጋ ነውና መንቀሳቀስ ካሳጣ በእንደዚህ ማሸን ይቻላል የሚሉትኝ እኒህ ቅድም ያልኳቸው በሞሳድ ሊሰሩት የነበሩትኝ ትልቅ ሲሰሩት የነበሩት ሲናገሩት የነበረውን ነው። ኢራንና ሄዝብላን የአማስ ለሽብር ፈጣሪዎችን ማሸነፍና ማደቀም ከተቻለ በኢኮኖሚ አቅማቸው መምጣት ያስፈልግ። ይህን ደግሞ በተመለከተ የምናውቀው ብዙ ምስጢር አለ ይላሉ። ምክንያቱም እሳቸው በስራ ድርሻቸው ተወክለው ናልተው የት እንደሚመጡ ምን ያህል የንግድ ልውውጥ የሚያደርጉ ምን ያህል የንግድ ድርጅት እንዳላቸው የአደንዛዥ እጽ ከየት ወዴት አስገብቶ ብዙ ገንዘብ እንደሚያገኙ እና እርዳታ የት እንደሚቀበሉ በትክክል መግቢያ ለመውጣውን ያውቃል። ሁሉም መግቢያት ነው። አንዳንድ የአውሮፓ ሀገሮች ለምሳሌ አሉ የገንዘብ ሲሳለፍ እነዚህ ባንኮችን በህግ መጠየቅና እንዲዘጋ የማድረግ ሁኔታ እንደገና የሚሸጧቸውን የተለያዩ ምርቶችንም ማውጣትና መግባት ያንን የመያዝ ሁኔታ አሁን ከተወሰኑ ሳምንታት ጠቅላይ ሚኒስትሩ ወደ አሜሪካ ባቀኑበት ወቅት ለዶናልድ ትራምፕ የሰጡት የአንድ ሀሳብ ምንድን ነው? ኢራን በሮች ማውጣት ያልቻለችውን የነዳጅ ምርቷን በየብ ታስተላልፍበት ሁኔታ በጎረቤት አገሮች አማካኝነት ያንን መዝጋት ይቻላል ሲሉ ጠቅላይ ሚኒስትሩ ለዶናልድ ትራምፕ ሀሳብ አቅርበዋል። አሁን አሜሪካ ምንድን ነው ኦኬ ኢራንም መዳከም የምንችለው በኢኮኖሚ አቅሟ የምትሸጠው ተውጠው ነገር ከሌላት ሚታን ገንዘብ ከሌለ በእንደዚህ አይነት ሁኔታ አቅሟን ማዳከም ቻል የሚል የተጀመረ ጦርነት ይሳካል? በትክክል ይሳካል። እንዲሁም ዘግይተዋል። አሁን ብትም መደረግ ነበረበት። ይኸውልህ አሁን የነዳጅ ምርቷንን ካለመሸጥ የተነሳ ኢራን በቀን $500 ሚሊዮን ኪሳራ አላት። ኢራን ተመልከት፣ $500 ሚሊዮን በየቀኑ ኢራን ትከስራለች። ምክንያቱም የምትሸጠው የነዳጅ ምርት የላትምና። እንደዚህ አይነት ሁኔታ ለረጅም ጊዜ ከሄደች ነገ ከነገ በኋላ ለወታ ደሞዝ ለመንግስት መስሪያ ቤቶች ሰራተኞች ደሞዝ መክፈል ያቅታታል። ዜጎች እንኳን ችግር ነው ያሉ የሚበሉት የላቸውም። የውሃ ችግር አለ፣ መብራት ችግር አለ። ግን መሳሪያ ይዘው የመንግስት ደጋፊና ታጣቂ የሆኑትን ደሞዝ ካልከፈላቸው መስራት አይችልም። አሁን የአሜሪካ መንግስት ዘግይቶ የደረሰበት ሀሳብ ምንድን ነው? በኢኮኖሚ ማዝጋት ማለት። አሁን የገንዘብ ሚኒስትሩ የደረሱበት ሀሳብ ምንድን ነው? ደግሞም እጃቸው ይሰናል ማለት በከሎች አውሮፓ ሀገራት ይህን የሚሽከረከረውን ገንዘብ እነዚህ በአውሮፓ ሀገራት የሚገኙትን ባንኮችን እንዲዘጋ ወይም መመሪያ መስጠት እኮ ነው። ይህን እኛ ምንጠቅ ተግባራዊ ካላደረጋችሁ እናንተ ጋር እናቋርጣል፣ እንዲሁም ትቀጣላችሁ ማለት ነው። ስለዚህ አሁን የተጀመረ ሀሳብ ከቀጠለ በእንደዚህ አይነት ሁኔታ ሄደ በተደጋጋሚ
1: በኢኮኖሚ መተንፈሻ ማሳጣት ይቻላል።
0: ትልቁ መንገድ ትልቁ ስራ መስራት ያለበት እዛ ላይ።
1: ሌላው ወደ ጋዛ ልውሰድህ። ይሄ ሞይጽ የታሻለውም በዶናልድ ትራምፕ በፕሬዚዳንት ዶናልድ ትራምፕ የተቋቋመው ወይም ደግሞ የሰላም ምክር ቤት የተባለው ከሐማስ ጋር ተነጋግሮ በ15 ነጥቦች ላይ ተስማምቷል። እነዚህን ነጥቦች የእስራኤል መንግስት እየተቀበላቸው አይደለም። ምክንያቱም እዛ ውስጥ ሐማስ ይሄ ትንሽ የሚባለውን መሳሪያ ጠመንጃውን መስጠት አይፈልግም። ከባድ የሆነውን መሳሪያ ነው። የእስራኤል መንግስት ደግሞ ሐማስ ትጥቁን ካልፈታ ቀስ በቀስ ውጡ፣ በስምምነቱ መሰረት የሚባለውን አንቀበልም የሚባል ነገር አለ። በዚህ የተነሳ ይሁን ለሌላ ነገር አይታወቅም፣ የፕሬዚዳንቱ የልጃቸው ባል ወደዚህ ይመጣሉ። እስራኤልና ሞይጽ ታሻሎም የገቡበት ፍጥጫ የእውነት ነው ወይስ ምንድን ነው? ጥላሁን፣
0: ይኸውልህ እዚህ ላይም ልስ በሊባኖስ ጋር እንዳየህ ነው የአሜሪካ መንግስት አዛን በተመለከተም ያው እንዳልከው የነደፈው የሰላም መንገድ አለ ማለት የተኩስ አቁም ጋር ተያይዞ እንዳልከው በሚቀጥለው ሳምንት አማቻቸው የልጃቸው ባል ኩሽነር ከዚህ ልዑካን ከዚህ በማክርት ጉባኤው ማለት ነው የተለያዩ ሀገራት ተዋጡ የዚህ ዋናው ኃላፊ ኒኮላይ ሜልዶኖቭ ይባላሉ። ከሳቸውና ከድሮው የብሪታንያ ጠቅላይ ሚኒስትር ቶኒ ብለር ጋር ሶስቱ ወደ አካባቢያችን ይመጣሉ። የሚመጡበት ዋናው ዓላማቸው ምንድን ነው? ይህንን የዶናልድ ትራምፕ የሰላም እቅድ ተግባር ላይ ለመዋልና መንገድ ለሚጀምር ነው። ከወዲሁ እንግዲህ ያው ከሞሮኮና ከአፍሪካ አንድ ሀገር አለች እንግዲህ ድሮ እንዴት ነው ዩጋንዳን የውጭ ሀገር ሳይመሰረት ሀገራችሁ ምናልባት ወደ አፍሪካ ወደ ኡጋንዳ ሄዱና ሀገራችሁ መስረት እንባል ነበር። እንግዲህ በእርግጥ ኡጋንዳ የእስራኤል ወዳጅ ሀገር ነች። ከኡጋንዳ ጋር እንግዲህ የሚገርም በጣም የምትመች ሀገር ነች ኡጋንዳ። ገብርኤል፣ እኔ ጠቅላይ ሚኒስትሩ ከተወሰኑ አመታት በፊት 3-4 ምስራቅ አፍሪካ ሀገራትን ኬንያን፣ ኢትዮጵያን፣ ኡጋንዳና ሩዋንዳን ለመጎብኘት በሄዱበት ስራ በሄዱበት ወቅት አምሬ እጀ ነበር ወደ ቦታው እና ከቦታው የዮኒ ነታንያሁ የጠቅላይ ሚኒስትሩ ትልቁ ወንድም በአንተቤ ዘመቻ የተሰዉ እዛ አንዳርታ ላይ ራሱ መጀመሪያ አሁን ድጋሚ ተሰርቷን ከዛ በፊት የነበረውን ያን ለማንኛውም ቦታውን አቃ ቅርበት አላቸው። በጣም ከውስጥ ጥልቀት አለ፣ ቅርበት አለ ጠቅላይ ሚኒስትሩ ከኡጋንዳ። ለማንኛውም ኡጋንዳ እና ከሞሮኮ ልዩ ኃይል ሞሮኮ ወደ 500 ወታደሮችን ወደ ቦታው በመላክ ኡጋንዳም እንዲሁ ወደ ቦታው ይህንን የሰላም ጉዞ ማለት እንግዲህ በአዛ ታስቧል። ትልቁ ጥያቄ የሐማስ ድርጅት ትጥቅ እስካልፈታ ድረስ ይህ ነገርም እቃቃ ጨዋታ ነው። በእርግጥ እነዚህ ሶስት ያልኩ ልዑካን እንግዲህ በዶናልድ ትራምፕ ልዩ መልክተኛው ሶስቱ ይመጣል ወደ አካባቢው በጣም የሚጀምሩ ስራ ምን አይነት ስራ ይሆናል ታስቡ። የሐማስ ድርጅት ለይስሙላ የሚያደርገው ሁኔታ እንጂ ከባድ የጦር መሳሪያዎች በስምምነቱ መሰረት እኮ ያለው የጦር መሳሪያ ትጥቁን መፍታትና የቆፈራቸውን ዋሻዎችን የጦር መጋዘኖችን አጠቃላይ ጥቅሙት ባል ትጥቁን መፍታት የሚል ሁኔታ ነው። የሐማስ ድርጅት በተደጋጋሚ የሚናገረው ምንድነው ክሱም ከሆነም እንደ ወደ መጋዘን ማስቀመጥን ትጥቅ መፍታት የሚባል ነገር የለም ሲል እንግዲህ በግልጽ እየተናገረ ይገኛል። በጎን ለጎን ግን የጦር ኃይሉን እንግዲህ እየመለመለ
1: ሁለት ነገሮችን ለይልህ ጥለዋል። አሁን ሐማስ ትጥቁን ካልፈታ እስራኤል በስምምነቱ መሰረት ቀስ በቀስ አትወጣም ብለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል ይባላል። ይሄን የተናገሩት ከእስራኤል ደህንነት አንግል ተመልክተው ነው። ደህንነቱን ይጎዳል ነው ምርጫ ስላላቸው የፖለቲካ እንትንም ለማግኘት ነው።
0: ይኸውልህ አንደኛው ከምርጫ ጋር በተያያዘም ነው ሲጀምር ይኸውልህ ለብሔራዊ ምርጫ እየተሄደ አሁን ጠቅላይ ሚኒስትሩ የአሜሪካን ትዕዛዝ ተቀብለው ውጡ ከተባሉበት የእስራኤል ጦር ኃይል 50 ከመቶ ወጅ በላይ የሚሆነውን እንግዲህ የአርባን ምድር ተቆጣጥሯል። እሱን ለቆ ወጣ ማለት ነገ ከነገ በኋላ ወደ ብሔራዊ ምርጫ ሲሄድ እንዴ አሸነፍን ሐማስን አንኳታፍትን ያላችሁትኝ ጭራሽ እንደውም ጥላችሁት ወጣችሁ ተሸነፋችሁ የማለ ሁኔታ በፖለቲካው ክስረት ስለሚያደርስባቸው ፍጹም አያደርጉትም። ሌላው ከደህንነት ጋር ብትሄድም ራሱ ከደህንነት ጋር ብትሄድ ያን ቦታ የሐማስ ድርጅትን እስከምታቱ እንደመስፋለን ብለን ወጣንበት ሰውነት እንደውም ጥለነው ስንወጣን ቦታ ተመልከን ምን አይነት አይደለም በመንግስት ፖለቲካ ጨዋታ በታደሮቻችን የሞራል ሁኔታ እንኳን ራሱ ውድቀት ነው። ስለዚህ ከዛ አንጻር ከደህንነታችን ጋር በተያያዘም እንደገና ካለው የፖለቲካ ጨዋታ ማለት የብሔራዊ ምርጫ እየተካሄደ ነው ጀምሮ ተጧጥፏል። ከዛ ጋር በተያያዘ ጠቅላይ ሚኒስትሩ ምንም እንኳን የአሜሪካ ተጽዕኖ ቢደረግባቸው አሜሪካ የምትፈልገው እኔ አዳምቱ የእናንተ ፖለቲካ ጨዋታ ትዛ ይለኝ የእናንተ ፍጹም ስለዚህ እኔ የምለው ነገር ተቀበሉ ነው ው እንዲህ ማለተኛ ተስኖን በግል እንደው መናገሩ ከብዶን እንጂ ውስጥ ለውስጥ ያለው ታገኝ የእስራኤል መንግስት አፍርግ አልፋልፎ ይናገራሉ። ጠቅላይ ሚኒስትሩ የሐማስ ድርጅት ኩርስ ካልፈታ ድረስ ጦራችን አናወጣም ሲሉ ቢናገሩበት ሁኔታ አለ። ስለዚህ ሁሉም ነገር ተደምሮ ካለው ከፖለቲካ ጥቅም ጋር ተያይዞ
1: ግን ትጥቁን እንዲፈታ አንዳንድ ነገሮችን በዋቢነት የሚከታተሉት ኳታርና ቱርክ ነው ይያለ እንደ ወነት እነዚህ ሀገሮች ጠቅላይ ሚኒስትሩ አምነው ሐማስን ትጥቅ ያስፈታሉ ብለው ነው እስካሁን የተከተሉት ይሄንና
0: ሚቃወሙበት ጥሩ ጥያቄ ነው። ሚቃወሙበት ጠቅላይ ሚኒስትሩ አንዱ ጥያቄያቸው ይሄ ነው ወጣቸው ፈጠው የሐማስን ድርጅት የሚያስፈታሽ ሀገሮች እኔ አላምናቸውም አናምናቸው ስለዚህ ይሄ ነገር መሆን የለበትም። ሌላው ከጥቅም ጋር ስንሄድ የእስራኤል ደህንነት የእስራኤልን በርላላ ጥራሽ እንዳት የሚጠቅሙ ካልቀበሉት ጠቅላይ ሚኒስትሩ በእውነትም እንደዛ ነው ምንነገር ያለ ምክንያቱም እንዳልኩት ታስታውሳለህ ከዛም አዳክመነ ልናጠፋው ነው ትንሽ ታስቆናል ሲባል ነው የነበረ አለ በምን አሁን ጭራሽ ታውን ጥለን ወጣን ማለት እንግዲህ ያው ነገ ከነገ በኋላ ወደ ቀጣዩ ብሔራዊ ምርጫ ስንሄድ ጠቅላይ ሚኒስትሩ ምን ይዘው ይመጡ ነው ምን እንዴት ነው ቡድን ነው ከዛ አንጻር ሌላው እነዚህ አሸናጋሪ አገሮች እነዚህ እንግዲህ ኳታር ውስጥ ገብታል ኳታር ግብፅም አለችበት እንደገና ቱርክም ውስጥ ሆነው እንደዚህ የሐማስን ድርጅት እንዴት ነው ስታስበው ነበር በግድ እነዚህ ሀገራታውን የሐማስን ድርጅት ቁን ያስፈታል ብለህ ታስባለህ? በፍጹም ያሆን ሁኔታ
1: ለዛ እኮ ነው እንዴት ነው ይሄ የዋህነት ነው ወይስ ምን እና አሸማጋዮች እነሱ ትጥቁን እንዲፈቱ ቁጥጥር የሚያደርጉ እነሱ ሐማስ ትጥቁን ፈቶ በአንድ ቀን እንዴት ነው ወደ ሰላም ተቀይሮ እስራኤል ረፍቷን ታገኛ አልገባኝ
0: ትልቁ እኮ ያልገባህ እስራኤል ፈልጋው ሳይሆን አሜሪካ በሚታደርገው እነዚህ ሀገራት የአሜሪካ ማለት እንደገና የአሜሪካ ትዕዛዝ የሚቀበሉ ናቸው። ግብፅም በለው ኳታርም በለው ቱርክ እነዚህ ሀገራት አሁን ምንድን ነው በአሜሪካ ትዕዛዝ መሰረት ኦኬ ወደ ቦታው ሄዱና እናንተ እነሱና ሌሎችም ሀገራት አሉ እናንተ ሁኔታውን እንድምሩት አሁን ሳይል የምትለው ምንድን ነው እንደዚህ ሀገራት እምነቱ የለኝም ነው። በአሜሪካ በኩል ግን እነዚህ ሀገር ታማኝነቱ አላቸው። ስለዚህ እነዚህ ሀገራት ከእስራኤል ጋር አይደለም የሚያወሩት ከማን ጋር ነው? ከአሜሪካ ጋር ነው። እኛ ግን ሆነን በአንድ በኩል ያዛችሁትን ቦታ ልቀቁና ውጡ እንባላለን፣ በሌላ በኩል ደግሞ እነዚህ ሀገራት እምነቱ የለኝ ስትል ደግሞ የአሜሪካ መንግስት ጭራሽ አያዳምጡንም። አሁን ትልቁ ጥያቄ የሚቀጥለው ሳምንት እንዳልኩ አማቻቸው ኩሽነር ወደ ቦታው ኒኮላይ ዋናው ሊቀመንበሩ ናቸው። እንግዲህ የልኡካን ቡድን ወደ ቦታው ከሚመጡትኝ አጠቃላይ ብዛት ካላቸው ሀገሮች እንደገና የብሪታንያ ጠቅላይ ሚኒስትር ቶኒ ብለር እነዚህ መጥተው ለእስራኤል የሚያቀርቡት ሀሳብ ምንድን ነው? እስራኤል በእንዴት አይነት ሁኔታ ማሳመን ይችላሉ? የሚገቡላት ቃል ምንድን ነው? እኔ እንጃ። ሐማስ ትጥቁን እስካልፈታ ድረስ የእስራኤል መንግስት ጭራሽ ጦሩን ከቦታው የሚያወጣ መስሎ አይታየኝም። እንዲሁም አስቀድመው አሁን በግብፅም ሌሎች አሁን አንዳንድ ቦታዎችን ራፍያትና ሌሎች ቦታዎችን ከወዲሁ እስራኤል ጦሯ እንዲከፈትና ጭራሽ እንድትወጣ የሚባል የሚነገሩ ነገሮች አሉ። እስራኤል በፍጹም አትቀበልም። ምክንያቱም እስራኤል ገና ግማሽ ጦርነት ያልተከፈተ ያልተዘጋ ጦርነት ነው። ስለዚህ ምንም አይነት ውጤት ሳይታይ ካለንበት ተጨባጭ የፖለቲካ ሁኔታ ጋር ተያይዞ ጠቅላይ ሚኒስትሩ ያው ከአሜሪካ መንግስት ጋር መቀየም ነው ባቸው። ማለት ከቱርክ ጋር አታወራም፣ እስራኤል ከኳታር ጋር አታወራም፣ ከግብፅ ጋር አትነጋገርም። የምትነጋገረው ከአሜሪካ መንግስት ነው። ስለዚህ ነው እንዴት ነው መስቀለኛ በደቡብ መሄድን ሰሜንም ሄድን ኢራን እስካልተዳክመችና እስካልተገኛ ድረስ አስቸጋሪ ነው።
1: እሺ ጥላሁን፣ ለሰጠህን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። ሻባት ቻለው፣ መልካም ምሽት።
0: መልካም
1: እሺ። የተከበራችሁ አድማጮቻችን፣ አሁንም ውይይታችን ይቀጥላል። ውይይታችን የምናደርገው ከባልደረባችን ሰጠኝ ዘመነ ጋር ነው። እሱም በስልክ መስመራችን ይገኛል። ሰጠኝ፣ እንደምናመሸሽ። ሻባት ቻለው
2: አባት ሻሎም እንዴት ነህ ገብርኤል? አድማጮችም እንዲሁም ደግሞ ለጥላሁን እየሰማሁት ነበር።
1: ጥላሁን አሁን ጨረሰ ቅድም አልሰማህንም እንጂ በመግቢያችን አምተን ወጣልን። እንደው ብዙ ስለያዝኩት ብዬ ነው እንጂ ያወረድኩት ብንወያይ ሶስታችን ደስ ይለኝ ነበር፣ ግን ብዙ ያዝኩትና እረፍት ልስጠው ብዬ ነው። እና ሰጠኝ። እንደሚታወቀው እንግዲህ ሀገራዊ ምርጫው ቀርቧል። እስካሁን በነበረው በተደረጉ ምርጫዎች ምርጫ በመጣ ጊዜ የፓርቲው አባል ይመጣና የእኛ ህብረተሰብ ቀሳውስቶችን በየከተማ ያሉትን ተጠሪ የሚባሉትን ያናግርና እንደው እንዴት ነው የሚባል ከላሽ ላይማ በኪሳችን ነው ብናም ችግር የለም ብለው ይሄዱ ነበርና፣ አሁን ባለንበት ዘመን ብዙ ወጣቶች አሉ፣ የነቁ የተማሩ ሰዎችም አሉ፣ ወደ ፓርላማውም እየቀረቡ ያሉ ሰዎች አሉና፣ አሁን በዚህ ዘመንም ይሄ ነገር እንዳለ ነው ወይስ ተቀይሯል? እንዴት ነው እየተገመገመ ያለው በህዝቡና በአንዳንድ ሰዎች? ሰጠኝ።
2: እንዳለ ነው እንግዲህ ምርጫ ሲመጣ ፖለቲከኞች ምረጡኝ፣ አስገቡኝ፣ እንደዚህ ደግፉኝ የሚል ሀሳባቸው የተለመደ ነው። በእኛ ህብረተሰብ ብቻ ሳይሆን አብዛኛው በፖለቲከኞች በየትኛውም ሀገር ይህን እሰራለሁ ይህን አደርጋለሁ። እንደውም በአሁኑ ሰዓት ዓለምን ይዘውራሉ የሚባሉት ትራምፕ እንኳን ስንት ቃል ገብተውልን ነበር፣ ከቃላቸው ስንት ተፈጸመ የሚለውን ማየት መገምገም ይቻላል። እና የእኛም ህብረተሰብ ዘንድ ብዙ የሚነሱ ነገሮች አሉ። እነዛን እንፈታለን ከገባን፣ አጠቃላይ የእስራኤልን ማህበረሰብ ችግርም እንፈታለን፣ ወጣቱ ጥሩ ስራ እንዲያገኝ ቤት ሁሉ እንዲያገኝ እናደርጋለን፣ እንደውም ልጆች ሁሉ በነጻ እንዲማሩ እናደርጋለን ተብሎ ሁሉ ቃል ተገብቶ ነበር።
1: አንድ ጓደኛዬ ጠቅላይ ሚኒስትሩን አምኜ ወልጄ አሁን እኔ እከፍላለሁ ምናምን እያለ ያስቀኛል።
2: ሁላችንም እና ብዙ ተስፋ ነበረ። ያው እንደምታውቀው መቼም ህጻናት ልጆች ዛሬ ለህጻናት የሚከፈለው በጣም ከፍተኛ ነው እና ቢያንስ እንኳን 2000-3000 የምንከፍለው ለአንድ ልጅ ከቀረ ያንን ለቤት መግዣ እናደርጋለን ብሎ ተስፋ አድርጎ ነበር። ብዙ ሰው ይሻሻላል እና በምርጫ ወቅት ቃሎች ይገባሉ፣ ግን ሲፈጸሙ ብዙዎችን አናይም እና አሁንም ያለ ነው። ይህን ይቀጥላል የሚቀር ነው ብዬ አላስብም። ወደፊትም ቃል መገባቱ ይኖራል፣ ግን መተግበሩ ላይ ብዙ ጥያቄዎች ናሉ። ገብርኤል
1: በጣም ሌላው ደግሞ እስካሁን በመጣንበት የምርጫ መንገድ አብዛኛው ሰው የኢትዮጵያ ይሁዶች በዚህ ሀገር የምንገኘው የምንመርጣቸው ፓርቲ በአብዛኛው እነማን እንደሆኑ ይታወቃል እና በዚህ ምርጫም አሁን በዛው መንገድ እንሄዳለን ወይስ በተለያዩ ፓርቲዎች የእኛ ሰዎች ብቅ ብቅ እያሉ ስላለ አመራረጣችን ብትንትን ብሎ ባልተጠበቀ መንገድ ሊሄድ ይችል ይሆናል? ሰጠኝ።
2: አሁን እንደምናየው እና ተሳታፊ ሰዎችን በፓርቲዎች እንዳሉት ላይ ከሁሉም አለን። ምናልባት እንደው አዲሞክራቲም በተሰኘው ለጊዜው ወኪል እርግጥ የተወዳደረችም ነበረች ምህረላ፣ ነገር ግን በዛ ብዙ ውጤታማ ሳትሆን ቀርታለች። ወደፊት ብዙ ድምፅ የሚያገኙ ከሆነ ልትገባ የምችልበት ሁኔታ ይኖራል እንጂ በሁሉም አሁን ባሉት ፓርቲዎች በአብዛኞቹ አለን ማለት ይቻላል። እና ደግሞ ድምጾች እንዲበታተኑ ያደርጋል። በአንዳንድ በኩል የመግባት እድል ቢያንስ በህብረተሰባችን በአንዱ ፓርቲ ወይ በሁለቱ ፓርቲ የመግባት እድልን ሊፈጥር ይችላል። ያው ብቻችን ሄደን ደግሞ ብዙ ውጤት የማይመጣበት ሁኔታም ሊኖር ስለሚችል ጥሩ አማራጭ ነው። ግን ደግሞ በተደራጀ መልኩ እየተንቀሳቀስን አይደለም። እያንዳንዱ ተወዳዳሪ ተፎካካሪ ራሱን ያዋጣኛል ያለው ከፓርቲ መሪዎች ጋር ይስማማል፣ እዛ በኋላ እኔ ያለኋችሁ ነው የሚል እንጂ ህብረተሰቡን በዛ አቅጣጫ እንዲሄድ ብዙ ጥረት ሲያደርግ አላየንም። እና ዋጋም ሊያስከፍል ይችላል፣ ጥሩም ነገር ሊኖረው ይችላል።
1: አሁን አንዳንድ ወደ ፓርቲዎች እየመጡ መወዳደር የሚፈልጉ ሰዎች መብታቸው ነው፣ እንኳን ህዝብ መወከል ለግሌም ወዳደራለሁ ቢሉ ችግር የለውም፣ ልክ ነህ። ግን እንደው መጥተው ሲናገሩ ምን ሲሉ የትምህርት ዝግጅታቸው ከዚህ በፊት የመሩት ነገር ወይ የሰሩበት ድርጅት ለዚህ ያበቃቸዋል ተብሎ ይገመታል? በሀገር አቀፍ ደረጃ የፓርላማ አባል መሆን ለአንድ ማህበረሰብ ጥቅም ለማምጣት ከ120 የፓርላማ አባል ጋር ሰጠህም ተቀብለህም ያንን ጨምቀህ ወደ ተግባር ለመቀየር ቀላል ስላልሆነ ይሄን ለማድረግ እንደው ይሄ ሜዳው ይሆናችኋል ተብሎ ይታሰባል?
2: አብዛኞቹ ተወዳዳሪዎቻችን በትምህርት ዝግጅታቸው በህብረተሰቡ ዘንድ እውቅና ያላቸው ናቸው። አሁን ዋናው ተለቁ ችግር ያንን ነገር ወደ ተግባር መጥቶ ውጤት አምጥቶላቸው እንዴት ነው ሊገቡ የሚችሉ ነው እንጂ የነሱን የወጣሪክ ስታይ ብዙዎች በህብረተሰቡ የሚታወቁ ናቸው። በትምህርት ሁኔታቸውም ብቃት ያላቸው ናቸው። ነገር ግን አሁን ትልቁ ነገር ገብተው በነገራችን ላይ ፓርላማ ለመግባት ምንም አስፈልግም ብዙ ማረም መስፈርት የለውም። ፓርላማ ለመግባት አንደኛ ዲግሪ ይኖር ሁለተኛ ዲግሪ ይኖር ምናምን የሚባል ነገር የለም። አሁን በሊኩድም እንኳን የታጩት እና አዳዲስ የገቡ ሰዎችን እያየነ ነው። ብዙ በህብረተሰቡ አይታወቁም፣ በቴሌቪዥን ፕሮግራም ሲታወቁ የነበሩ ናቸው። እና ማንኛው ይግባ የሚለውን ህብረተሰቡ ያውቃል። ማን እንደሆንክ ገብርኤል ማን እንደሆነ ጥላውን ማን እንደሆነ ሰጠኝ ማን እንደሆነ ወይም ደግሞ ሌላው ሰው ማን እንደሆነ ያውቃሉ። እና ጥሩ ባክግራውንድ አላቸው። ነገር ግን በፓርላማው ውስጥ ገብተው ለህብረተሰቡ የሚፈለገውን ነገር ጥያቄውን ብዙ ሲነሱ የነበሩ ጥያቄዎች አሉ። እነዛን ጥያቄዎች እናሟላለን ወይ እንመልሳለን ወይ? ለምሳሌ የኢትዮጵያ ውስጥ አሁን ያሉ እየተጠባበቁ ያሉ አሊያን በተመለከተ ብዙ ጥያቄ ውስጥ እንደሆነ ነው የቀረ የአሊያ ጉዳይ እንደሚታወቀው። እዚህ ወጣቶችን ሁኔታ ብዙ ችግሮች እንደተንጠለጠሉ ነው የቀሩ። እንዲያውም አሁን ቅሬታ እያሰሙ ያሉበት ሁኔታ ለበወጣቶች የተጎዱባቸው የት ሄዱ አይዟቸው ሲሆን ነው የነበሩ ሰዎች የት ሄዱ እያሉ ለእኛም ያናገሩን ነገር አለ። ስለዚህ ጥሩ ጎን ቢኖረንም ገብተን ጨዋታው ላይ በደንብ ተጫውተን ህብረተሰቡ ለሚፈልገው ነገር ቢያንስ እንኳን 100% ምላሽ ባታመጣ 10% 20% እሰራለሁ ወይ የሚለው ጥያቄ ነው። የተሰሩ ነገሮች አሉ። ሁሉን ደግሞ አልተሰራም አንልም። የተሰሩ ነገሮች የተደረገባቸው አሉ። ግን ደግሞ ህብረተሰቡ የሚፈልገው ብዙ ነው። ኑሮው ተወዷል። ወጣቱ ቤት መግዛት የማይችልበት ደረጃ ደርሷል። 2-3 ልጆች ዞ ባንተ እድሜ ያሉ ወጣቶች ከእናት አባታቸው ጋር መኖር ከባድ ነው። ይሄ በአጠቃላይ በመንግስት ደረጃ ትልቅ ቦታ ሊሰጠው የሚገባ ነው። በመንግስት በአጠቃላይ በመንግስት ማወቃቀር አሁን የጥምር መንግስቱ የሆኑ አባላት እነሱ ሲጋጩ ነው ወይስ ለሀገሪቱ ህዝብ ምን ያስፈልጋል ተብሎ ነው መታሰብ ያለበት። እና ብዙ ችግሮች አሉ። ገባኝ።
1: አሁን በሚዲያ እንደውም እኮ እያየ ነው ያለ ነው እነሱ ሲጋጩ። እንደውም አንዳንድ ጊዜ እኮ የሚጋጩበት ጥቅም ከሀገሪቱ ፍላጎት ጋር ያልተገናኘ እኮ ነው። የስልጣንም ይሆናል የሆነ ነገርም ይሆናል በቀር ለሀገሪቱ ይሄን መሆን አለበት ለምን አንተ ሻትልም የሚል ጠብ አንሰማም። ቢሆን ኑሮ ደስ ይለን ነበር ሁላችንም። አሁን ሰጠ የእኛ ማህበረሰብ የኢትዮጵያ ይሁዲዎች እንደ ማንኛውም ማህበረሰብ በዚህ ሀገር እንደሚኖረው የተለያዩ ችግሮች አሉብን እንዲፈቱልን ምንፈልገው። ግን እንዲሁ አሁን አንተ ጋዜጠኛ ነህና ሰዎች ስታወያያቸው ወይ ሲያወሩ ስሰማ ምንድን ነው ዋና ዋና ጥያቄዎች መፈታት አለባቸው ሰው ቢገኝ በዚህ ምርጫ የሚሉት? ቅድም እንዳልከው አሊያን በተመለከተ የማይረሳና ሁልቀን አንገብጋቢ የሆነ ጥያቄ ነው። ሌላም ጥያቄዎች አሉ ሰጠኝ።
2: ለምሳሌ ትልቁ አሁን ወደ እኛ ሬዲዮ ህብረተሰባችን እየጠየቀ ያለው ሁልጊዜ አሊያን በተመለከተ አጎቴ ቀረ፣ ወንድሜ ቀረ፣ አክስቴ ቀረች ነው። ይሄ አንደኛው የአብዛኛው ማህበረሰብ
1: ዋናው ጥያቄ ነው።
2: ሁለተኛው ደግሞ የወጣቶች ጉዳይ እንደምታየው ወጣቶች ችግር ይደርስባቸዋል፣ ይጎዳሉ። አንዳንድ በህግ ዘንድ ምርመራዎች ተደርገው በደንብ ተጣርቶ ለችግሩ መፍትሄ ሲገኝ አናይም። በቅሬታ ይገለጻል። ይህ ነገር ብዙ ወጣቶች ተጎድተው ፍትህ አላገኘንም የሚሉ ብዙ ቤተሰቦች አሉ። ህብረተሰባችን ደግሞ በየአካባቢው ለምሳሌ እንደ ማዶን አይነት ህብረተሰብ መገልገያ የሚፈልጋቸው ነገሮች አሉ። የግድ የዛ አካባቢ ነዋሪ እኔ ለጥሩም ለመጥፎም ነገር ለደስታውም ለመከራውም የምገለገልበት ቦታ ይሰጠኝ ካለ መብቱ ነው አይደለም?
1: በትክክል
2: እንደዚህ አይነት ነገሮች ቀርቶ አሁን አንዳንድ ጊዜ ቤተሰቦቻችን እንደ ጉዳት ሲደርስ ሀዘን ሲደርስ እኮ ሜዳ ላይ የሚያለቅሱበት ሁኔታ አለ። የህብረተሰብ ጥያቄ ስለሆነ ነው ወይ አሁን ትልቅ ነገር ነው
1: ለቀላል ማየት ትልቅ ነገር እኮ ነው። ህብረተሰቡ አንድ አካባቢ የሚኖር ሰው እንዲህ ያስፈልገናል ካለ ለምን አንተና እኔ ይሄን አያስፈልግም ልንለው አንችልም? ትክክል ነው ጥያቄው።
2: እንደገና ደግሞ እኛ የምንኖርበት አካባቢ እንደምታየው ብዙ ከፍ ያለ ደረጃ አይደለም እና የኖራችን ሁኔታ መሻሻልን ይጠይቃል። አዛውንቶች መዋያን ይፈልጋሉ። ብዙ በጀት መመደብ አለበት ለልጆች። ለምሳሌ ለልጆች ትምህርት ቤት ክፍያ በጣም ከፍተኛ ነው። የጋን የማኦን ክፍያ በጣም ከፍተኛ ነው። ያን ሁሉ ስታወጣ ማህበራዊ ነገሮችን ስትጨምር ሰርጎን ደስታውን ምናምን ስትጨምር ወጪ ተገቢ በሁለት ጥፍ ለሶስት ጥፍ ይበልጣል። እንደምታዩ ጅምላ ማስተዳደር ማትችልበት ደረጃ አለና ይሄ ሁሉ መፈታት ያለበት ነው። በነገራችን ላይ የኛ ህብረተሰብ 10ም ቢመረጥ በመንግስት ደረጃ ለውጥ ይሆን ተብሎ ካልተነሳ በቀር መንግስት እቅድ ካልነደፈ 10ም የክነሴት አባላት በእኛ ህብረተሰብ ብታመጣ ችግሩ ይፈታል ብዬ አላስብም። ችግሩ ሀገር አቀፍ ነውና።
1: ትክክል። ሌላው አሁን ዛሬ በበርካታ ሁኔታ ሲወራ የነበረው ሰሞኑን በቪና ኦስትሪያ ማለት ነው እናትና ልጅ ጠፍተዋል። የባንክ ሰራተኛ ናሰትዮዋ የተለያዩ ነገሮች ይስማሉ። ብዙ ብር አስተላልፋለች ይባላል። በቃ አጠፋፋቸው ሁኔታም አስጊ ነው ይባላል። ግልጽ አይደለም ግን ምንድነው ሰው እየተነጋገረበት ያለው? እነ ሰዎች መጥፋታቸው ያሳዝናል። በህይወት እንዲኖር ሁሉም ሰው ይፈልጋል። ማንም ሰው ችግር እንዲደርስባቸው አይፈልግም። ስለወሰ አስተላልፈችው ስለምትባለው ገንዘብ ማድለም ጥያቄው ጠፋች ከልጇ ጋር ከተባለች ጀምሮ በእስራኤል በቃ እዛው ድረስ የእስራኤል ፖሊሶች እንዲያጣሩ እንትን ሞሳድ እንዲገባበት ምናምን ምናምን እዛው ሁላ የተጀመረ ነገር አለ ይባላል። ሃይማኖት የምትባል አንዲት ልጅ ህፃን ጥፋት ጠፍታ ግን ሞሳድም ሆነ ማንም ሆነ እዛው ቦታው እስኪ ሂዶ የሆነ ነገር አድርጉ ለማለትና እንደዚህ ለመወራት እንዲሁ ይሄን እድል ራሱ አላገኘችም። በሞሳድ ደረጃና በእንትን ደረጃ ህብረተሰቡ በሻባክ ደረጃ ያንን ያክል ህብረተሰቡ ጭሶ ራሱ አሁንም ሻባክም ይሆን እንዲሁ ይተላለፋል ተባለ ህብረተሰቡን ለማረጋጋት ይመስላልና እንዲሁ ነጭ ሲጠፋና ጥቁር ሲጠፋ በዚህ ሀገር በመንግስት ተቋማት የሚሰጠው ግምት በጣም ስላናደዳቸው አንዳንድ ሰዎች ሲናገሩ ሰምቼ ነውና ይሄ እንዴት ነው ሊሆን የሚችለው ሰጠኝ።
2: ይሄ አሁን ትልቁም እንደው ቤተሰቦችንም አባትየውን ቃለ መጠይቅ አድርገንለት ነበር እና በቴል አቪቭ መስሪያ ቤት የሻባክ መስሪያ ቤት የብሔራዊ ደህንነት ጥበቃው ማለት የአጠቃላይ ደህንነት ጥበቃው የሻባክ ድርጅት እንግዲህ ብዙ መሳሪያዎች አሉት፣ ብዙ ኃይል አለው፣ ብዙ አቅም አለው።
1: ትክክል።
2: አልቃ እንዲገባ ከአሁን በፊት ተደጋግሞ ሲጠየቅ ነበር እና እነሱ ለመግባት ፈቃደኛ ሆነው አልተገኙም እስካሁን ድረስ። ለአባራት ሶስት ሶስት የተሰኘው ጉዳዩን ያዘው ተባለ። ከዛ በኋላ ብዙም ለውጥ አልመጣም እና ልክን አሁን የሚነሱ ቅሬታዎች አሉ። እንዴ ዩቫል ኮጌን የተባለው ልጅን ለማግኘት የተደረገውን ጥረት ያ ሁሉ ትብብር ሲደረግ ሃይማኖትስ ለምን እንደዚህ አይነት ነገር አልተደረገም? አሁን ለጠየቀ ላልካቸው እናትና ልጅ ደግሞ ከዚህም የምርመራ ተቋም የፖሊስ ዋና አዛዥ ከዚህም የምርመራ ተቋም ዜናም የምርመራ ተቋም እንዲቋቋም ሲያደርጉ ጊዜያዊ ነገር ግን በሃይማኖት ጉዳይ ነገሮች ተደባብሰው ቀሩ የሚለው ቅሬታ
1: ይህንን ሃይማኖት እንድትገኝ የሃይማኖትን ፎቶግራፍ የሆነ ቲሸርት ላይ አድርገው የሚንቀሳቀሱ የኛ ማህበረሰቦች ይሄን ነገር ለምንድን ነው መጡ አሁን በሀገር አቀፍ ደረጃ እንዴት ሊሆን ይችላል ብለው የሆነ ከፍተኛ ነገር ሊሰሩበት ማይችሉት ለምንድን ነው? ፖለቲካም ያሰራል፣ ህብረተሰብንም ያነቃቃል። መሆን ያለበትም ጉዳይ ነው፣ መጠየቅ ያለበትም ጥያቄ ነው። ይህን ነገር ለምንድን ነው አሁን በወቅቱ ካልተሰራበት መቼ ነው ሊሰራበት የሚችለው? ሰጠኝ።
2: እሱ ነው ትልቁም አንዳንድ ጊዜ የሚያሳዝን ማለት ነው። እኛ ምናልባት እንግዲህ ጋዜጠኞች ነን፣ ጋዜጠኞች ስለሆነ ከመጀመሪያው አንስተን ነገሮችን እንከታተላለን። አንዳንድ ሰዎችን ስንታዘባቸው የተወሰነ ጊዜ እነሱና ሃይማኖት ጠፋች ምናምን ብዙ ነገሮችን ሲያጮሁ ትሰማለህ፣ ወይም ደግሞ ለሆነ ነገር ሲቆም ከዛ በኋላ ይረሱታል። እና እኔ እንዲያውም አንድ ሰሞን በየሰፈሩ ገንዘብ መዋጮ ሲደረግ ምናምን ብዙ ሰዎች ትኩረት ያደርጉ ነበር። የገንዘቡ አይበቃል ሲሉ ቤተሰቦች እኛ ነው የምንመራው ሲሉ እነዚህ መዋጮ እንዲሆን ወይ ደግሞ ሃይማኖት ቀረች ምናምን የሚሉት ሰዎች ጠፉ። ምንድን ያጠፋቸው የሚለው ለራሴ ገና ጠይቀ የምንረዳው ነው። እና የእኛ ህብረተሰብ አንቂዎች ወይም ደግሞ ተንቀሳቃሾች አክቲቪስቶች ወይም ፒኢሊም የምንላቸው ሁል ጊዜ በአንድነት መገኘት ወይምባቸው ቦታ የሚገኙ አይደለም።
1: ይሄ አጋጣሚ ያሰራ ነበር ብዬ አስባለሁ።
2: ያሰራ ነበር አንድ ሰሞን የሆነ ህብረተሰብ ጥያቄ ሲያነሳ አብረው አለን አለን ይላሉ። ያጠፋ አንድ ሳምንት የሉም። እና እኔ አሁን ሃይማኖት ከጠፋች አንስቶ አሁን 900 ቀን ሐሙስ ዕለት ነው ያለፋት 900 ቀን። እስከ ዛሬ ድረስ እንከታተል የተወሰኑት ነው አብረው ያሉ በሃይማኖት ጉዳይ፣ ሌሎች በጸጥታ ተቀምጠዋል። እና ይሄ በጣም ትኩረት ሊሰጠው የሚገባ ነው። እና ብዙ ያሰራ ነበር እንዳልከው፣ በተንጠልጠል የቀረም ብዙ ጉዳይ አለ። እና ለወደፊት ምናልባት መስተካከል ካልቻለ በምርጫውም በምንዙም ብዙ ለውጥ ሀገር አቀፍ ደረጃ ለውጦችን ለማምጣት ጥረት ካልተደረገ ዞሮ ዞሮ ከዋልንበት ነው የምንመለስ።
1: ትክክል። ለሰጠኝ ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። ሻባት ሻሎም፣ መልካም ምሽት።
2: እኔም አመሰግናለሁ። ለአንተም ለአድማጮቻችንም መልካም ሰንበት።
1: አመሰግናለሁ። የተከበራችሁ አድማጮቻችን፣ የምሽቱ ፕሮግራማችን እየተጠናቀቀ ነው። ነገ በተመሳሳይ ሰዓትና ቦታ እንጠብቃችኋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላም የሰፈነበት ሰንበት እንዲሆንላችሁ እንመኛለን። ለቴክኒክ ባለሙያችን ቫላን ሰለሜንኮ ምስጋና ይድረሰው። አብሬያችሁ ቆየሁት ገብርኤል በየነ ነበርኩኝ። ሰላም ሁኑ። ሰላም።